አጥንታችን ሁሌም በጥገና ላይ ነው። አጥንቶችን ዝም ብለው የቆሙ ጠንካራ ነገሮች አይደሉም። በየቀኑ ይሰብራሉ፣ በመትካቸውም አዳዲስ ሴሎች ይተካሉ። ባጭሩ አጥቃላይ የአጥንት ማቅራችን ሁሌም በግንባታ ላይ ያለ የስራ ሳይት ነው ማለት ይቻላል። በጭቆራችን ውስጥ ያለው አሲድ ምላጭን የማቅለጥ አቅም አለው። ነገር ግን የሚገርመው የሁሉ ግልበት ይያለው ቅመም የበዛባቸው ምግቦችና ቃሪያ ሳገኝ ግን ሽንፈቱን አምኖ ይቀበላል። በቀን 1 ሚሊዮን የቆዳ ሴሎችን እናራግፋለን። በየቀኑ ወደ 1 ሚሊዮን የሚጠጉ ቆዳ ሴሎች ከሰውነታችን ይረግፋሉ። ይህ ቆዳችን እየተላጠ ሳይሆን ሰውነታችን አሮጌውን በአዲስ ቆዳ እየተካ ስለሆነ ነው። ስለዚህም አልጋችን ላይ ወይንም ልብስ ላይ የሚታየው አዋራ አብዛኛውን የራሳችን ቆዳ ሊሆን

አምፑል የሚያበራው አምራችን አምራችን ወይንም አንጎላችን አንድ አምፑል ለማብራት የሚችል ኤሌክትሪክ ኃይል ማመንጨት አቅም አለው። ይህን ሁሉ ፓወር ወይንም አቅም ይዞ ግን ፍሪጅ ጋር ሄደን ምን ለወስድ ነበር የመጣውት ብለን ክራስኪ ጋባን ድረስ እንራሳለን። በቀን ውስጥ አይናችንን የምናርገበግበት ጊዜ ተደምሮ ቢሰማ ለ30 ሙሉ ደቂቃዎች ያህል አይናችንን ጨፍነናል ማለት ነው። ይህም ማለት አንድ የምትወዱት የቲቪ ድራማ ግማሽ ያህሉ ጊዜ አይናችሁን ጨፍናችሁ አሳልፋችሁታል። ራሱን የሚተካው ደግሞ ሌላው ጉበት ነው። ጉበት ራሱን መተካትና የማገግ ማስገራሚ ችሎታ አለው። የተወሰነው ግም ወይም ግማሹ ክፍል ቢቆረጥ ወይንም ቢጎዳ እንኳን ተመልሶ የማደግ ብቃት አለው። እያዳመጣችሁን ስለሆነ ከልብ እናመሰግናለን። ስርዓት ማልዳችን እስከ 2 ሰዓት መደመጡን ይቀጥላል። መልካም ቆይታ።

0: ክብራትና ክብራን በድጋሚ ተመልሰን መተናል። በተወዳጁ ጣቢያችን ብስራት FM 101.1 ላይ የ2018 የመጨረሻ ወለት ላይ የምንገኘው አሁን ሰዓታችን የትረካ ነው። ትረካውን ባልደረባችን ሚካኤል ጻሃዬ ለ2018 የመጨረሻው ቀን እንደሚከተለው አድርጎ አዘጋጅቷል። በክብር ደግሞ የሚያስደምጣችሁ የማለዳው አጋራችን ሲንቄ ባንካችን ነው።
1: በቶልስቶይ How much land does a man need? አጭር ሐሳብ ላይ ተመስርቶ የተጻፈውን የህይወት ምሻውን ሶስት ክንድ እንደሚከተለው

ቦታ ያገላበጡ መሸጥን ለቡ አከባቢ በጋጣሚ እጁ በገባው አጓጉል ቁራጭና ርካሽ መሬት ነው የጀመረው። ቀልጠፍ ብሎ በውዳቂ ዋጋ ገዛው። በፍጥነትና ባላሰበው ትርፍ ሸጠው። በዚያው ሰሞን በየመጠጥ ቤቱ እየዞረ ባጠገቡ ያለፈ ሰው ሁሉ ሲጋብዝ፣ ስሙኝማ በዚች አልባሌ መሬት ሽያጭ ያገኘሁትን ገንዘብ ክፍለ ከተማ ተቀጥሬ በሚከፈለኝ ደሞዝ ላገኝ ብል 7 ዓመት ተኩል ይፈጅብኝ ነበር እያለ ደጋግሞ ሲያወራ ተሰማ። ለሚስቱ ደግሞ እድል ቀንቶኝ አንድ ሌላ መሬት ቸብ ባደርግ ደግሞ ይህንን ቀጭን ኮሪደር የመሰለ ቤት ከነቁንጫውና አይጡ ለአከራያችን ትተን ደና ቤት እንሰራ ነበር አላት። ሚስቱ እንዲህ ሲላት ገና ለገና በሚኖራት ሰፊ ቤት ውስጥ ስስ ፒጃማዋ ለብሳ ከክፍል ክፍል ስትንሸራሸር ታያትና ፈገግ አለች። አይዞሽ ይሆናል ደግሞ ቢያንስ ባለአራት ክፍል ቤት ይኖረናል ብሎ ጨመረላት። ቀጥሎ የገዛው ገላን የሚገኝ መሬት ነው። እጁ ላይ የነበረው ገንዘብ አልበቃ ሲለው ብረት እየነገደ ብዙ ብር የሚያገላብጠውን ያጎቱ ልጅ ልጆቼን ይንሳኝ በ6 ወር መለስልሃለሁ ብሎ ተለማመጠውና ተጨማሪውን ከሱ ወሰደ። መሬቱን በገዛ በ3 ወሩ በ3 እጥፍ ሽጦ ብድሩን መልሶ ትርፉን ያዘና ቃሊቲ ገባ ብሎ አሮጌ ሰርቪስ ቤት ያለው 72 ካሬ መሬት ገዛ። ከኪራይ ቤት ለመውጣት አቆብቆብ አይኖረችው ሚስቱ ግን ያሰበውን ያክን አልተደሰተችም። እንደውም ከወራት በኋላ እንደምንም ብለን ይህንን የማይረባ ሰርቪስ ቤት አፍርሰን ደህና ፎቅ ብንሰራበት አለችው። ለጊዜ ይበቃናል፣ ደግሞ እዛ ጉሩኖ ውስጥ ኪራይ ከፍለን ኑረን የለም እንዴ ሲላት፣ ታዲያ በቂ ነው ብለን እጃችንን አጣጥፈን እንቀመጥ? ትርፍ ክፍል ቢኖረው ደስ አይልም? ለእኛና ለልጆቻችን የራሳችን ክፍል ኖሮ እንግዳ ቢመጣ ማረፊያ ቢሆንልን፣ ደግሞ ጥግ ላይ የምናከራየው 1-2 ክፍል ቢኖረን ጥሩ አይሆንም ብላ ስትጨምር፣ ደህና ብር ያስፈልጋል ለሱ። እስኪ ደግሞ ሌላ መሬት ፈልጌ ጨምር አድርጌ ልሽጥና አላት። ከዚያ በኋላ በከተማው ስለሚሸጥ መሬት የሚወራ ወሬን ማነፍነፍ የሙሉ ጊዜ ስራ ሆነ። ለጆሮ የሚጥመው ብቸኛ ወሬ እንዲህ ያለው ብቻ ነው። ሰሚት ፍርድ ቤት ጋር ታጥሮ የተተወ ግንባር ቦታ አለ። ሰንዳፋ ገበያው ፊት ለፊት በሐሰተኛ ሰነድ ለሽያጭ የቀረበ ሰፊ መሬት እንዳለ ሰምተሃል አይደል? ለገጣፎ ገበሬዎች ተሰብስበው ሊሸጡ የተስማሙበት ያለ አስፋልት ዳር ያለ ምርጥ ቦታ አይቻለሁ፣ እዛ ልውሰድ። ፊጋ ፍሊንትስቶን መግቢያው ላይ በውርስ ንትርክ ምክንያት በማይታመን ዋጋ ቤት ያለው 700 ካሬ ሜትር አለ። እንዲህ ያለ ወሬ ጆሮ ገብቶ ዚና ሲሉት ያለ ረፍት ይሮጣል፣ እዚያ ሂድ ሲሉትም ሲከንፍ ይደርሳል። እንዲህ እንዲህ እያለ አንዱን አራክሶ ገዝቶ አስወድዶ በሸጠ ቁጥር ይሄኛው የመጨረሻዬ ነው፣ በዚህ ጂፕላስቱ እንሰራና በተረፈው ለንግዴ መነሻ የሚሆን መሬት ገዛና እያለ ሲባትል ነው ስለ አቃቂው መሬት የሰማው። ገና እንዳየው ይህን የመሰለ መሬት ለዚያውም አስፓልት አጠገብ ለምን እንደዚህ ረከሰ? ካርታው ችግር አለው እንዴ ወይስ ፈራሽ ነው ብሎ ጠየቀው። ቅልብልቡ እንደላለ አረ ምንም ችግር የለውም፣ ሁሉን ነገር አጣርቻለሁ። የባለቤቱ ሚስት ሁለቱም ኩላሊቷ ፌል አድርጓል አሉ። ሰውየው ቸግሮት በአስቸኳይ ገንዘብ ፈልጎ ነው። እድል ሲገጥም እንግዲህ እንዲህ ነው ብሎ መለሰለት። አይ እኔ ጥርፍ አልወድም። በአስቸኳይ ማለት በስንት ጊዜ ነው? የቋመጡ አይኖቹን ወፍራም የሴት ዳሌ እንደሚያይ ሁሉ መሬቱ ላይ ያመላለሰ ጠየቀ። ሳምንት ነው የሚለው ካሽ። ሳምንት? እብድ ነህ እንዴ? እንቁላል አደረገው። እኔም ሳምንት አይሆን እንኳን አይሆንም ብየዋለሁ። ያው ደህና ቀብድ ካገኘ ይታገስ ይመስለኛል። ሆሆ ስንት ጣጣ አለ። እንዴት በሳምንት ይሆናል? ጋሼ እሱን እኔ አግባባዋለሁ፣ አንተ ብቻ ፍጠን። መሬቱን እንግዲህ የምታየው ነው። አንተ ደግሞ በየቦታው ሰዎች አሉ፣ እያስጨበጥክ ማፋጠን ነው። አለዚያ አንዱ መጥቶ እንዳይቀድመ። እያስጨበጥ ካልክ በሶ መሰለ
አንተ ምን አለብህ? እስቲ ለማንኛውም የባለቤቱን ስልክ አምጣ። በሚቀጥሉት ሁለት ሳምንታት በወረዳ በክፍለ ከተማ በውልና ማስረጃ እንደገና በወረዳ ደግሞ በክፍለ ከተማና በውልና ማስረጃ መካከል ጭንቅላቱ ተቆርጦ እንደተንጠለጠለ ዶሮ ሲክለፈለፍ ሰነበት። ለባለቤቱ ዳጎስ ያለ ቀብድ አስጨብጦ ሽያጩን ለማፋጠን ሲል የማይከፈቱ በሮችን ለማስከፈት የማይፈርሙ ሰዎችን ለማስፈረም በእጁ የሄደ ዳዴ ሲል ከረመ። የአዲስ አበባ ፀሐይ ለበለበው፣ የከተማዋ አቧራ ከፀጉሩ እስከ እግሩ አልገበሰው። መሬቱን በእጁ የማስገባት ጉጉቱ ለመመገብ የሚሆን ደቂቃ እስኪያሳጣው ድረስ አቅለበለበው። ከተፋረሱ ሊቀልጥ የሚችለውን ቀብድ እንደ ሌሊት ተባ እየቀሰቀሰ ከእንቅልፉ አለያየው። ረፍት አልባ ሩጫው አብቅቶ የመሬቱ ካርታ እጁ በገባለት ካርታውንና ተዛማጅ ሰነዶቹን በፕላስቲክ ደብተር ይዞ በድል አድራጊነት ስሜትና በድካም መካከል እየተንጠራወዘ ወደ መኪናው ሲያምራ ነው ደረቱ በሴንጤ የተቀረደደ ይመስለው። ምን እንደሆነ በውል ሳይገባው በድንገት መላ ሰውነቱ ወደ ፈሳሽነት እንደተቀየረ ሁሉ የአቃቂውን መሬት ሽጦ ጂፕላስ ቤቱን ሰርቶ ከንግድ በሰረፈው ገንዘብ ሊገዛው ያሰበው አፓርታማን የሚያስተዋውቅ የሪል ስቴት ቢልቦርድ ስል እንደ ውሃ ፈሰሰ። ቀብሩ ላይ አንጀት በሚያኝክ ሁናቴ ሲያለቅስ የነበረው ከገጠር የመጣ ወንድሙ ደጋግሞ እንዲህ እያለ ሲያነባ የሰሙ ሰዎች ልባቸው ተነካ። ዋይ ወንድሜ፣ ወየው ወንድሜን፣ ያን ሁሉ መሬት ሲገዛ ይኸው ዛሬ ሶስት ክንድ መሬት ውስጥ ሲገባ፣ ዋይ ወንድሜ፣ ያን ሁሉ መሬት ሲገዛ

በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስን

0: ሁሉንም ማቀፍ ለሁሉም ተደራሽ መሆንናም የብዙሃኑን ህይወት ለተሻለ ደረጃ ማሸጋገር ጽኑ ራዕይ አድርጎ የሚሰራው ሲንቄ ባንክ አገልግሎቱን ይበልጥ በማዘመንናም አቅሙን በላቀ ደረጃ በማጎልበት ከወትሮው በላቀ ሁኔታ ለእናንተ ቀርቧል። ሲንቄ ባንክ የዕለት ከዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶቻችንን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ ያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ሲንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ሲንቄ ባንክ በአንድነት ወደ ስኬት እያለ ከኛ ጋር አለ። እጅግ አድርገን እናመሰግናለን። ክብራትና ክብራን፣ ቀደም ሲል መግቢያችን ላይ በስርዓት ባለበት ሁሉ ስፖርታዊ መረጃዎቻችን የግድ ናቸው ስንል ነበረ። አሁን ክፍል አንድ ስፖርታዊ መረጃዎቻችን የሚደመጡበት ሰዓት ላይ እንገኛለን። ለመረጃዎቻችን ደግሞ ባልደረባችን አህመዲን ከማል በስቱዲዮ ይገኛል። አህመዲን እንዴት አደርክ? እንኳን ደህና መጣ።
1: እንኳን ደህና ቆየሽን። እንዴት አደራችሁ አድማጮቻችን? የ2018 የመጨረሻ የማለዳ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ቀዳሚ ጉዳያችን የሚሆነው የሀገር ቤት ወሬ ነው የሚሆነው። የ2019 የኢትዮጵያ ፕሪሚየር ሊግ የዕጣ ማውጣትና የውድድር መርሃ ግብር ይፋ የሚደረግበት ቀን ታውቋል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የ2019 የውድድር ዘመን የሊጉን እጣ የማውጣት ስነ ስርዓት መስከረም 7 ቀን 2019 ዓ.ም እንደሚያካሄድም ይፋ አድርጓል። መስከረም 30 ቀን 2019 ዓ.ም ይጀምራል ተብሎ የሚጠበቀው የፕሪሚየር ሊጉ ውድድር በቀደመው ጊዜ ከተደረጉት አሰራሮች በተለየ መልኩ በተመረጡ 7 ስቴዲየሞችና በ6 ቋቶች በሚወጣው የእጣ ድልድል መሰረት መርሃ ግብሩ እንደሚዘጋጅም ታውቋል። ለ2019 የኢትዮጵያ ፕሪሚየር ሊግ ውድድር ማስኬጃነት የተመረጡ 7 ስቴዲየሞችም እንዲሁ ተለይተው ታውቋል ነው የተባለው። የልየታ ስራው የተከናወነው ደግሞ ክለቦቹ ለመጫወቻነት በመረጧቸው መሰረት ነው ተብሏል። ከ18 የሊግ ክለቦች የመጫወቻ ሜዳ ያልመረጠው ክለብ ደግሞ ወልዋሎ አዲግራት ዩኒቨርሲቲ ብቻ ሲሆን አወዳዳሪው ደግሞ በሚወስንለት ሜዳ ላይም የሚጫወት እንደሆነም ነው የተገለጸው። ከሊጉ ክለቦች በመቀመጫ ከተማቸው የሚገኝ ሜዳ ያልመረጡት ክለቦቹ ደግሞ እነ ወላይታ ዲቻ፣ ፋሲል ከተማ፣ ነጌሌ አርሲ ሲሆኑ እነሱም ደግሞ የጎረቤት ከተሞች ሜዳዎችን ማስመዝገባቸው ታውቋል። የሊግ ካምፓኒው ባደረገው ተከታታይ የምልከታ ግምገማ ውድድሩን ማከናወን ይችላሉ ተብለው የተመረጡትን 7 ስቴዲየሞችም እንዲሁ ገልጿል ነው የተባለው። የአዲስ አበባ ስቴዲየም፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ የሐዋሳ ዩኒቨርሲቲ ስቴዲየም፣ የባህር ዳር ዓለም አቀፍ ስቴዲየም፣ የሃላባ ስቴዲየም፣ የሆሳና አብዩ ኤርሳሞ ስቴዲየምን ጨምሮ የአርባ ምንጭ ዩኒቨርሲቲ አባያ ካምፓስ ስቴዲየም፣ እነዚህ 7 የተመረጡ ስቴዲየሞች እንደሆኑም ሲገለጽ 18 የሊግ ክለቦች የእርስ በርስ ጨዋታቸውን ደግሞ በእነዚህ 7 ማዕከላዊ ስቴዲየሞች ላይ ተከፋፍለው የሚያደርጉ እንደሆነም ነው የተገለጸው። የመክፈቻ ሳምንት ጨዋታዎች ድልድልና የካላንደር ዝርዝር ጉዳዮች ደግሞ በመስከረም 7 የእጣ ስነስርዓት ወቅትም ይፋ እንደሚደረግ ከሊግ አክሲዮን ማህበሩ የተገኘው መረጃም እንዲሁ አመላክቷል። ሌላኛው የሀገር ቤት መረጃችን የሚሆነው የ20ኛው የአዲስ አበባ ሲቲ ካፕና የኢትዮጵያ ፕሪሚየር ሊግ ውድድሮች ሊራዘሙ እንደሚችሉም እንዲሁ ተሰምቷል። የ2019 የውድድር ዘመን የአዲስ አበባ ሲቲ ካፕና የኢትዮጵያ ፕሪሚየር ሊግ የመክፈቻ ቀናት ሊራዘሙ እንደሚችሉ ታማኝ የመረጃ ምንጮች ለብስራት ሬዲዮም እንዲሁ ገልጿል። ቀደም ሲል በወጣው መርሃ ግብር መሰረትም የ20ኛው ሳፋሪኮም የአዲስ አበባ ሲቲ ካፕ ውድድር መስከረም 9 እንዲሁም ደግሞ የኢትዮጵያ ፕሪሚየር ሊግ መስከረም 30 ቀን 2019 ዓ.ም እንደሚጀመርም ይፋ ተደርጎ ነበርም። ሆኖም ግን የዘንድሮው 20ኛው ዓመት የሲቲ ካፕ ውድድር በ15 ሚሊዮን ብር ስፖንሰር ያደረገው ተቋም ደግሞ ውድድሩ በአዲስ አበባ ስቴዲየም እንዲካሄድ በገባ ውል መሰረት የአዲስ አበባ እግር ኳስ ፌዴሬሽን ውድድሩን ደግሞ በአዲስ አበባ ስቴዲየም ለማካሄድ ይፈልጋል ነው የተባለው። ነገር ግን ስታዲየሙ በአሁኑ ወቅትም ለውድድርም ሆነ ለልምምድ ዝግጁ ስላልሆነ ፌዴሬሽኑ የሲቲ ካፕ ውድድሩን የመክፈቻ ቀን ከመስከረም 9 ወደ መስከረም 30 ቀን ለማዛወርም አቅዷል ነው የተባለው። ይህንን ተከትሎ የፕሪሚየር ሊጉ ውድድር የሚጀመርበት ቀን ደግሞ እንዲራዘም ለአክሲዮን ማህበሩ ይፋዊ ጥያቄ ለማቅረብ እንዲሁ ዝግጅት እያደረገም ይገኛል። ምንም እንኳን ቀደም ሲል ከከተማ ፌዴሬሽኖች የሚቀርቡ ውድድር ማራዘሚያ ጥያቄ በሊግ ካምፓኒው ተቀባይነት የማግኘት እድላቸው ደግሞ
2: ዝቅተኛ ቢሆንም ዘንድሮ ግን 20ኛ አመቱን በልዩ ሁኔታ ከከተማ አስተዳደሩ ጋር በመቀናኘት ለማዘጋጀትም በመታቀዱ ሊጉ ጥያቄውን ሊቀበለው እንደሚችልም እየተዘገበ ነው የሚገኘው። በዚህ ምክንያት የ2019 የኢትዮጵያ ፕሪሚየር ሊግ በተያዘለት ጊዜ መስከረም 30 ቀን ይጀመራል ወይስ የሲቲ ካፕን መካሄድ ተከትሎ የመክፈቻ ቀኑ ይራዘማል የሚለው ጉዳይም አሁንም ትኩረት የሳበው ጉዳይ ሆኗል። የኢትዮጵያ ቡና እግር ኳስ ክለብ የመጀመሪያ የወዳጅነት ጨዋታውን በትላንትናው ዕለት በድል ጀምሯል። የቅድመ ውድድር ዝግጅቱን በአዳማ እያደረገ የሚገኘው ኢትዮጵያ ቡና ትላንት ጠዋት ግን ከባህር ዳር ከተማ ጋር ባደረገው የመጀመሪያ የወዳጅነት ጨዋታን 2-1 በሆነ ውጤት ማሸነፍም ችሏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ላይ ማለዳ በተደረገው በዚሁ ጨዋታ ላይ በመጀመሪያው አጋማሽ 1-1 የተለያዩ ሲሆን በሁለተኛው አጋማሽ ደግሞ ኢትዮጵያ ቡና ተጨማሪ ጎል አስቆጥሮ በጨዋታው እንዲሁ ጥሩ እድል ለመፍጠርም እንዲሁ ሞክሯል። በአጠቃላይ ግን 2-1 በሆነ ውጤት በማሸነፍ የመጀመሪያ የቅድመ ውድድር ዝግጅቱን በድል እንደጀመረ ነው የኢትዮጵያ ቡና እግር ኳስ ክለብ እንዲሁ መረጃውን ያደረሰው። አዲሱ አሰልጣኝ ገብረመድህን ኃይሌም በዚህ ጨዋታ ላይ በርካታ አዳዲስ ፈራሚዎችና ወጣቶችን በማጣመር ፈጣን የማጥቃት ሽግግርም ሲጠቀሙ በዚሁ ጨዋታ ላይ ታይቷል ነው የተባለው። ይህ ታዲያም በቀጣይ በሊጉ ምን አይነት እንቅስቃሴ ያሳያሉ፣ ወጣቶችስ ከአዳዲስ ተጫዋቾች ጋር ምን አይነት ጥምረት ይኖራቸዋል የሚለውም ጉዳይ እንዲሁ እንዲጠበቅም አድርጓል ነው የተባለው። ይህ ድል ታዲያ ነባሩን ቡድን ከአዳዲስ ፈራሚዎች ጋር ፈጣን የቡድን ስምምነት ለመፍጠርም የሚያደርገው ጥረትም ያጠናክራል ተብሎ ይጠበቃል። ኢትዮጵያ ቡና የዚሁ ዝግጅት አካል የሆነውን ሁለተኛ ወዳጅነት ጨዋታም ዛሬ 4 ሰዓት ላይ በአዳማ የሚያደርግ ይሆናል። መረጃው የባልደረባችን መላኩ ወልደ ሰንበት ነው። ሌላኛው ምሽት በተደረጉ የአውሮፓ ሻምፒየንስ ሊግ ጨዋታዎች አሉ። ወደ ውጭ የስፖርታዊ መረጃዎቻችን ስናልፍ ማለት ነው የ2026 የአውሮፓ ሻምፒየንስ ሊግ የፌዝ ሊግ ወይንም የሊግ ፌዝ ጨዋታዎች ትላንት ምሽት እንዲሁ ተደርገዋል። ታዲያ በርካታ ስቴዲየሞች ላይ ከተደረጉ ጨዋታዎች መካከል ምሽት 1:45 ላይ የተደረገው በስፖርቲፋይ ኒው ካምፕ ስቴዲየም ባርሴሎናን ከፌኖርድ ጋር ያገናኘው ጨዋታ በባርሴሎና 5-1 አሸናፊነት እልባቱንም አግኝቷል። በዚህ ጨዋታ ላይ ባርሴሎና 5 ጎሎችን ሲያስቆጥር ራፊኒያ በጨዋታው 2 ጎሎችንም ማስቆጠር ችሏል 3ኛው ደቂቃና 57ኛው ደቂቃ ላይ። ከዛ ውጪ ግን ላሚን ያማል በቅጣት ምት ለመጀመሪያ ጊዜ በክለብ ደረጃ ምርጥ ጎልን ያስቆጠረበት ምሽትም ሆኖ አልፏል። ካሪም አድየሚም ትላንት 22ኛው ደቂቃ ላይ ለባርሴሎና 5 ጎሎችን ካስቆጠሩ ተጫዋቾች መካከል አንዱ ሆኗል። ሌላኛው ከመድፈኞቹ አርሰናልን የተቀላቀለው ገብርኤል ሄሱስ ትላንት ተቀይሮ እንደገባ በ2 ደቂቃ ልዩነት 5ኛውን የባርሴሎና ጎል አስቆጥሮ ትላንትና ባርሴሎና በሜዳው በሊግ ፌስ የ2026-27 የአውሮፓ ሻምፒየንስ ሊግ የመጀመሪያ ድሉን ማስመዝገብም ችሏል። ብቸኛውን ከሽንፈት ያልታደጋቸውን ጎል ደግሞ 82ኛው ደቂቃ ላይ ሴሚ ስቴይን ለፌኖርድ ማስቆጠርም ችሏል። ራፊኒያ ትላንት በ5 ጨዋታዎች 8ኛ ጎል ሆኖ ተመዝግቦለታል። ባርሴሎና ከባለፉት 4 ጨዋታዎች 5 ጎሎችን እያስቆጠረ ማሸነፍ የቻለበትም መርሃ ግብርም ሆኗል። ከጨዋታው በኋላ ራፊኒያ እንዲሁ ሲል አስተያየቱንም ሰጥቷል። ስለ ባላንዶር ምንም የምለው ነገር የለም። ታዲያም አሁን ላይ መናገር የምችለው ስለ ክለቤ ባርሴሎና ብቻ ነው። በዚህኛው የውድድር ዓመት አጀማመራችን እጅግ አስደናቂ ነው ሲል ከጨዋታው በኋላ ራፊኒያ አስተያየቱንም ሰጥቷል። ተጫዋቹ እንግዲህ የአውሮፓ እግር ኳስ ማህበር 30 የቀጣይ የባላንዶር አሸናፊዎችን እጩ እንዲሁ ማድረጉ ይታወቃል ማለት ነው። ከዚህ ጋር በተያያዘም ተጫዋቹ ከነዚህ 30 እጩዎች መካከል እንዳልተካተተም ይታወቃል። ከዚህ ጋር በተያያዘ ነው ይህንን እንዲሁ አስተያየቱንም የሰጠው። ሌላኛው ጨዋታ ስቱትጋርትን ከቪኪንግ ስታቬንጀር ጋር ያገናኘውን ጨዋታ ስቱትጋርት 3-1 በሆነ ውጤትም ማሸነፍም ችሏል። 3ቱንም ጎሎች አንድ ተጫዋች ነው ለስቱትጋርት ማስቆጠር የቻለው ኤርሜዲን ዴምሮቪች 3 ጎሎችን፣ ቦስኒያዊ ሄርዞጎቪኒያዊ ተጫዋች እንግዲህ 3 ጎሎችን በዚሁ ጨዋታ ማስቆጠርም ችሏል። 20ኛው ደቂቃ 26ኛውና 32ኛው ደቂቃ ላይ ነው እነዚህን 3 ጎሎችን በማስቆጠር ሃትሪክ መስራትም የቻለው። ዝላትኮ ትሪፒች ብቸኛውን ጎል ለቪኪንግ እንዲሁ ማስቆጠርም የቻለው። ታዲያ ይህ ተጫዋችም ዴምሮቪች በአውሮፓ ሻምፒየንስ ሊግ በ32 ደቂቃ ሃትሪክ የሰራ 5ኛው ተጫዋችም ሆኗል። ይህ ማለት በአውሮፓ ሻምፒየንስ ሊግ ታሪክ በመጀመሪያው አጋማሽ ቀደም ብሎ ሃትሪክ ከተቆጠሩ ጎሎች መካከል 5ኛ ላይ እንዲመዘገብም አድርጎታል። ከዚህ ቀደም ሮበርት ሌዋንዶስኪም ከአርቢ ሳልስቡርግ ጋር ባደረጓቸው ጨዋታዎች ላይ 23 ደቂቃዎች ብቻ ፈጅተውበት ነበር ሃትሪክ ለመስራት። ከዛ ውጪ ማርኮ ሲሞኒ ከሮዘንበርግ ጋር ባደረጋቸው ጨዋታዎች ላይ ሃትሪክ ለመስራት 24 ደቂቃዎች ፈጅተውበት ነበር። ኪሊያን ኢምባፔ ከኦሎምፒያኮስ ላይ ኦሎምፒያኮስ ጋር ባደረጓቸው ጨዋታዎች 29 ደቂቃ ብቻ ነበር የፈጀበት። ከዛ ውጪ ግን ቫንጀሊስ ፓብሌዲስ ደግሞ ከባርሴሎና ጋር ባደረጓቸው ጨዋታዎች በ30 ደቂቃ ውስጥ ሃትሪክ መስራቱ በአውሮፓ ሻምፒየንስ ሊግ አይዘነጋም። ትናንት ግን ተረኛው ኤርሜዲን ዴምሮቪች ከቪኪንግ ጋር ባደረጓቸው ጨዋታዎች 32 ደቂቃ ብቻ የፈጀበት ተጫዋች ሆኗል በአውሮፓ ሻምፒየንስ ሊግ ታሪክ ሃትሪክ ለመስራት። እነዚህ ጨዋታዎች ትላንትና ምሽት 1 ሰዓት ከ45 የተደረጉ መርሃ ግብሮች ነበሩ። ምሽት 4 ሰዓት ላይም ሌሎች ጨዋታዎች እንዲሁ በሌሎች ስቴዲየሞችም ተደርገው ነበር። ከነዚህ ጨዋታዎች መካከል ታዲያም በዲየጎ አርማንዶ ማራዶና ስቴዲየም አርሰናልን ከናፖሊ ጋር ያገናኘው ጨዋታ 1-0 በሆነ ውጤት በአርሰናል አሸናፊነት ተጠናቋል። ለአርሰናል ማርቲን ኦዴጋርድ ነው 75ኛው ደቂቃ ላይ የአሸናፊነቱን ጎል ማስቆጠር የቻለው። አርሰናል ከዚህ ደቂቃ በፊት በርካታ የግብ ዕድሎችንም ፈጥሮ ነበር። በርካታ ደግሞ ያለቀላቸውንም ግብ የሚሆኑ ኳሶችን እድል ለመፍጠር ችሎ ነበር። ያንን ግን ሳይጠቀሙበትም ቀርቶ ነበር። የመጨረሻ ግን 75ኛው ደቂቃ ላይ የአርሰናሉ የአማካይ ስፍራ ተጫዋች ማርቲን ኦዴጋርድ 75ኛው ደቂቃ ላይ ዞሊስ አሲስት አድርጎለት ጎል አስቆጥሮ አርሰናል 1-0 በሆነ ውጤት ማሸነፍም ችሏል። 90+3 ላይ ግን ካይ ሃቨርትስም ሌላኛ ምናልባት ለአርሰናል ሁለተኛ ግብ የምትሆን ጎል አስቆጥሮ ነበር። ነገር ግን በዳኞች ይችኛው ኳስ እንድትሻርም ሆናለች ማለት ነው። አርሰናል በአጠቃላይ በዚህ ጨዋታ በርካታ የግብ ዕድሎችን ፈጥሮ 1-0 ያሸነፈበትም ጨዋታ ሆኗል። ከጨዋታው በኋላም ማይክል አርቴታ አስተያየታቸውንም ሰጥቷል። በርካታ እድሎችንም ፈጥረን ነበር፣ ውጤቱ ይገባናል፣ ግን የፈጠርናቸውን እድሎች ሙሉ ለሙሉ ወደ ግብነት አልቀየርንም የሚል አስተያየትንም ሰጥቷል። ለማንኛውም ግን አርሰናል ትላንት ከሜዳ ውጪ ወደ ዲየጎ አርማንዶ ማራዶና ስቴዲየም አቅንቶ 1-0 በሆነ ውጤት አሸንፎ የሲዝኑን የመጀመሪያ የአውሮፓ ሻምፒየንስ ሊግ የሊግ ፌዝ ጨዋታውንም እንዲሁም ማሸነፍም ችሏል ማለት ነው። ሌላኛው ሊቨርፑልን ከአትሌቲኮ ማድሪድ ጋር ያገናኘው ጨዋታ ሊቨርፑል በአንፊልድ ሮድ 1-0 እየተመራ በስተመጨረሻ 2-1 በሆነ ውጤት በማሸነፍ እንዲሁ ድሉን እንዲሁ አሃዱ ብሎ ጀምሯል ማለት ነው። ሊቨርፑል እንግዲህ በመጀመሪያው አጋማሽ 17ኛው ደቂቃ ላይ ማርኮስ ሎሬንቴ ለአትሌቲኮ ማድሪድ ቀዳሚ ያደረገችውን ጎል ማስቆጠር ችሎ ነበር። ከዛ በኋላ ግን 40ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ የሊቨርፑልን ያቻነት ጎል አስቆጠረ። ከዛ በኋላ ከ10 ደቂቃ በኋላ ቆይታ በኋላ አሌክሲስ ማካሊስተር ሌላኛው የአማካይ ስፍራ ተጫዋች ሊቨርፑልን ከ1-1 ወደ 2-1 መሪነት እንዲሸጋገርም አድርጎ ሊቨርፑል 2-1 በሆነ ውጤት በአጠቃላይ በዚህ ጨዋታ ማሸነፍም ችሏል። አሌክዛንደር አይዛክ ለሁለተኛው ጎል መቆጠር አሲስት ማድረግ የቻለም ተጫዋችም ሆኗል። ታዲያ ከጨዋታው በኋላ አሰልጣኝ አንዶኒ ኢራዮላም አስተያየታቸውንም ሰጥቷል። በመጀመሪያው አጋማሽ በጣም ተፈትነን ነበር፣ አትሌቲኮ ማድሪድን በጠበቅነው ልክ አላገኘነውም፣ በጣም ከባድ ሆኖ ተጋጣሚ ሆኖ ነበር የመጣው የሚል አስተያየትንም ሰጥቷል። ሁለተኛው አጋማሽ ግን የተለየውን ሊቨርፑል ተመልክተናል፣ ተሻሽነን ለመቅረብም እንዲሁ ሙከራ አድርገናል፣ በጨዋታውም እንግዲህ 2 ጎሎችን አክለን አስቆጥረን ድል ማድረግም ችለናል የሚል አስተያየትንም አንዶኒ ኢራዮላ ከጨዋታው በኋላም ሰጥቷል። በዚህ ጨዋታ ላይ ግን አነጋጋሪ የነበረው በጨዋታው 3ቱም እንዲሁ ውድ ፈራሚዎች ተቀያሪ ወንበር ላይ መቀመጣቸው አስገራሚም ሆኖ ነበር። ብራድሊ ባርኮላ፣ አሌክዛንደር አይዛክ እና ፍሎሪያን ቪርስ፣ እነዚህ ተጫዋቾች ከመቶ ሚሊዮን ፓውንድ በላይ ወጪ የተደረገባቸው ተጫዋቾች ነበርም። በእግር ኳስ ታሪክ ከመቶ ሚሊዮን ፓውንድ በላይ ወጪ ተደርጎባቸው ግዥ የተፈጸመላቸው ተጫዋቾች ለመጀመሪያ ጊዜ ነው። ተችላን ላይ ቁጭ ብለው የአውሮፓ ሻምፒየንስ ሊግ ውድድርን ሲጀምሩ ይህ በእግር ኳስ ታሪክ ለመጀመሪያ እንደሆነ ነው እንዲሁ እየተዘገበ የሚገኘው። ትላንት ግን ተቀይሮ የገባው ብራድሊ ባርኮላ ጉዳት እንዳጋጠመው ተነግሯል። አሰልጣኝ እንዲሁ አንዶኒ ኢራዮላም ከጨዋታው በኋላ ጉዳቱ ያን ያክል ስጋት የሚፈጥር አይደለም፣ የጉልበት መወጠር ወይንም እንደ ቀለል ያለ ጉዳት አጋጥሞታል የሚልንም አስተያየትንም እንዲሁ ሰጥቷል። በአጠቃላይ ሊቨርፑል 2-1 በሆነ ውጤት ማሸነፍም ችሏል። ፓርክ ደ ፕሪንስ ላይ ፓሪሰን ጀርመን ከስሎቫን ብራቲስላቫ ጋር ያደረጉትን ጨዋታ ከግማሽ ደርዘን በላይ ጎል አስቆጥሮም ፓሪሰን ጀርመን 6-1 በሆነ ውጤት ማሸነፍም ችሏል። ግማሽ ደርዘን ጎል ነው ፓሪሰን ጀርመን ማስቆጠር የቻለው። በዚህ ጨዋታ ላይ 17ኛውና 23ኛው ደቂቃ ላይ ኦስማን ዴምበሌ 2 ጎሎችን አስቆጥሯል። 31ኛው 47ኛውና 57ኛው ደቂቃ ላይ ደግሞ ፌራን ቶሬስ ሃትሪክም ሰርቷል። 87ኛው ደቂቃ ላይ ፋቢያን ሩይዝ ሌላኛውን 6ኛ ጎል አስቆጥሮ ፓርሰን ጀርመ በሜዳው ብራቲስላቫን እንዲሁ 6-1 በሆነ ውጤት ማሸነፍም ችሏል። ፌራን ቶሬስ 9ኛው በአውሮፓ ሻምፒየንስ ሊግ ሃትሪክ የሰራ ስፓናርዳዊ ተጫዋች ሆኖ ሌላ አዲስ ሪካርድንም እንደሰበረ ነው የተገለጸ የሚገኘው ያያ ቶሬም አዲስ ታሪክ ሰርቷል አፍሪካዊ አሰልጣኝ ሆኖ በአውሮፓ ሻምፒየንስ ሊግ አንድን ክለብ የመሩ አፍሪካዊ አሰልጣኝ በመሆን ሌላ ታሪክን እንዲው መስራትም ችሏል ትላንትና ግን አንድ ጎል አስቆጥሯል የወቅቱን የአውሮፓ ሻምፒየንስ ሊግ አሸናፊውን ፓርሰን ጀርመን ገጥመው እንዲው በባዶ አልወጡም አንድ ጎል አስቆጥሯል እዚህኛውም አሰልጣኝ ክለብን በመምራት ደግሞ ሌላ ታሪክም ሰርቷል ለማንኛውም ግን ፓርሰን ጀርመን 6-1 በሆነው ውጤት በትላንትናው ጨዋታ ማሸነፍም ችሏል ስፖርቲንግ ሊዝበን ከጋላት ሳራ ያደረጉት ጨዋታ ስፖርቲንግ ሊዝበን 3-1 በሆነው ውጤትም ማሸነፍም ችሏል ወደ እንግሊዝ ካራቦ ካፕ ስናልፍ ትላንት ምሽት ቼልሲም ከሊድስ ዩናይትድ ጋር ያደረጉትን ጨዋታ ቼልሲ 6-3 በሆነ ውጤት እንዲው ማሸነፍም ችሏል ሊድስ ዩናይትድ ቼልሲን በመጀመሪያው አጋማሽ 2-2 መምራትም ችሎ ነበር ዣቪ ኦሎንሶ ለአዳዲስ ወጣት ተጫዋቾችም በዚህ ጨዋታ ላይ እድል ለመስጠት ሞክሯል በስተመጨረሻ ግን 2-2 እየተመመረታቸውን ተከትሎ ተጫዋቾችን ቅያሪ ማድረጋቸውን እንዲው ተስተውሏል ማለት ነው ሬጊ ዋትሰንና እንዲሁም ደግሞ ቫላንቲን ባርኮ የመሃል ሜዳውን እንዲመሩላ ቸው አድርገው ነበር ከኋላ መስመር ደግሞ ቼምፖንግ ላክሮዋ ለቪ ኮልዌልም በቼልሲ በኩል 3-2 ባክስ ሊሆነው ወደ ሜዳ ገቡ ተጫዋቾችም ነበሩ ግን ቼልሲ 2-2 መመራቱን ተከትሎ በስተመጨረሻ በተለይ ከሁለተኛው አጋማሽ በኋላ አሰልጣን ዣቪ አሎንሶ እነ ሞርጋን ሮጀርስን ሪሲ ጀምት ፔድሮ ኔቶንና ዊስሊ ፎፋናን ቀይረው ጨዋታውን እንዲሁ ሙሉ ለሙሉ ውጤቱ እንዲቀየርም ማድረግም ችሏል ጨዋታው ታዲያ 53ኛው 55ኛው ደቂቃ ላይ ኮል ፓልመር ጎል አስቆጥሮ ቼልሲን ወደ አቻነት መለሰ 60ኛው ደቂቃ ላይ ታዲያ ፔድሮ ኔቶ ቼልሲን ወደ 3-2 መሪነት እንዲሸጋገርም አድርጎ ነበር 90+4 እና 65ኛው ደቂቃ ላይ አዲሱ ፈራሚ ዳኒ ዌልቤክ የቼልሲን አምስተኛና እንዲሁ አራተኛ ጎል ማስቆጠር ቻለ 80ኛው ደቂቃ ላይ ደግሞ ቫላንቲን ባርኮ ወጣቱ ተጫዋች የቼልሲን 6ኛ ጎል አስቆጥሮ ቼልሲ በእንግሊዝ ካራቦ ካፕ 6-3 ማሸነፍ የቻለበትንም ውጤት እንዲሁ ማስመዝገብ ችሏል ማለት ነው በዚህ ጨዋታ ተቀይሮ የገባው አዲሱ ፈራሚ ሞርጋን ሮጀርስ በ45 ደቂቃ 3 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለበትም ጨዋታ ሆኗል ማለት ነው በአጠቃላይ ቼልሲ በሶስተኛ ዙር ወደ ቀጣይ ዙር ማለፉን ያረጋገጠበትንም ጨዋታ እንዲሁ ተመልክተናል ማለት ነው ዛሬም የአውሮፓ ሻምፒየንስ ሊግ ጨዋታዎች ቀጥለው እንዲሁ በተለያዩ ስቴዲየሞች ይደረጋሉ ከነዚህ ጨዋታዎች መካከል ምሽት 1:45 ወደ 2 የሚጠጉ ጨዋታዎች እንዲሁ ይደረጋሉ ፌነርባቼ ከሮማ በሜዳው የሚያርጉ ጨዋታ ሲጠበቅ በፒኤስቪ ኤንድ ሆቪየን ከሻክታር ዶኔስክም ምሽት 1:45 የሚያርጉት ጨዋታ ይሆናል ለፒኤስቪ የጨዋታ በጣም ወሳኝ ሊሆን እንደሚችል በተለይ ሁለቱም ቡድኖች ካላቸው ወቅታዊ አቋም በጣም ሊጠበቅ እንደሚችል በርካቶች እየዘገቡ ነው የሚገኙ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከሳባ ጋር የሚያርጉትም ጨዋታ ትኩረትን ስቧል ማንቸስተር ዩናይትድ በሳምንቱ በእንግሊዝ ፕሪሚየር ሊግ ኤቨርተን ጋር 2-2 የተለያየበት ጨዋታ እንዲሁ አይዘነጋም ማይክል ካሪክ ለዚህ ጨዋታ ምን አይነት የጨዋታ ታክቲክን ይዘው ይመለሳሉ ማንቸስተር ሰሞኑኛ ካጋጠመው የውጤት ቀውስም ምን አይነት እንቅስቃሴን ያሳያል የሚለው ጉዳይ የሚጠበቅ ነው የሚሆነው ኮሞ በሜዳው ከአርቢ ሌብዥክ የሚያርጉት ጨዋታ ምሽት 4 ሰዓት ላይ ይደረጋል ስላቪያ ብራሃም ከሎንስ ጋር ምሽት 4 ሰዓት ጨዋታቸውን ያደርጋሉ ባየር ሙኒክ በአሊያንዝ አሬና ከቦዶ ግሊምት ጋርም ምሽት 4 ሰዓት በአውሮፓ ሻምፒየንስ ሊግ የሚያርጓቸው ጨዋታዎችም እንዲሁ ይጠበቃሉ ወደ አጫጭር ስፖርታዊ መረጃዎቻችን ስናልፍ ደግሞ ካሪም ሙስጠፋ ቤንዜማን እናገኛለን ካሪም ሙስጠፋ ቤንዜማ አሁን ላይ በአል ኢቲሃድ በሳውዲው ክለብ የተ ወተ እንደሚገኝ ይታወቃል በቀጣይ ግን ወደ ኒውካስል ዩናይትድ ለመምጣት እድልም አለው እየተባለ ነው የሚገኘው በርግጥ የ ሳውዲ ሊግ አምባሳደር መሆኑ ይታወሳል እስከ 2030 እንዲሁ ኮንትራት አለው ይህ ኮንትራት ካላገደው በስተቀር ካሪም ሙስጠፋ ቤንዜማ የ38 ዓመት ተጫዋቹ ወደ ኒውካስል ዩናይትድ የመምጣት እድል እንዳለው መረጃዎች እየዘገቡ ይገኛሉ ሊዮኔል አንድሬስ ሜሲን እንመለከታለን ሊዮኔል አንድሬስ ሜሲ የአዲስ ክለብ ባለቤት ለመሆን ወደ መጨረሻው ምዕራፍ እንደደረሰ እየተዘገበ ነው የሚገኘው በላሊጋው ሁለተኛው የሊግ እርከን ላይ የሚወዳደር ክለብ ነው የክለብ ሲዲ ኤልደንስ ይባላል ይህንን ክለብ ሙሉ ለሙሉ በባለቤትነት ሊዮኔል አንድሬስ ሜሲ ለመግዛት አሁን ላይ በቃል ደረጃ ተስማምቷል ተብሏል ይህ ክለብ 1921 ላይ ነበር የተመዘገበ ወይንም የተመሰረተው አሁን ላይ ይህ ክለብ በቫሌንሲያ አካባቢ ይገኛል በስፔን በስተምስራቅ ለካታሎን ቅርብ እንደሆነ እየተዘገበ ነው የሚገኘው ይህንን ክለብ ግን ይህኛው ተጫዋች ለመግዛት አሁን ላይ ተስማምቷል ተብሏል በቀጣይ ቀናትም በይፋ ይገለጻል ሲል ማርካ ያወጣው መረጃም አመላክቷል። ማንቸስተር ዩናይትድ በቀጣ የጥረዝውር መስኮት የፓልሜራሱን የፊት መስመር ተጫዋች ቪቶር ሮይኩን ለማስፈረም አሁን ላይ እየገሰገሰ ወይንም እያሰሰ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። እድሜው 21 ላይ ደርሷል ይህ ተጫዋች። ፓልሜራስ ይህንን ተጫዋች የመልቀቅ ፍላጎት የለውም። ከ50 እስከ 60 ሚሊዮን ዩሮም ለዚህ ተጫዋች ግዢ ይፈልጋሉ ተብሏል። በቀጣይ ግን ማንቸስተር ዩናይትድ በይፋ ጥያቄውን ያቀርባል ተብሎ ይጠበቃል ነው የተባለው። አሁን ግን ማንቸስተር ዩናይትድ ስለዚህ ተጫዋች ኢንፎርሜሽንም በስፋት እየሰበሰበ እንደሚገኝም ተገልጿል። ወደ ባርሴሎና እናቀናለን። የባርሴሎናው ስፖርቲንግ የባርሴሎናው ፕሬዝዳንት ሁዋን ላፖርታም በዚህኛው የአውሮፓ ውድድር እኛ ማሳካት የምንችለው የምንፈልገው የአውሮፓ ሻምፒየንስ ሊግ ነው ሲሉ አስተያየታቸውንም ሰጥቷል። በእርግጥ ላሊጋውንም ሌሎችም የስፔን ውስጥ የሚደረጉ ውድድሮች ዋንጫዎችንም ማሳካት እንፈልጋለን፣ በዋናነት ግን የአውሮፓ ሻምፒየንስ ሊግ ማሳካትን እንፈልጋለን ሲሉ የባርሴሎና ፕሬዝዳንት ሁዋን ላፖርታ አስተያየታቸውንም ሰጥቷል። ሌላኛው መረጃችን የሚሆነው ስኮት ማክቶሚናይን እናገኛለን። ስኮት ማክቶሚናይ በትላንትናው ዕለት የተሳካለት የልብ ቀዶ ጥገና ማድረጉ እየተዘገበ ነው የሚገኘው። የናፖሊው የመሃል ሜዳ ተጫዋች የቀድሞ የማንቸስተር ዩናይትዱ ስኮት ማክቶሚናይ በትላንትናው ዕለት ሰርጀሪ ማድረጉ ነው እየተዘገበ የሚገኘው። አሁን ላይ ታዲያም የተሳካ ቀዶ ጥገና ካደረገ በኋላ ለሁለት ሳምንታትም እረፍት ያደርጋል ተብሎ ነው የሚጠበቀው። መረጃዎች በስፋት ይዘገቡት እንደሚገኘው ተጫዋቹ የሁለት ሳምንት እረፍት ካደረገ በኋላ በቀጣይ ወር ግን ወደ ልምምድ ይመለሳል የሚሉ መረጃዎችንም እንዲሁ ጠቁሟል። ማንቸስተር ዩናይትድ እና ቶትናም ሆትስፐር በዚህኛው የአውሮፓ ሻምፒየንስ ሊግ ውድድር ላይ ስካውቲንጎችን ልከዋል ነው የተባለው። በዕለተ ማክሰኞ ምሽት 1:45 ላይ በተደረገው የአስቶን ቪላ እና የክለብ ብሩጅ ጨዋታ ላይ ሁለቱም ክለቦች ስካውቲንግ ማድረግ የሚችሉ ኃላፊዎችን ልከዋል ነው የተባለው። ታዲያ በዚህ ጨዋታ ላይ የተፈለገ ወይንም የሁለቱም ክለቦች ስካውተሮች ሊመለከቷቸው ትልቅ ስራ የተሰጣቸው ታዲያም ኒኮሎ ትረሶሊድ የተባለ ተጫዋች ነው ተብሏል። የተጫዋች 22 ዓመቱ ላይ ደርሷል። በዚህ ጨዋታ ላይ ምንም እንኳን አስቶን ቪላ ክለቡን 3-2 ያሸነፈ እንጂ በፍጹም ቅጣት ምት ጎል ማስቆጠሩ ይታወሳልና ትረሶሊድን ሁለቱም ክለቦች ማንቸስተር ዩናይትድና ቶትናም ሆትስፐርም ይፈልጉታል። ሁለቱም በዚህ ጨዋታ ላይ ይህ ተጫዋች ያደረገውን እንቅስቃሴ እንዲመለከት ሁለቱም ኃላፊዎችን ልከው እንደነበር መረጃዎች ጠቁመዋል። አልቫሮ አርቢዮላ አሁን ላይ በፉላም ቤት ከባድ ጫና እየደረሰባቸው እንደሚገኝ መረጃዎች በስፋት እየዘገቡ ይገኛሉ። አሰልጣኙም ከሪያል ማድሪድ ወደ ፉላም ካቀኑ በኋላ ባለፉት 3 የፕሪሚየር ሊግ ጨዋታ ላይ ሁለቱም አሰልጣኙ በ3ቱም ጨዋታ ሽንፈት ከገጠማቸው በኋላ በክለቡ ኃላፊዎች ሳይቀር ጫና እየደረሰባቸው እንደሚገኝም መረጃዎች እየጠቆሙ ነው የሚገኘው። ታዲያ አንዳንድ ተጫዋቾች የአሰልጣኙ ፍልስፍና እንዳልተመቻቸው መረጃዎች ዘግቧል። ከዛ ውጪ ግን ይህንን የአሰልጣኙን ፍልስፍና የክለቡ የቦርድ ኃላፊዎችም በቅርብ ክትትል እየተከታተሏቸው ይገኛል። በቀጣይ ጨዋታ ታዲያ ከማንቸስተር ዩናይትድ እና ከሊቨርፑል ጋር ያላቸው ጨዋታ፣ በዚህ ጨዋታ ላይ የሚያስመዘግቡት ውጤትም በቀጣይ አልቫሮ አርቢዮላ በፉላም ቤት የሚኖራቸውን እጣ ፋንታም ይወስናል ሲሉ ለክለቡ ቅርብ የሆኑ መረጃዎች እየጠቆሙ ይገኛሉ። አዲሱ የቶትናም ሆትስፐሩ ተጫዋች ሚካይሎ ሙድሪክ ጉዳት እንዳጋጠመው ተዘግቧል። በክረምት የዝውውር መስኮት ከቼልሲ ቶትናም ሆትስፐርን በውሰት የተቀላቀለው ሚካይሎ ሙድሪክ ትላንትና ጉዳት እንዳጋጠመው ተገልጿል። ተጫዋቹ የጉልበት ጉዳት እንዳጋጠመው ነው የተነገረው። ታዲያ ይህንን ጉዳት ተከትሎ ተጫዋቹ ከ6-8 ሳምንታትም ከሜዳ እንደሚርቅም መረጃዎች ጠቁመዋል። ታዲያ ተጫዋቹ ምናልባት በቀጣይ ከ8 ሳምንታት በኋላ ለቶትናም ሆትስፐር ግልጋሎት ይሰጣል ወይ የሚለው ጉዳይ አጠያቂ ሆኖ ሳለ፣ በቀጣይ ግን ቶትናም ሆትስፐር ይህንን ተጫዋች በውሰት ያስፈረመው ይህንን ውሰት ካጠናቀቀ በኋላ በ75 ሚሊዮን ፓውንድ የማስፈረም ግዴታም በውሉ ላይ እንደተካተተ ይታወሳል። የጉልበት ጉዳት ማጋጠሙን ተከትሎ ሚካይሎ ሙድሪክ ከ6-8 ሳምንታትም ከሜዳ እንደሚርቅ ይፋዊ መረጃም ክለቡ አውጥቷል ማለት ነው። ሪያል ማድሪድ በቀጣይ የጁድ ቤሊንግሃም ኮንትራትን ለማራዘም አሁን ላይ ማቀዱ እየተዘገበ ነው የሚገኘው። ተጫዋቹ በዚህኛው ውድድር ዓመት አጀማመሩ እጅግ አስደናቂ ነው። ይህንን ተከትሎ ክለቡ ቀጣይ የተጫዋቹን ኮንትራት ለማራዘም አቅዷል ነው የተባለው። ጁድ ቤሊንግሃም እጅግ አስደናቂ ጊዜን እያሳለፈ ይገኛል ተብሏልና ምናልባት ቀጣይ መዳረሻውን ሌላ ክለብ እንዳያደርግ በመስጋት ክለቡ ከዚህ ተጫዋች ጋር ንግግር ለማድረግም አቅዷል የሚሉ መረጃዎች በስፋት እየወጡ ነው የሚገኘው። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮም አሁን ላይ 21 ጎሎች ብቻ ቀርተውታል 1000 ጎሎችን لمدرس تلانتنا بساودي بروليك كا أباهقار بادرغو تسيطواتا الناصر هلت لاند بونوتيت أشن فول ها هلت نيوديك علي كريستيانو رونالدو دو سانتوس أبيرو أندغول أسكوتروال ينن تكتلو رونالدو بساودي بروليك አራተኛው ከፍተኛ ጎል ያስቆጠረ ተጫዋችም ሆኗል 105ኛ ጎል ላይም ደርሷል ይህ ታዳ የሙሐመድ አልሻላዊን እንዲሁ ሪካርድ የተጋራበትም እንዲሁ ጫዋታ ሆኗል ማለት ነው ክርስቲያኖ ሮናልዶም በሳውዲ ፕሮ ሊግ አራተኛው ከፍተኛ ጎል አስቆጣሪ ሆኗል ኡማር አልሶማ 161 ጎሎችን በማስቆጠር አንደኛ ደረጃ ላይ ተቀምጧል አብዱረዛቅ ሐምዳላህ 158 ናስር አልሻራኒ 126 መሐመድ አልሻላዊና ክርስቲያኖ ሮናልዶ አልዶ ዶ ሳንቶስ አቬሮ 105 ጎሎችን በማስቆጠር በሳውዲ ፕሮ ሊግ ታሪክ አራተኛው ከፍተኛ ጎል ያስቆጠሩ ተጫዋቾችም ሆኗል ይህ ብቻ አይደለም ክርስቲያኖ ሮናልዶ በእግር ኳስ ህይወት ታሪኩ 1000 ጎሎችን ለመድረስ 21 ጎሎች ብቻ ቀርተውታል 979ኛ ጎል ላይ ደርሷል 21 ጎሎች ከዚህ በኋላ ክርስቲያኖ ሮናልዶ በሚኖረው የእግር ኳስ ቆይታው ለማስቆጠር በጣም ቅርብ እንደሚሆን እንዲሁ የተነገረ ነው የሚገኘው ትላንት ግን አንድ ጎል ማስቆጠሩን ተከትሎ ሮናልዶ 21 ጎሎች ብቻ 1000 ጎል ለማስቆጠር እንደቀሩት የተነገረ ነው የሚገኘው ይህ አስደናቂ ቁጥራዊ መረጃ እንደሆነም የተነገረ ነው የሚገኘው የቀድሞ የማንቸስተር ዩናይትዱ ተጫዋች አንቶኒ ማርሻል በሶስት የአውሮፓ ክለቦች የዝውውር ጥያቄ ቀርቦለት እንደነበረም አሁንም እየቀረበለት እንደሚገኝም የተነገረ ነው የሚገኘው ከነዛ ክለቦች መካከል ታዲያ አንደኛው የመርሲሳይዱ ክለብ ኤቨርተን እንደሆነም የተነገረ ነው የሚገኘው ተጫዋቹ ኤቨርተንን በነጻ ዝውውር ለመቀላቀል ንግግር ስለመጀመራቸው በስፋት መረጃዎች እየጠቆሙ ይገኛሉ የቼልሲው የፊት መስመር ተጫዋች ጆዋ ፔድሮም በአሰልጣኝ ካርሎ አንቾሎቲ በቀጣይ የሀገራት ጨዋታ ላይ ጥሪ ከተደረገላቸው ተጫዋቾች መካከል አንዱ እንደሆነም ተነግሯል በቀጣይ ኢንተርናሽናል ብሬክ የብራዚል ብሔራዊ ቡድንን ከሚቀላቀሉ ወይንም በብራዚል ብሔራዊ ቡድን ጥሪ ከተደረገላቸው ተጫዋቾች መካከል ጆዋ ፔድሮ አንዱ እንደሆነም ተነግሯል በአለም ዋንጫው አሰልጣኝ ካርሎ አንቾሎቲ ጥሪ እንዳላረጉለትም እንዲሁ ይታወሳል ይህ ታዲያ በበርካታ እንዲሁ የክለቡ የብሔራዊ ቡድኑ ደጋፊዎችም አሰልጣኙ ሲወቀሱ እንደነበር ይታወሳል አሁን ላይ ግን የቼልሲውን ተጫዋች ጆዋ ፔድሮን መጥራታቸው ተገልጿል ስቴቫኦ አንድሪክም ሌሎች ጥሪ የተደረገላቸው ተጫዋቾች እንደሆኑም መረጃዎች በስፋት እየጠቆሙ ይገኛሉ ዳረን ሞር አዲሱ የእንግሊዝ ብሔራዊ ቡድን ከ20 ዓመት በታች አሰልጣኝ ሆኖ መሾማቸው ተነግሯል ይህ አሰልጣኝ ከዚህ ቀደም የዌስት ብሮም እንዲሁም የዶንካስተር ሮቨርስ የሼፊልድ ዌንስዴ የሃደርስፊልድ ታውን የፖርት ቫሌ አሰልጣኝ እንደነበሩም ይታወሳል አሁን ግን በክለብ በሀገር ደረጃ ከእንግሊዝ ከ20 ዓመት በታች አሰልጣኝ ሆኖ በትላንትናው ዕለት በይፋ መሾማቸው መረጃዎች እየጠቆሙ ነው የሚገኘው ይህ ታዲያ በታሪካቸው ወይንም በእግር ኳስ አሰልጣኝነት ታሪካቸው ለመጀመሪያ ጊዜም በብሔራዊ ደረጃ ሲመጡ እንደሆነም እየተነገረ ነው የሚገኘው የእንግሊዝ ከ20 ዓመት በታች ብሔራዊ ቡድን ዳረን ሞር አዲሱ አሰልጣኝ ሆነው በትላንትና ሁለት በይፋ መሾማቸው እየተነገረ ነው የሚገኘው ከዚሁ ከብሔራዊ ቡድን አሰልጣኞች ጋር ሳንወጣም ሊዮኔል ስካሎኒ የኮንትራታቸውን ለማራዘም አሁን ላይ በቃል ደረጃ መስማማታቸው እየተነገረ ነው የሚገኘው የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ በቀጣይ 2027 የሚያደርስ ኮንትራትንም ከአርጀንቲና ብሔራዊ ቡድን በቃል ደረጃ መስማማታቸው እየተነገረ ነው የሚገኘው በስተመጨረሻ የክፍል አንድ መረጃችንን ስንዘጋ ዲክ አድቮኬት አዲሱ አሰልጣኝ በኩራሳው ብሔራዊ ቡድን በ2026ቱ የዓለም ዋንጫ ላይ ይህንን ብሔራዊ ቡድን ሲመሩ እንደነበረም ይታወሳል በቀጣይ ግን እስከ 2027 የሚያደርስ ኮንትራት ማራዘማቸው እንዲሁ ተገልጿል በዛ ለክፍል አንድ ያስኳቸውን ስፖርታዊ መረጃዎች በዚህ ላጠናቅ በክፍል ሁለት ሌሎች አዳዲስ ስፖርታዊ መረጃዎችን ይዤ መለሳለሁ ለነበረን ቆይታ አንቺንም አድማጮችንም ከልብ አመሰግናለሁ
0: አህመዲን ለክፍል አንድ ስፖርታዊ መረጃዎች እጅግ አድርጌ አመሰግናለሁ ክብራትና ክብራን የክፍል አንድ ስፖርታዊ መረጃዎቻችንን በክብር ያስደመጠን በ2018 የመጨረሻው ቀን ላይ የማለዳው አጋራችን ሲንቄ ባንካችን ነበረ ሁሉንም ማቀፍ ለሁሉም ተደራሽ መሆንና የብዙሃኑን ህይወት ወደተሻለ ደረጃ ማሸጋገር ጽኑ ራዕይ አድርጌ የሚሰራው ሲንቄ ባንክ አገልግሎቱን ይበልጥ በማዘመንና ማቀፍን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል ሲንቄ ባንክ የዕለት ከዕለት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶቻችንን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ ያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተን በፈጣን እድገትና ታማኝነቱ ከሚታወቀው ሲንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ሲንቄ ባንክ በአንድነት ወደ ስኬት ያለ ከኛ ጋር ነበር። እጅግ አድርገን እናመሰግናለን። አድማጮቻችን ከመልእክቶች በኋላ ስንመለስ በሀገር ውስጥና በባህር ማዶ መረጃዎቻችን የምንገናኝ ይሆናል። ይህ ተወዳጁ ጣቢያችን ብስራት ኤፍኤም 101.1 ነው።
3: በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስን

ዶላር ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር። ተንቀሳቃሽና ግሪድ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር 5 ተማራጮች ያሉ

ሺህ ሜትር ውድድር ለመካፈል ተሰለፈ። ውድድሩ ሊጠናቀቅ 200 ሜትር ሲቀረው ማርሹን ቀይሮ በመፈትለክ ሌላ የወርቅ ሜዳሊያ በማሸነፍ ድርብ የኦሎምፒክ ድል አስመዘገበ። በወቅቱ የ10000 ሜትር ውድድር አንድ፣ የ5000 ሜትር ውድድር ደግሞ ሁለት ማጣሪያዎች ነበራቸው። ምሩጽ በሁለት የፍጻሜ ውድድሮች አሸንፎ ድርብ ድል ያስመዘገበው ሁሉንም የማጣሪያ ውድድሮች በድል በመወጣትም ነበር። በዚህም ምሩጽ በአጠቃላይ የሮጠው 35000 ሜትር ነበር። ይህም ክስተት የምሩጽን የኦሎምፒክ ድል ልዩና አስደናቂም አድርጎታል።

ምሩጽ ስለ ሞስኮ ድሉ ባንድ ወቅት በሰጠው ቃለ ምልልስ አምስት ዙር እንደቀረው የተቀናቃኞችን እንቅስቃሴና ትርታ ማዳመጥ ጀመርኩ ውጥረት የሚሰፍነው ደውሉ ሲደወል በመሆኑና አቅማቸውን አሰባስበው ከመነሳታቸው በፊት 300 ሜትር ሲቀር ማምለጥ እንዳለብኝ ወሰንኩ ድሉንም ጨበጥኩ ብሏል። ምሩጽ ውድድሮቹን ባሳካበት ወቅት ጋዜጠኛ ኃይሉ ለመነ አብዮቱ ፈካ አበባው አማረ የዓለም ሻምፒዮና በምሩጽ ሰመረ ሞስኮ ላይ ቀደመ ዳካር ላይ ድል መጣ ሞንትሪያል ደገመ እንዳመሉረታ ዓለም ይሁን አለ ድሉን ተቀበለ እየደጋገመ ምሩጽ ምሩጽ አለ በማለትም ገጥሞለት ነበር። ምሩጽ ሞስኮ ላይ ድርብ የወርቅ ድል ሲመዘግብ በወቅቱ የሰባት ዓመት ዕድሜ የነበረው ኃይሌ ገብረስላሴ የምሩጽን የጀግንነት ተግባር በሬዲዮ ያዳምጥ ነበር። ምሩጽ ያበበ ድሎችን ሰምቶ ወደ ሩጫው እንደገባ ሁሉ ኃይሌም እንደ ምሩጽ አኩሪ ታሪክ ለመስራት ጉጉት አደረበት።

0: በአዲስ አበባ ልብ በመስቀል ፍላወር ቱሊፕ ሆቴል ጎን እንዲሁም በአዲስ አበባና በላንቻ አካባቢዎች ዘመናዊና ማራኪ ፕሮጀክቶችን በጥራትና ታማኝነት በመገንባት የብዙዎችን እምነት ያተረፈው አልቲማ ሪል ስቴት ሱቆችን ከ420 ሺህ ብር እንዲሁም ቤቶችን ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለቤት ፈላጊዎች በማቅረብ ተመራጭ ሆኗል። አልቲማ ሪል ስቴት ዘመናዊና ውብ ቤቶችን በደንበኞቹ ፍላጎት መሰረት ገንብቶ በጥራት የሚያስረክብ ታማኝ አጋሮ ነው። አልቲማ ሪል ስቴት ከቃል በላይ። ለበለጠ መረጃ በስልክ ቁጥራችን 0996000000 0995222222 ላይ ይደውሉ። አልቲማ በማስረከብ የማይታማ መልካም አድርሰት።
1: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን ዓመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከዓመት ዓመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም ዓመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ ዓመት።
2: በዚህ ጊዜ ፍጥነት በነገሮች መለዋወጥ እንዲሁም የፍላጎት መጨመር አብዛኞች ከጎናቸው የሚደግፋቸው ብርቱ አጋዥ ይሻሉ። እርስዎ በተሰማሩበት ዘርፍ ይጠነክሩ። አማራ ባንክ በልዩና ማራኪ ባንክ አገልግሎቶች ከህልሙ ያደርሱታል። እቴጌ የሴቶች የቁጠባ ሂሳብ፣ ፊደል የወጣቶች የቁጠባ ሂሳብ፣ የጎልማሶች የቁጠባ ሂሳብ እንዲሁም ጉምቱ የቁጠባ ሂሳብ ከአማራ ባንክ በልዩነት። አማራ ባንክ ከባንክ ባሻገር

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓመተ ምህረት ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲክ

የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንፃው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።

0: مدر بكرمت بركة رسرسا يتفطو بطوان بلملام يدسا يتسفى ملكتوان عدي عبابان نسنسا بدنك يتفطو تسسر يزمن لوت ستا بسر بسلت آني دلدينت بعلم مسكوت النت مجعون قزي يتلم عدي سامتن ياك ألم مجو أسرار لتقوامات زرقتو بيزنس اللما سالت هلو نادرسو نام مجاجتو كزمن زمن تشاقاري هلين بسرات نقاري انكوانا درساجم አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመና ዋዶ ያገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረጅም ዘመን ባለውለታ ያገርና ወገን አለንታ እንኳን አደረሳችሁ የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት ኢትዮ ቴሌኮም
1: የምስራች የኢትዮጵያ ፖስታ መልእክቱን በስልኮ ጉዳዩን በቤቱ መከወን የሚያስችለውን ቨርቹዋል ፖስታ ሳጥን ይዞልዎ መጣ። ይህ አዲሱ ዲጂታል የመልእክት አገልግሎት የትምህርት ሳይጣበቅቦት በቴክኖሎጂ የታገዘ አድራሻ እንዲኖርዎ ያደርጋል። መኖሪያውን ቢቀይሩ እንኳን ባሉበት ሆነው አድራሻውን መቀየር ይችላሉ። እንዲያውም መልእክቱን ያለምንም ተጨማሪ ክፍያ በቤቱ ድረስ ይመጣል። ከየትኛውም የዓለም ክፍል የሚላኩ ጥቅልቃዎችንና ዶክመንቶችን በቨርቹዋል ሳጥን ይቀበሉ። ሂደቱንም በስልኮ ይከታተሉ። ለግለሰቦችም ሆነ ለተቋማት የሚሆን በተጨማሪም የብሔራዊ መታወቂያ ካርድ ህትመትን ጨምሮ ሌሎች አገልግሎቶችንም በነጻ የሚያንበሸብሽ ልዩ ስጦታ ነው። አሁን ነው ቨርቹዋል ፖስት መተግበሪያን ያወርዱ ወይንም app.etio.post ላይ በመግባት ይመስገቡ። ለበለጠ መረጃ 8536 በነጻ ይደውሉልን። የኢትዮጵያ ፖስታ ፖስታ ለሁሉም።

0: የዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ። የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁል ጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ታላላቅ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ስዩ መቃን፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ይሁላችን። ሴንቸሪ ፕሮሞሽን እና ኤቨንት።
1: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፕስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።
2: አዲሱን ዓመት ከያንጎ ዴሊቨሪ ጋር። በዚህ አዲስ ዓመት ማንኛውንም ዕቃ በያንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ ያገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ ዓመት ስጦታ ከያንጎ ያገኛሉ። ማሳሰቢያ፣ ያንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በ6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
3: የባል ሰሞን ባይኔራ ቀው በልብ ይቀርባል። የተነፋፈቀው ይገናኛል። ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ከወዳጅ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 21 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አዘጋጅቶላችኋል። ምን ይሄ ብቻ! የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስ ማሽን በህብር ካርዱ ይክፈሉ። ወዲያውኑ የ5% ተመላሽ ያገኛሉ። እስከ ጥቅምት 21/2019 ብቻ የሚቆየውን እድል ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎች ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ፣ በህብረት እንደግ።

ክብራትና ክብራን በድጋሚ ተመልሰን መተናል። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ የ2018 የመጨረሻው ቀን ላይ ነው የምንገኘው። ፕሮግራሙን እየመራሁኝ ቤዛዊት አራጌ አብራችሁ አለሁኝ። በነገው ዕለት ለሚከበረው 2019 አዲሱ ዓመት በዓል በድጋሚ እንኳን አደረሳችሁ ለማለት እንወዳለን። አሁን ከሀገር ውስጥና ከባህር ማዶ ያዝናቸው መረጃዎቻችንን የምናስደምጥበት ሰዓት ላይ ነው የምንገኘው። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። አፍሪካውያን የቴክኖሎጂ ሉዓላዊነትን ለማረጋገጥ የዲጂታል የወደፊት ዕጣ ፈንታቸውን በራሳቸው መንገድ ሊቀርጹ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ 24ኛውን የአፍሪካ ህብረት ቀን አስመልክተው ባስተላለፉት መልእክት የአፍሪካ መሪዎችና ወጣቶች የቴክኖሎጂ ሉዓላዊነትን አጥብቀው እንዲይዙም ጥሪ አቅርበዋል። ጠቅላይ ሚኒስትሩ በኤክስ ገጽ ላይ ባሰፈሩት መልእክትም ኢትዮጵያ ከአፍሪካ አንድነት ድርጅት ምስረታ ጀምሮ እስከ አፍሪካ ህብረት ድረስ ባለው አህጉራዊ ጉዞ የጸና ድምጽ ሆና መቆየቷን አስታውሷል። በአዲስ አበባም የህብረቱ መቀመጫ በመሆን አህጉራዊ ራዕዮችን እያገለገለች መሆኗንም አብራርቷል። ይህንን ታሪካዊ ዕለትም ስናከብር የተዋሃደችና የበለጸገች አፍሪካን ራዕይ ዳግም በማረጋገጥ ወደ ቀጣዩ የጋራ እድገት ምዕራፍ አሻግረን እንመለከታለንም ብለዋል። በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ሻምፒዮን እንደመሆናቸው መጠን መሪዎችና የአህጉሪቱ ወጣቶችም የቴክኖሎጂ ሉዓላዊነትን በማረጋገጥ የዲጂታል የወደፊት ዕጣ ፈንታቸውን በራሳቸው መንገድና ፍላጎት ሊቀርጹ እንደሚገባ አሳስበዋል። ኢትዮጵያ ይህንን የዘመናዊ ዲጂታል ወደፊት ዕጣ ፈንታ ከሌሎች አፍሪካውያን ወንድሞቿ ጋር በጋራ ለመገንባት ሙሉ ዝግጅት ማድረጓን በማረጋገጥ መልካም የአፍሪካ ህብረት ቀን ሲሉ ምኞታቸውን አስተላልፈዋል። በሌላ በኩልም ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን 2019 ዓመተ ምህረት የኢትዮጵያ አዲስ ዓመት በዓልን አስመልክቶ ለጠቅላይ ሚኒስትር ጽህፈት ቤት ሰራተኞች የበዓል ስጦታዎችንም አበርክተዋል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎቱን የሚያዘመን የዲጂታል ሲስተም ይፋ አደረገ። የኢትዮጵያ ደምና ህብረ ህዋስ ባንክ የኢትዮጵያን የደም ልገሳና ክምችት አስተዳደር በዲጂታል ቴክኖሎጂ ለማዘመን የሚያስችል አዲስ ሲስተምና የሞባይል መተግበሪያ ስራ ላይ መዋሉን አስታውቋል። ይህ ቴክኖሎጂ የለጋሾችን መረጃ ጥራትና ደህንነት የሚጠብቅ ሲሆን የደህንነት መስፈርቱም በኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ የተረጋገጠና የመረጃ ደህንነት ህግጋትን የተከተለም ነው። በሲስተሙ የሚሰበሰቡ የለጋሾች የጤና መረጃዎች የደህንነቱ በተጠበቀ የኢትዮ ቴሌኮም ክላውድ ሰርቨር ላይ እንደሚቀመጡ የኢትዮጵያ ደምና ህብረ ህዋስ ባንክ ቴክኒካል ዘርፎች ረዳት የሆኑት አቶ አብይ በላይ ለብስራት ተናግሯል። አዲሱ ዲጂታል ሲስተም ቀደም ሲል የነበሩ አሰራር ክፍተቶችን በመቅረፍ በአገሪቱ የሚገኙ 35 የደም ባንኮችንና ወደፊት የሚጨመሩ 61 ተጨማሪ ቅርንጫፎችንም የደም አቅርቦትና ፍላጎት በቅጽበት ለመከታተልም ያስችላል። ቀደም ሲል የደም ፍላጎት በአስተማማኝ መረጃ ላይ ሳይሆን በግምት ይሰራ እንደነበረ ያስታወሱት አቶ አብይ አዲሱ አሰራር የደም ክምችትን በትክክል ለማወቅ የወደፊት አቅርቦትና ፍላጎትን አስቀድሞ ለማቀድና ሀገራዊ የጤና እቅዶችን በብቃት ለመምራት ትልቅ ሚና እንደሚኖረው ገልጸዋል። የደም ልገሳው በየቦታውና በገጠር አካባቢዎችም የሚካሄድ በመሆኑ የደም ባንክ ባለሙያዎች የኢንተርኔት አገልግሎት በሌለባቸው ቦታዎች እንኳን ሳይቀር መረጃዎችን መመዝገብ የሚያስችላቸው ታብሌትም ተዘጋጅቷል። ባለሙያዎቹ ከመስመር ውጭ የመዘገቡት መረጃ በኢንተርኔት የሚገኝበት ወቅትም ወደ ዋናው የዳታቤዝ ሲስተም እንደሚገባም ይደረጋል። በተጨማሪም የደም ለጋሾችን ቁጥር ለመጨመርናም የልገሳ ሂደቱን ለማቃለል አዳኝ የተሰኘ ለጋሾች ሞባይል መተግበሪያ ይፋ ሆኗል። ለጋሾችም በዚህ መተግበሪያ አማካኝነትም ከቤታቸው ሆነው ቀጠሮ ማስያዝ፣ ቅድመ ልገሳ መጠይቆችን መሙላትና የልገሳ ታሪካቸውን መከታተል እንደሚችሉም ተገልጿል ስትል ባልደረባችን ሰብል አበበ ዘግባለች። ከህገወጥ እርድ ከ3 ሚሊዮን ብር በላይ ገቢ ተሰበሰበ። በበዓል ወቅት በቤት ውስጥ ወይም በቅርጫ ከሚከናወኑ እርዶች ዙሪያ ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ የአርሶ አደርና የከተማ ግብርና ልማት ኮሚሽን አሳስቧል። ኮሚሽኑ ከግብዓት አቅርቦት እስከ ምርት ስርጭት ያለው የምግብ ሰንሰለት ጥራትና ደህንነት የተረጋገጠ እንዲሆን ቁጥጥርና ድጋፍ እያደረገ መሆኑን ገልጿል። በአዲስ አበባ ከተማ አስተዳደር የአርሶ አደርና የከተማ ግብርና ልማት ምክትል ኮሚሽነር ዶክተር ጸጋ ለማ በዛሬው ዕለት በሰጡት መግለጫ ማህበረሰቡ የሚገዛቸውን የእንስሳት ጤንነት ማረጋገጥና የእርድ አገልግሎትን በቄራዎች ድርጅት ማከናወን እንዳለበትም ተናግሯል። በተጠናቀቀው 2018 በጀት ዓመትም በከተማዋ ህገወጥ እርድና ሽያጭ ሲያከናውኑ የተገኙ 252 የንግድ ተቋማት ላይ እርምጃ መወሰዱን ብስራት ራዲዮ ሰምቷል። በዚህም ከ3 ሚሊዮን ብር በላይ ገቢ መሰብሰቡን ነው ምክትል ኮሚሽኑ የገለጹት። የቆዳ የሌጦና የአጥንት ተረፈ ምርቶችም ለኢንዱስትሪ ግብዓትነት የሚውሉና የውጭ ምንዛሬ የሚያስገኙ በመሆናቸውም ሳይባክኑ ለሚመለከተው አካል እንዲቀርብም ጥሪውን አቅርቧል ስትል መባ ወርቅነ ዘግባለች።
ክብራትና ክብራን ወደ ባህር ማዶ መረጃዎቻችን ስንሻገር በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ መስፋፋቱን ተከትሎ ህክምና ለመስጠት ተጨማሪ አልጋዎች ያስፈልጋሉ ተባለ። የዓለም ጤና ድርጅት WHO እንዳስታወቀው በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ በፍጥነት በመስፋፋቱና የህክምና ፍላጎቱ እያደገ በመምጣቱ ተጨማሪ 1600 የኢቦላ ህክምና አልጋዎች ያስፈልጋሉ። አሁን ያለው አጠቃላይ የህክምና አቅም እንዲደርስበት የታቀደው 3000 አልጋዎች ሲሆኑ እስካሁን በ59 ማዕከላት ውስጥም 1400 የሚጠጉ አልጋዎችም ተዘጋጅቷል። በወረርሽኙ መስፋፋት ምክንያትም በቡኒያ አቅራቢያ ካሉ አካባቢዎች ብቻም ሳይሆን ከሩቅ መንደሮችም ጭምር ህመምተኞች ወደ ማዕከላት የመጡ መሆኑም ተገልጿል። ለአንድ ህመምተኛ 3 ጤና ባለሙያዎች ስለሚያስፈልጉ በታቀደው 3000 አልጋዎች 9000 ሰራተኞችን ማሰልጠን ግዴታ መሆኑንም ተቋሙ ገልጿል። የዓለም ጤና ድርጅት እናም የአፍሪካ CDC 6 ወር የጋራ ምላሽ እቅድ ከሚያስፈልገው 115 ሚሊዮን ዶላር ውስጥም 112.4 ሚሊዮን ዶላርም አግኝቷል። የኮንጎ መንግስት የሁሉም አጋሮች አካቶ ለሚቀጥሉ 6 ወራት ያወጣው አጠቃላይ ቅድም 1.3 ቢሊዮን ዶላር የሚጠይቅ ሲሆን ለሁኔታው በባባስ ምላሽ ለመስጠትም ለጋሾች እርዳታቸውን እንዲያፋጥኑም ተጠይቋል። እስካሁን ድረስም 6686 የተረጋገጡ የኢቦላ በሽታዎች እናም 3226 የሞት አደጋዎችም መመዝገባቸውን የዓለም ጤና ድርጅት አስታውቋል። ዩናይትድ ስቴትስ እና ኢራን በነዳጅ ታንከሮች ላይ ጥቃት ማድረሳቸው ተነገረ። የድፍድፍ ነዳጅ ዋጋም ወደ 100 ዶላር አሻቅቧል። በኢራን እስላማዊ አብዮታዊ ዘብ የተሰነዘረው የባሊስቲክ ሚሳይል ጥቃት ተከትሎ የዩናይትድ ስቴትስ ወታደራዊ ኃይል የኢራን የክሩድ ነዳጅ ማጓጓዣ ታንከሮችን ማውደሙን አስታውቋል። የኢራን አብዮታዊ ዘብ በበኩሉ 2 የአሜሪካ መርከቦችን፣ 8 ነዳጅ ታንከሮችን እና በሆርሙዝ ወሽመጥ የተተከለ ቀጠናን ለማለፍ ሞክሯል ያላቸውን 10 ተጨማሪ ህግ ተላላፊ መርከቦች ላይ ማነጣጠሩን ገልጿል። የአብዮታዊ ዘብ ኃይሉ የአሜሪካ ወታደሮችን በያዘው እናም በዮርዳኖስ ውስጥ በሚገኘው አንድ ወታደራዊ ሰፈር ላይ ጥቃት መሰንዘሩን ሲገልጽ የዮርዳኖስ መንግስት በበኩሉ ከኢራን የተተኮሱ 18 ባሊስቲክ ሚሳይሎችን ማውደሙንም ተናግሯል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዋሽንግተን በአሜሪካ የባህር ኃይል ንብረቶች ላይ ለሚሰነዘሩ ሙከራዎች አጸፋዊ ምላሽ ለመስጠት የኢራን ነዳጅ ታንከሮችን ማጥቃቷን አጠናክራ እንደምትቀጥል ቴህራንን አስጠንቅቋል። ከዚህ ጋር በተያያዘ በነዳጅ ጫኝ መርከቦች ላይ በተሰነዘረው ጥቃት የተነሳ የባህረ ሰላጤው የውሃ አካላት አደጋ ላይ ናቸው ተብሏል። በአሜሪካና በኢራን መካከል ያለው ጦርነት ከጊዜ ወደ ጊዜ በባህር ላይ እየተካሄደ ሲሆን ሁለቱም ወገኖች በሆርሙዝ ሰርጥና በአካባቢው ከሚገኙ የነዳጅ ጫኝና ሌሎችም መርከቦች ላይ ጥቃት እያነጣጠሩም ይገኛሉ። በመስከረም 8 አሜሪካ በኢራን የኢራን ነዳጅ ጫኝ መርከቦች ላይ ጥቃት ያደረሰችም ሲሆን ይህን ተከትሎ ኢራን በዮርዳኖሱ አል አዝራቅ የአየር ኃይል ሰፈር ላይ ጥቃትን ሰንዝራለች። ከሶስት ቀናትም ቀደም ብሎ የአሜሪካ ሌሎችም 3 የኢራን ነዳጅ ጫኝ መርከቦችን መምታቷ የሚታወስ ነው። የአሜሪካ ማዕከላዊ ዘ እንዳስታወቀው እነዚህ የአሜሪካ ጥቃቶች የተፈጸሙት ኢራን በሆርሙዝ አቅራቢያ በሚገኙ የአሜሪካ አውሮፕላን ተሸካሚና የባህር ኃይል አጥፊ መርከቦች ላይ የባሊስቲክ ሚሳይሎችን ከተኮሰች በኋላ ነው።

0: የተከበራችሁ አድማጮቻችን አሁን ላይ የምንገኘው 2018 የመጨረሻው ዕለት ላይ ነው የምንገኘው በስራት ማለዳችን በለተ ሐሙስ እንግዲህ የመጨረሻውን ማለዳችንን እየመራን እንገኛለን አሁን ደግሞ የምናስደምጣችሁ አንድ ጥንቅር አለ ብዙዎቻችን አዲስ አመት ሲመጣ የተለያዩ ልማዶች አሉን ታዲያ በየቤታችሁ ያለ አዲስ አመት ልማድ አለ ወይ ሳምራይ ስዩም አዲስ አመት ደስታ የፌጦ ስነ ስርዓትና የውሃ መነከር ትዝታ ምን ይመስላል ስትል ያዘጋጀችው ጥንቅር እንደሚከተለው ይቀርባል የሚጋብዘን ደግሞ የማለዳው አጋራችን ሲንቄ ባንካችን ነው የእናንተን ሐሳብ ልምዳችሁን በ6979 እንድታጋሩን እንጋብዛችኋለን ወደ ሳምራይ ስዩም እናልፋለን
1: በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስንቃችን ለከፍ

0: አዲስ አመት የሆነ ተተሳክቶልኝ ቤት ላይ የሆነ እቃዎች መቀየር ማለት ደስ ይለኛል፣ ያጓጓኛል። ያው አዲስ አመት ነው፣ አዲስ ነገር መፍጠር ብዬ ስለምን ያሰብኩትን ነገር ቀያይር፣ አዲስ ነገር ቤት ላይ ሳረግ ደስ ይለኛል።
1: አዲስ አመት ሁሉም ነገር ያጓጓል፣ ደስ ይላል። ዘመን አልፎ ዘመን መተካቱ በለዛሬ መድረሴ ሳስበው ሁሌ ደስ ይለኛል። አዲስ አመት ታስብ የሚያጓጓኝ ሲመጣ የሚያጓጓኝ ይሄ ነው።
2: አዲስ አመት በጣም ደስ ይላል። ከስሙ ጀምረሽ አዲስ በአዲስ መንፈስ መቀበል እንዴት ደስ እንደሚል። ሁሉ ነገር አዲስ ሲሆን የቆሸሸ ልብስ እንዲኖር አልፈልግም። የጥፍጥፍ ጽድት ለነቀፍ ደስ የሚል አዲስ ነገር የምናገኝ ሁሉ ይመስለናል። እና ከሁሉም በአቅሙ ባለው ነገር መቀየር መደሰትን፣ ደስ የሚል ተስፋን ነገር ይዘን መጥፎን ነገር ረስተን በቃ በጉጉት ደስ በሚል ነገር የምንቀበለው አዲስ አዲስ ነው። አዲስ አመት ደስ ይላል።
3: መስከረም አንድ በጣም ደስ የምትል ቀን ናት። አዲሱን አመት የምንቀበልበት የስራ ድርሻችንን የምናቅድበት ስለሆነ በጣም ደስ የሚል ቀን ነው። ልጆች አበባ ያመጡልናል፣ ስዕል ያመጡልናል። ደስ በሚል ነገር ነው የምንቀበለው።
4: እንዲህ ያለው ጉጉት የኖሩበትን ክፉ ደግ ያሳለፉበትን አመት ተሻግሮ አዲሱን ለመቀበል በማሰብ ውስጥ የሚፈጠር ነው። በአዳዲስ ተስፋ መሞላት፣ ነገን ለማየት መጓጓት፣ በዓሉን በፌሽታ ጀምሮ አመቱን በተመሳሳይ ደስታ ውስጥ ለማሳለፍ መመኘት በብዙዎች ዘንድ የተለመደ ነው። መስከረም ሲጠባ ምድር በአረንጓዴ ሳርና በቢጫ የአደይ አበባ ልብስ ስታጌጥ የኢትዮጵያ አዲስ ዓመት በተስፋ ዜማ ይቃኛል። ይህ ሽግግር በተፈጥሮ ለውጥ ብቻ የሚገደብ አይደለም። በሰው ልጅ ውስጣዊ ማንነትና በዘመናት በሰነበቱ ውብ ባህላዊ ትውፊቶችም የሚታገዝ ጭምር ነው።

0: አዲስ አመትን ለመቀበል ከመደረጉ እንደ ባህል ከመታሰቡ ነገሮች ውስጥ አንዱ ለአዲስ አመት አጥቢያ ለሊቱን ወይንም በአዲስ አመት መጀመሪያ ቀን ገና ፀሐይ ብርሃኗን ሳትለግስ ህፃናት ወጣቶችና አዋቂዎች ወደ ወንዞች ወይንም በየቤታቸው ወዳለው ቀዝቃዛ ውሃ ማምራታቸው ነው። ይህ በአዲስ አመት ውሃ መነከር በኢትዮጵያ ዘንድ ትልቅ ትርጉም አለው። ውሃ የህይወት የንጽህና ምልክት ነው። ባለቀው ዘመን የገጠሙንን ህመሞች፣ የሰራናቸውን ስህተቶችና ሌሎች የመከፋት ምክንያቶች ሁሉ በውሃ አጥቦ የመጣል ተምሳሌት ነው።
1: ለሌሊት 8 ሰዓት እንወጣለን። 8 ሰዓት ቀድሞ የነቃ ሰው ወይ ዶሮ ሲጮህ ቀድሞ የነቃ ሰው ጓደኞቹን ይቀሰቅሳል። ጥቅጥቅ ባለ ጨለማ እየጨፈርን እንሄዳለን። በሴቶች ለብቻቸው የራሳቸውን ዜማ እያዜሙ፣ ወንዶችም እንደዛው በራሳቸው ስታይል። ከዛ ወንዙ ላይ በግሩፕ ተነክረን ከተመለስን በኋላ የማንም ይሁን እሸት አይከለከልም፣ ከሱ እየጠበስን ነው የምናነገው።
2: መነከር ብዙ ኋላ ቅብ ነበር፣ ግን የሆነ ጊዜ ክፍለ ሀገር ሄጄ ነበረ እናቴ ዘመዶች ጋር እና አዲስ አመት ሲሆን በረጅ ተነስተው ሄዶ ውሃ ወንዝ ውስጥ ተነክረው ምናምን ይሄ መንፈሱ በቃ የአሮጌውን ነገር ወደኋላ ጥሎ በአዲስ በቃ መታጠብን ደስ የሚል ነገር ብቻ ደስ ብሏቸው ከሌ ሄድ ተጠራርተው ሄደው ተነክረው ሲመጡ አውቃለሁ።
3: አዲስ አመትን ለመቀበል ማለዳ የመጨረሻ ቀን ውሃ እንነከራለን። ይህን ያመለክታል አዲሱን አመት ነጽተን ንጹህ ሆነን ለመቀበል ቀበል ሽር ጉድ ብለን እንዘጋጃለን።
0: ከውሃ መነከርና መንጻት መልስ ደግሞ ወደ ቤት ሲመለሱ የሚጠብቀው ሌላኛው ነገር ፌጦ ነው። ይህን ስናነሳ በምናባችን በጎድጓዳ ሳህን በእናት እጅ በብዛት የሚዘጋጀው በጉርሻ መላ ቤተሰቡ የሚዳረስበት ፌጦ ጣዕሙ ትውስ ይለናል። ፌጦ በባህላዊ መድኃኒትነቱና በቅመምነቱ የሚታወቅ ጥቅሙ ብዙ የሆነ ነው። ለዚህም ነው ለክፉም ለደጉም ፌጦ መድኃኒት ነው የሚል አባባል ባለቤት የሆን ነው። በአዲስ ዓመት ማለዳ ታዲያ በባዶ ሆድ ፌጦን ከሎሚና ከእንጀራ ጋር ፈትፍቶ መብላት እንዲሁም የተበጠበጠውን የፌጦ ውሃ በቤት ማዕዘናትና በእቃዎች ላይ መርጨት የተለመደ ባህልና ወግ ነው። አንድም ሰውነት ለአዲሱ ዘመን ጤናማ እንዲሆን ይደረጋል። ህመም ካለም ይሽራል ተብሎም ይታመናል። የፌጦን ውሃ በቤት ውስጥ መርጨት ደግሞ ክፉ መንፈስን፣ በሽታን፣ ወረርሽኝ ከቤት የማባረር እንዲሁም በረከትን የመጋበስ ባህላዊ ስልት ነው።
2: በፊት ተኝቼ ነበረ እናቴ በተኛንበት ፈትፍታ ሎሚ ፌጦ አድርጋ በጥብጠው ግቢ ውስጥ መረጫጨት ቤቱን ምናምን የሚያደርጉት ነገር አለ። እኔ ደግሞ እኛ በተኛንበት ተነሱ ብላ እዛው ነበረ የምታጎርሰን። አሁን ደግሞ እኔ አድጌ በልጄ ለልጆቼ እንደዛ ነው ማድረግላቸው። ፌጦ ፍትፍቱ ራሱ ይጣፍጥን። አሁን ልጆቼ በጣም ነው የሚወዱት። በአዲስ አመት ደግሞ በጠዋት ምንም ሳይበላ በባዶ ሆድ የሚበላው ደስ በጥሩ ትዝታለኝ ከእናቴ ጋር።
4: ባግሜት ውስጥ ፌጦን እናሰናዳለን። ወግጠን አሰናድተን ቁጭ እናደርጋለን። ሎሚውን ገዝተን እናሰናዳለን። የእንቁጣጣሽ ለታ ጠዋት ፌጦን በጥብጠን ሎሚ ሚሆን ጨምቀን እንደ ልጆቹ ብዛት እንደ ቤተሰቡ ብዛት መጥነን እንሰተትትና እናጎርሳቸዋለን። ራሴ እበላለሁ ያለውም በቃ አድርገን እንሰጣቸዋለን። የአመቱ መድኃኒት ነው ብሎ ብዬ በግድ ነው የማጎርሳቸው።
1: ለምንም ለምንም ፌጦ መድኃኒት ነው ይባል የለም። አዲስን አመት ምንም በሽታ ሳይኖር እንድንቀጥል ያለፈውን በሽታ በፌጦ የማባረር ትርጉም ይመስለኛል። ፌጦ መድኃኒት ስለሆነ ብቻ ነው እንጂ ይመረዋል። የግዴታ እየመረረኝም ቢሆን ቀምሳለሁ።
5: ፌጦ አዎ፣ ቤታችን ጠዋት ጠዋት ይዘጋጃል ብሎ እንባላለን። ጠዋት ተነስታ እናቴ ታዘጋጃለች፣ ግን ብዙ ስለማንወደው አንበላ እንጂ ይዘጋጃል ቤት ውስጥ።
6: አዲስ አመት ስመጣ ከማይረሱ ነገሮች አንዱ ፌጦ ማወጥ ነው። ፌጦ በሎሚ ተደርጎ ተበጥብጦ በእንጀራ ተፈትፍቶ ይበላል። ነገር ግን እኔ አልወድም። ከእናቴ ጋር ሁሉ ጭቅጭቅ ነው። አዲስ አመት ስመጣ ዋጪ አትዋጪ እንባባላለን። እኔ ደግሞ ሽታውም ስለሚያስጠላኝ እሮረጣለሁ።
3: ፌጦ ከአያት ጋር በጣም ያደግኩት እና አያቴ ጠዋት ተነስታ ጎድጓዳ ሳህን ላይ ፌጦ የተፈጨ ተዘጋጅና ሎሚ አርጋ በጥቃ እንጀራ ቆርጣ የዞሮች ተጎርሰን ነበር። እሱ ለማምለጥ በቃ በጣም ትንቅንቅ በጠዋት ባደረ ሆድ እሱን መጉረስ ለኔ በጣም ከባድ ነበርና የምንለምና ተባክሽን የምንላት ነገር ነው ትዝ የሚለን። ይሄ በጣም ነበር የምጠላው። አሉ ቀድሞ ተወቅቶ የተዘጋጀ ፌጦ አለ። እሱን በውሃ በጥብጠን የሎሚ ጭማቂ ጨምረን በእንጀራ ይፈተፈትና መረረም ጎመዘዘም በባዶ ሆድ ቶን ብልት እናደርጋለን። ይህም ከቤተሰቦቻችን የመጣ ስርዓት ስለሆነ እኛም ከነሱ ተቀብለን እየተገበር ነው ልጆቻችንም ለወደፊቱ ስርዓቱን እያስተላለፍን እንገኛለን።

0: በውሃ መንጻትና የፊት ኦፋውስ እርስ በርሳቸው የተቆራኙ ናቸው። አንደኛው ውጫዊን አካል መንፈስ ሲያጠብ፣ ሁለተኛው ደግሞ ውስጣዊን አካል መኖሪያ ቤትንም ያክማል። ሁለቱም ተደምረው ለአንድ ሰው የተሟላ አዲስ ጅማሬን ይሰጡታል የሚለው እምነት ነገሩ አመቱን ጠብቆ የማይረሳ እንዲሆን አድርጎታል። የባህል ማህበራዊ ትስስርንም ያጠነክራል። ቤተሰብ ሰዓቱን ጠብቆ በውሃ መታጠብ፣ ፊቱን ወደ ደም ጸላም ፈትፈት አድርጎ መጉረስ፣ ሳቅ ደስታን መቀራረብን የሚፈጥር ቤተሰባዊነትን የሚያስናፍቅ ደግሞ በዓሉን የትም ቢሆኑ በተለየ ትውስታ ለማሰብ ምክንያት የሚሆን ነው።
1: በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

0: ልዩ ቅናሽ ከኢትዮ ሴራሚክስ። ባለፉት 30 አመታት በማይዋዥ ጥራቱ የሚታወቀው ኢትዮ ሴራሚክስ ካውሮፓ ኢጃና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸው የፖርሲሊን እና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስ እና ሻወር ካቢኔቶችን በልዩ ቅናሽ እንሆ ብለናል። መላያችን በሆነው ነፃ የማማከር አገልግሎት ህንፃው አሊያም ቤቶ ድረስ በመምጣት ልምድ ባላቸው የዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምር እናማክሮታለን። የት ይመቾታል? ቦሌ ጃፓን ኤምባሲ፣ ፒያሳ አርቲበከንቱ፣ ጉርድሾላ አሊያም ካዛንቺስ ፊኒሽንግ ሞል እና ካዛንቺስ ህንፃ በተጨማሪም ኡራኤል እና በስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የእድሉ ተጠቃሚ ይሆኑ። ለበለጠ መረጃ በ0938888888 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
1: እንኳን አደረሳችሁ።
2: ዘመን በረከትን ሲያድል፣ አውደ ዓመት በደስታ ሲሞላ፣ መጪው ዓመት ከስታንዳርድ ጋር ሁሌም ደና።
3: ህልማችሁ ይሳካ።
4: አሜን።
3: ንብረታችሁ ይበርክት።
4: አሜን።
3: እድሜና ጤና ይስጣችሁ።
4: አሜን።
3: አዲሱ ዓመት በበረከት ላይ በረከት፣ በመብዛት ላይ መብዛት፣ በደስታ ላይ ሀሴት ይሁንላችሁ።
4: አሜን።
3: ሁሌም ደህና ሁኑ።
4: አሜን።
5: አዎ ሁሌም ደህና ይሁኑ። ስታንዳፕ ኢንሹራንስ አዲስ ዓመት የሰላም የደስታ የበረከት እንዲሆንላችሁ ይመኛል።
2: ምኞታችን ሁሌም ደህና ሁሌም ደስተኛ እንዲሆኑ ነው። ከዘመኑ ጋር እየዘመነ ፈጣንና እጅግ አስተማማኝ የህይወትና የንብረት መድን አገልግሎት እንሰጣለን።
5: ኢንሹራንስ ስታንዳርድ አለው። ስታንዳርድ ኢንሹራንስ፣ እምነታችሁ ጥራታችን። መልካም አዲስ ዓመት።
6: የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፋይት ናይት። የሀገራችን ታላላቅና ምርጥ ተፋላሚዎች በአንድ አሬና ውስጥ የሚጋጠሙበት ደም የሚያሞቅ ታላቅ የፋይት ናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጮን ከአሪፍቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9። ትኬቶን አሁኑኑ በአሪፍቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
7: እንኳን አደረሰን ለ2019 አዲስ ዓመት። በሸራተን አዲስ ልዩ አቀባበል ይደረግለታል። ከረጅም ጊዜ በኋላ እንደገና በሸራተን አዲስ መድረክ የሙዚቃ ንግሥታችን አስቴር አወቀ ትነሸነሽበታለች። ከባህር ማዶ ዓለም አቀፍ ዝናው የናኘው ቲአይ በአዲስና ነባር ዘፈኖቹ የሸራተን አዲስን መድረክ ያናውጠዋል። ሐሙስ ምሽት ለዋዜማው ያለ ገደብ ራት እየተበላ ያለ ገደብ መጠጥ እየተጠጣ ሰማዩ በርችት ደምቆ ለአዲሱ ሙሽራ 2019 ሻምፓኝ ይጋጫል። መግቢያ ዋጋ 25000 ብር ብቻ። ትኬቱን በዳሽን ሱፐር አፕና እዛው ሸራተን ሎቢ ውስጥ ያገኙታል። አዘጋጆች ሸራተን አዲስና ዳሽን ባንክ።
8: ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል፣ የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጥ ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም አዲስ አመት።
9: እንኳን አደረሰ እንኳን አደረሰ።
10: ምድር በክረምት በረከት ረስረሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አዲስ አበባን ነስነሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመናዊ ዋዶ የሀገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረጅም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
11: በምን የሥራ ዘርፍ ተሰማርተዋል? በምንም የሥራ ዘርፍ ይሰማሩ፣ ኢማርት ኤጀንትና ኢማርት ዩዘር የሞባይል መተግበሪያዎችን በስልኮ ሊያወርዷቸው ግድ ነው። ጊዜው በቴክኖሎጂ የመራቀቅ ነው። አሁኑኑ ከፕሌይ ስቶር ወይም ከአፕ ስቶር የኢማርት ኤጀንትና የኢማርት ዩዘር መተግበሪያዎችን በማውረድና በእጆ በማስገባት ቤተሰብ ይሁኑ። መሸጥና ማከራየት፣ መግዛትና መከራየት ይጀምሩ። ሥራውን በማዘመን ተደራሽነቱን በማሳደግ በጣሙን ያተርፋሉ። በተጨማሪም ድረ ገጻችንን www.ethio/mart.com ይጎብኙ። ለበለጠ መረጃ በ0994111111 ሃሎ ይበሉን። ኢማርት ዩዘር መተግበሪያ፣ የከፍታው መስፈንጠሪያ፣ የከፍታው መንደርደሪያ።
12: በደስታ የተሞላ ቤት ሁሉ በአማረ ህልም ይገነባል። እያንዳንዱ ዘላቂ ትውስታ በውብ ቀለማት ይጀምራል። በኖርዌይ ተመሰረተውና ላለፉት 100 ዓመታት በአለማችን ታማኝ ስሙን የገነባው ጆቱን ቀለም ታዋቂውን ቡርጅ ካሊፋ ህንጻን ጨምሮ ለታላላቅ ግንባታዎች ተሻጋሪ ውበትን አጎናጽፏል። አሁን ደግሞ ተወዳጁ ጆቱን ግዙፎቹን የላጋር ሌክዠሪ አፓርታማዎችና የወንጪ ቱሪስት መዳረሻን ጨምሮ በኢትዮጵያ በሺዎች የሚቆጠሩ መኖሪያዎችን በማይወዳደር ውበት እያሳመረ ይገኛል። ጆቱን ቀለም በማራኪ ቀለሞቹና በተራቀቀ ቴክኖሎጂው ቤቱንና ያኗኗር መንገዱን ወደ አዲስነት ከመቀየር አልፎ ለእያንዳንዱ ስፍራ ውበትን፣ ከለላን እና ዘላቂ ሞገስን ያጎናጽፍልዎታል። ከመቶ ዓመታት በላይ በጥራቱ የታመነው ጆቱን ቀለም በጆቱን ሱቆች ከመቶ ሺህ በላይ የቀለም አማራጮችን በጠየቁበት ቅጽበት ያቀርብልዎታል። ጆቱን ቀለም በጥራት ቀዳሚ።
13: ክረምት አልፎ በጋ በመጣ ቁጥር ቤቱን አጽዳርተን አሰማምረን አዲሱን አመት መቀበል እናውቀበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከአመት አመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም አመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ አመት።

0: እንቁላል ወጥ።
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አላይ ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኑኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለት ለሻም ይለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
2: አንተ አረ ሰዓቱ የደህቴ ጋር ደውልልኝ።
3: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
2: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
3: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽ እኮ።
2: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰ ወንድሜ።
4: ሄሎ እንኳን አደረሰሽ።
2: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ ባክህ?
3: እማ ገበያ ጥናት አደረግሽ እኮ።
2: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
3: አረ ጓደኞቼን ሰላም ብዬ ልምጣበት።
2: ናቲ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
3: ሳፋሪኮም እጥፍ አድርጎልን ነዋ።
5: በአዲስ አመት ግንኙነት ሆነ ያጠናቀቁ የሳፋሪኮም የአዲስ አመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምጽና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
6: አያቶሽነን የመኖሪያ ቤትን ችግር በህብረተሰብ ተለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘመነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977-6060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኘው። አያት ዞሮ መግቢያይ።
7: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት፣ አረ ፍጠኑ።
8: እንደዛ ስልቀስ እቃዎች እንዳይበላሽ።
9: አባ እማ፣ ወዴት ልንሄድ ነው?
10: እንዴ ጎረቤቴ፣ ወዴት ነው?
7: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅተዋል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርስዎንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ ባልቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
6: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት ፍላጎት ማረፊያውን ያገኛል፣ ያውም በፍጥነት። ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያ፣ የአውደ ዓመት ሸመታው፣ ሁሉም በዘመን ደጆ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
11: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የሜኒኪር፣ የፔዲኪር እና የዋክስ ስራዎችን እንሰጣለን። በብስራተ ገብርኤል ቤተክርስቲያን አዶት ህንፃ ለፍ ብሎ በሚገኘው የተንጣለለና ምቹ በሆነው ሺመክት ህንፃ አንደኛ ፎቅ ላይ እንገኛለን። በ0911 23 9865 እንዲሁም ደግሞ በ0934 25 30 30 ይደውሉ፣ ያገኙናል። ግሎሲ ግላም ጥፍርና አይላሽ ስራ።
0: አዲሱ አመት የጎመን ምንቸት ወጥቶ የስጋ ምንቸት ወደ ቤታችን የሚገባበት የየመስካችን መንገድ በስኬት የሚፈካበት ከራሳችን አልፈን ለሌሎች የምንተርፍበት ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነቢ ኢንተርናሽናል ባንክ ይመኛል። እንደስከዛሬ ሁሉ በበዓል ሰሞንም በሚያስፈልጉት ሁሉ ንብተራ የተሰኘውን ሁሉን አቀፍ ዲጂታል ባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ ባክብሮት ጭምር ነው። መልካም አዲስ አመት። እንዴ ሚሚዬ እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ ወደ ኪስዎ ለመግባት አይፍሩ እንጂ። ይሄን መሳይ የሞቀሳቅ አመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ አመት። ነቢ ኢንተርናሽናል ባንክ ይሰራዋል ከልብ እንደለም። የሰላም
12: ክብራትና ክብራን የ2018 የመጨረሻው ብስራት ማለዳችን ያዳመጣችሁትን ይመስል ነበር። ከ12 ሰዓት ጀምረን በርካታ ጉዳዮችን ያነሳን ከናንተ ጋር ቆይታ አደረግን። ፕሮግራሙን እየመራሁኝ በዛብይት አራጊ አብራችሁ ነበርኩኝ። ከኛ ጋር አብሮ ማለዳውን እየመራ ሲንቄ ባንክ ነበር። እጅግ አድርገን እናመሰግናለን። በአውሮፓ ሻምፒዮንስ ሊግ ማንቸስተር ዩናይትድ ከሶባ የሚያገናኘውን ጨዋታ ምሽት 4 ሰዓት ላይ ቲቮዞ ስፖርት ወደናንተ በቀጥታ ስርጭት የሚያስተላልፍ ነው የሚሆነው። ከኛ ጋር ሰነብራችሁ እጅግ አድርገን እናመሰግናለን። ከኛ በኋላ የቢዝነስ መረጃዎቻችን ይደመጣሉ። መልካም ሁሉ መልካም በዓል።

0: መተግበሪያውን ያዘመነው። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውን ገንዘብ ሲቀበሉ ወይንም ሲመነዘሩ ከተወዳዳሪ የውጭ ምንዛሪ ተመን በተጨማሪ የ10% የማበረታቻ ቦነስም ያበረክትልዎታል። ዳሽን ባንክ ሁልጊዜ ማድርምጃ ቀዳሚ።
1: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳለኝ።
1: ፋይዳለኝ?
2: አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜ እና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ፣ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ፣ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜ እና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
4: ዲሞክራቲክ ሪፐብሊክ ኮንጎ በዓለም አቀፍ ደረጃ ወደ ንጹህ ኃይል በሚደረገው ሽግግር ያላትን ወሳኝ ሚና እያጠናከረች ነው። ለኢንዱስትሪ ወሳኝ የሆኑ ማዕድናትን በዋና አቅራቢነት በማቅረብ ረገድም ያላትን ኢኮኖሚያዊ አቅምም እያሳደገች ትገኛለች። የኮንጎ ግዙፍ የመዳብ ግኝት ዋጋም ከፍተኛ ደረጃ ላይ በመድረሱም በአንድ ሶስተኛ ወይም 12 ሚሊዮን ቶን ማደጉንም ቢዝነስ ኢንሳይደር አፍሪካ ይዞት የወጣው ዘገባ አመልክቷል። ይህም ለኤሌክትሪክ ግሪዶች፣ ለኤሌክትሪክ ተሽከርካሪዎችና ለመረጃ ማዕከላት የሚያስፈልጉትን ብረቶች በዓለም አቀፍ ውድድር ማዕከል ውስጥ ያለውን ቦታም አጠናክሯል። የካናዳው የማዕድን ኩባንያ አይቫኖሆ ማይንስ ማክሰኞ ዕለት እንዳስታወቀው ተጨማሪ የቁፋሮ ስራዎች በማኮኮ አካባቢ ባደረገው ግኝት ውስጥ የሚገኘውን የመዳብ መጠን በ30% በማሳደግም ወደ 12 ሚሊዮን ቶን ያህል እንዲደርስም አድርገውታል ያለው ዘገባው፣ የአሃዝ ይፋ የተደረገው ኩባንያው ባሳተመውና በተሻሻለው የማዕድን ሀብት ግምት መረጃ ላይ መሆኑን የጠቀሰው። ይህ ግኝት በኮንጎ መዳብ የበለጸገችውን የሉዋላባ ግዛት የማዕድን ማዕከል በሆነችው ኮልዌ በዚህ አቅራቢያ በሚገኘው የአይቫንሆ ዌስተርን ፎርላንድስ የማሰስ ፕሮጀክት አካል ነው። ቀደም ሲል የተደረገው ግምትም ከተጠናቀቀም በኋላ ኢቫንሆ በ106 ጉድጓዶች ውስጥ በግምት 64,000 ሜትር ቆፍሯል። ስራው ወደ 2.76 ሚሊዮን ቶን የሚጠጋ የመዳብ ክምችት ወደ ሀብት ግምት ውስጥም ጨምሯል። ማኮኮ አሁን 34 ሚሊዮን ቶን የቁሳቁስ ደረጃም 2.66% መዳብ አለው። ኢቫንሆ ዌስተርን ፎርላንድስን ባለፉት 10 ዓመታት በዓለም ላይ ትልቁና ከፍተኛ ደረጃ ያለው የመዳብ ግኝት አድርጎም ገልጾታል። ኩባንያው የይገባኛል ጥያቄውም በከፊል በተገኘ መረጃ ላይ የተመሰረተ ቢሆንም የኢቫንሆ የቅርብ ጊዜ የሀብት ግምትን በተናጠል አልገመገመም። አያይዞ እንደገለጸው የለንደን የብረታ ብረት ልውውጥ ዋጋም በመስከረም 7 ቀን በቶን $14,530 ደርሷል። ይህም እንደ አውሮፓውያን አቆጣጠርም በህዳር 2023 የመጀመሪያው የማኮኮ ግምት ይፋ ሲደረግ ከነበረው $8,167 ጋር ሲነጻጸር የ78% ጭማሪም ያሳያል። በመስከረም 8 ቀን በቶሮንቶ የኩባንያው አክሲዮኖች ዋጋም በ12.82% ጨምሯል። ሆኖም በአንድ ቀን ውስጥ የታየው ይህ የዋጋ ለውጥ ጭማሪም የተከሰተው በሀብት ክምችት ይፋዊ መግለጫ ምክንያት ብቻ መሆኑን አያረጋግጥም። ማኮኮ የሚገኘው 2426 ካሬ ኪሎ ሜትር ስፋት ባለው የፍቃድ ክልል ውስጥ ሲሆን ይህ ስፋት በአቅራቢያው ከሚገኘው ካሙዋ ካኩላ የመዳብ ማዕድን ማውጫ ስብስብ ስፋት ከስድስት እጥፍ በላይ ይበልጣል። በአይቫንሆ በቻይናው ዚጅን ማይኒንግ እና በኮንጎ መንግስት ባለቤትነት የሚተዳደረው ካሙዋ ካኩላ በዓለም ላይ ካሉ ትላልቅ የመዳብ ማዕድን ስራዎች አንዱ ለመሆን በቅቷል። በተጨማሪ የተቋም በአመት 500 ሺህ ቶን መዳብ የማቀነባበር አቅም ያለው የማቅለጫ ፋብሪካንም ያስተዳድራል። ይሁን እንጂ ማኮኮ እስካሁን የማዕድን ማውጫ ቦታ አልሆነም። ኩባንያው ለግንባታ የሚወጣውን ወጪ፣ አመታዊ የምርት ግብ ወይም የመጀመሪያው ምርት የሚገኝበትን ጊዜም ይፋ አላደረገም። ኢቫንሆ ለማዕድን ማውጫ ስራ ዝግጅትም እያደረገ ነው። እንደ አውሮፓውያን አቆጣጠርም በ2027 የመጀመሪያ ሩብ ዓመት ውስጥ የቅድመ ጥናት ስራ ለመጀመርም አቅዷል። ይህ የመጀመሪያ ደረጃ ግምገማ የማዕድን ስራው ወደ መሬት ከመሸጋገሩ በፊት የማዕድን ክምችቱ የተወሰነ ክፍል በክፍት ጉድጓድ ዘዴም ሊለማ ይችል እንደሆነም ይመረምራል። ኩባንያው የማኮኮ ፕሮጀክት ከግምት ላይ የተመሰረቱ ሀብቶችንም ወደ ይበልጥ አስተማማኝ ወደ ሆነው የተጠቆሙ ሀብቶች ምድብ ለመቀየር የሚያስችል ተጨማሪ 120,000 ሜትር የመቆፈር ስራም እያዘጋጀ ነው። በኮንጎ የ2018 የማዕድን ህግ መሰረትም ኢቫንሆ የማዕድን ፍቃዱን ወደ የማዕድን ማውጣት መብት ሲቀይር እስከ 80% የሚሆነውን ድርሻም የሚያዝ መብት አለው። ቀሪው 20%

0: ድርሻ ደግሞ በኮንጎ መንግስትና ብቁ በሆኑ የኮንጎ አካላት መካከለም ይከፋፈላል ነው ተባለው። አይቫን ሆማይንስ በኮንጎ ዲሞክራቲክ ሪፐብሊክ በሚገኘው የማኮኮ አካባቢ ያለው ግዙፍ የማዕድን ክምችት ግኝት መጠን ከ2025ቱ ትንበያ በ30% በማሳደግ ወደ 12 ሚሊዮን ቶን የሚጠጋ ንጹህ የመዳብ ይዘት እንዲኖረው አድርጓል። እንዲሁም በመካሄድ ላይ ባለው የቁፋሮ ስራ ተጨማሪ እድገት ይኖራል ተብሎም ይጠበቃል። ይህ የካናዳ የማዕድን ኩባንያ ማክሰኞ ዕለት እንዳስታወቀው ከምዕራባዊ ፎርላንድስ ፕሮጀክቱ አካል የሆነው የማኮኮ አካባቢ በአሁኑ ወቅት 2.66% የመዳብ ይዘት ያላቸውን 42 ሚሊዮን ቶን የተረጋገጡ ሀብቶች እና 1.8% የመዳብ ይዘት ያላቸውን 612 ሚሊዮን ቶን የተገመቱ ሀብቶች አሉት። እነዚህ አዳዲስ ውጤቶች ኩባንያው ባለፉት 10 ዓመታት ውስጥ በዓለም ላይ ትልቁና ከፍተኛ ጥራት ያለው የመዳብ ግኝት ነው ብሎ የሚገልጸውን ፕሮጀክት ወደፊት ለማራመድ ያለውን እቅድ ያጠናክራሉ። በማኮኮ ፕሮጀክት የተገኘውና መጠኑ ወደ 12 ሚሊዮን ቶን ያደገው ግዙፍ የመዳብ ክምችት ሀገሪቱ ለኤሌክትሪክ ተሽከርካሪዎች፣ ለኃይል ማስተላለፊያ መረቦች እና ለመረጃ ማዕከላት ወሳኝ ለሆኑ ማዕድናት እንደ ዋና ማዕከል ያላትን ቦታም ያጠናክራልም ተብሎ ታምኖበታል።
1: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳ አለኝ።
1: አዎ
2: ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
4: በዳሽን ሱፐር አፕ የሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀምሯል። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችንን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ ናቸው። ላይት ሞድ ትንሽ ዳታ በመጠቀም መሰረታዊ የብር ዝውውርና ክፍያዎችን ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎቶች በተጨማሪ የዕለት ተዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን ያቀርባል። የተሻሻሉት የዳሽን ሱፐር አፕ አገልግሎቶችን በመጠቀም መተግበሪያውን ያዘምኑ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውን ገንዘብ ሲቀበሉ ወይም ሲመነዘሩ ከተወዳዳሪ የውጭ ምንዛሪ ተመን በተጨማሪ የ10% የማበረታቻ ቦነስም ያበረክትልዎታል። ዳሽን ባንክ ሁልጊዜ ማንድ ምጃ ቀዳሚ። እደንሽ መልስ ማድረጃዎችን ወደ እናንተ በማድረስ አብራችሁ ቆይታ አደረግኩኝ። ከሌሎች የጣቢያው ፕሮግራሞች ጋር መልካም ቀን ይሁንላችሁ።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደላሽን ባንክ ያስፈው ተስፋው ሰምሮ አይተው ካብራው ይቆዩ። መልካም በዓል ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ስነኛ ፋሽንና ውበት በብስራት በፋሽን በውበት አጠባበቅ አመጋገብና ጤናማ አኗኗር መንገዶች ላይ ያተኩራል።
1: ፋሽንና ውበት በብስራት
0: ቀኑ ያማረ እንዲሆን ለትክክለኛ ያለባበስ ምርጫው ለዘመናዊና ባህላዊ የውበት መጠበቂያ ፍላጎቶ ትክክለኛ ሰዓት
1: ስነኛ ፋሽንና ውበት በብስራት
0: ሰኞና ረቡ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል፣ አርብ ከቀኑ 5 ሰዓት እስከ 6 ሰዓት። ፋሽንና ውበት ላይ ባተኮሩ ለጤናማ አኗኗር ጠቃሚ በሆኑ ጉዳዮችና ለእናንተ ጥያቄዎችም ምላሾችን ይዘን አብረንን።
1: ኤልሳ ሰፋ ሚዲያና ኮሙኒኬሽን ኦያያ መልቲሚዲያ ጋር በመተባበር
0: ስለኛ ፋሽንና ውበት በብስራት

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደላሽን ባንክ ያስፈው ተስፋው ሰምሮ አይተው ካብራው ይቆዩ መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ
1: ስለኛ ፋሽን ነው በት በብስራት

0: ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ይህንን የበዓል ዝግጅታችንን ወደ እናንተ እናደርሳለን። ዛሬ ደግሞ ጳጉሜ 5 የዓመቱ የመጨረሻ ለተ ሐሙስ ነው። እስከ 3 ሰዓት ተኩል ድረስ በጠዋት ከእናንተ ጋር ተገናኝተናል። ዋዜማችሁን በጋራ እናሳልፋለን ማለት ነው። ጠዋቱን አብረን ስንጀምረው ደስ ይላል አይደለም? ኃይሌ እንዴት ነው ዛሬ ዋዜማውን የምታከብረው?
1: ዛሬ እንግዲህ ዋዜማ ነው። በጣም ዝግጅቱ ገበያው ምኑ የመሳሰለው ነገር ይኖራል እና ጥሩ ዋዜማ ይሆናል ብለን ተስፋ እናደርጋለን። እንግዲህ
0: አዎ ደስ ይላል። የዋዜማው ዝግጅት እንግዲህ ነገ የአዲስ ዓመት መስከረም 1 2019 ዓመተ ምህረትን አንድ ብለን የምንጀምርበት ነው። አዲሱ ዓመት ሲሆን የተለየ ተስፋ ስሜት ድባብ አለው። ነገ ደግሞ ጾም ላይ ነው የሚውለው እና ለአንዳንድ ሰዎች በዓሉን መቼስ የኛ በዓል ከምግብ ከመጠጥ ጋር እኮ ይያያዛል።
1: በደንብ ነዋ።
0: አዎ ምግብና መጠጥ ስላለው ጾም መሆኑ በተለይ ለክርስትና እምነት ተከታዮች ብዙ የማይመች ሆኖ ሊሰማ ይችላል። አንዳንዶቹ ጾም መሆኑ ደግሞ ጤናችንን እንድንጠብቅ ያደርገናል ብለው በጥሩ ሁኔታ ይቀበሉታል። ስለዚህ አሁን በዓሉ ይሰፋል። አርብ መስከረም አንድ ነው፣ ቅዳሜ አለ፣ እሁድ አለ። ስለዚህ ሰፊ ነው በዓሉ። በደንብ ከምንወዳቸው ከቤተሰቦቻችን ከወዳጆቻችን ጋር በዓሉን ለማሳለፍ የምንችልበት ነው። በነገራችን ላይ ሁሉ ሰው በዓሉን ቤቱ አያሳልፍም። ድንገተኛ የሆነ የጤና ችግር ያጋጥምና ሆስፒታል ሆነው በዓል የሚያከብሩ ሰዎችም አሉ። በሕክምና ባለሙያዎች እየተረዱ ጤናቸውንም ለመጠበቅ ሆስፒታሉ ውስጥ ሆነው የሕክምና ማዕከላት ውስጥ ሆነው በዓላቸውን የሚያከብሩ ሰዎችም እንዳሉ እንዳንዘነጋ። ስለዚህ የታመመ አለ፣ አስታማሚ አለ። ዋናው ነገር ይህንን ዓመት መሻገር ነው። ስለዚህ ሁሉ ሰው በተመሳሳይ መልኩ በዓሉን አያከብርም። ማረሚያ ቤት ውስጥ ያሉ ሰዎች አሉ። በስራ ምክንያት ከቤተሰቦቻቸው ተነጥለውም በሀገር ውስጥም በውጭም የሚኖሩ ሰዎችም እንዳሉ አንዘነጋም። በያለንበት መልካም አዲስ ዓመት እንዲሆን በስለኛ ፕሮግራማችን እንመኛለን። ነሐሴ 27 ጀምረን ደግሞ ልዩ የበዓል ፕሮግራሞችን ወደ እናንተ እያደረስን ነው የምንገኘው። በዚህ የበዓል ፕሮግራማችን ከማለዳፎም ጋር በመተባበር ማለዳፎም የ5000 ብር የዶሮ መግዣ ስጦታ እያበረከተልን ነው። በርካታ አድማጮቻችን ብሩ አካውንታቸው ገብቷል። በጣም አመሰግናለሁ። ትናንትና እና ከትናንት ወዲያ ደግሞ ይህን ስጦታ ያገኛችሁ አድማጮች ዛሬ ስጦታችሁ ይገባል ማለት ነው። ዛሬ የምሰጣችሁ ሰዎች ደግሞ ከበዓል በኋላ ያው ዛሬ ዋዜማ ስለሆነ ከበዓል በኋላ ስጦታውን ታገኛላችሁ። እንደዚሁ ስቶክላንድ እጅግ ዘመናዊ የሆኑ አልባሳትን የሚያቀርብ ነው። የስቶክላንድ አልባሳት በየቀኑ ለአምስት አድማጮች፣ ለሴቶች፣ ለወንዶች ስጦታዎችን ለህፃናት ጭምር እያበረከተልን ይገኛል። መልካም በዓል እንዲሆንላችሁ ተመኝተናል። እንደዚሁም ደግሞ ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ የአፍና የጥርስ ጤናችሁን ለመጠበቅ እየሰራ ይገኛል። በአጭር የጽሁፍ መልእክት የምትደውሉ አድማጮች ቴክስት ብቻ እንድታደርጉ ይበረታታል። ፕሮግራማችን ይታወቃል፣ ያው ስቱዲዮ ስለሆነን ማንሳት ስለማንችል ማለት ነው። ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። በቀጥታ የስልክ መስመር ዛሬ አድማጮችን እናነጋግራለን። አድማጮች በቀጥታ የስልክ መስመር እናስገባና ዋዜማውን በዓሉን እንዴት አድርገው ያከብሩታል የሚለውን የምንጨዋወት ይሆናል። ደስ የሚል ጊዜ ይሁንላችሁ። ስለዚህ ዛሬ የዜማ ግብዣ አለን፣ የዋዜማ ጨዋታዎች ናቸው፣ የበዓል ስጦታም እንደዚሁ አለን። ካርድ ስጦታም አለኝ። አንድ አድማጭ ያስታወሰን የካርድ ስጦታም እንደዚሁ ወደ እናንተ እናደርሳለን። ደስ የሚል የተባረከ የአዲስ ዓመት መጀመሪያ ዋዜማ ነው።
1: ሽግግር
0: ላይ ነው እና አንድ እግራችን እዚህ ነው 2018 ላይ፣ አንድ እግራችን ደግሞ 2019 ላይ። እንዲህ ብለን ነው እኮ ያለ ተዘጋጅ ብለን ያለ ነው። 2019 ላይ ዘለን ዱብ ለማለት ብዙ ሰው አዲሱ ዓመት ሲመጣ አዲስ ነገርን ይዞ ይመጣል ስለሚል ቶሎ ይህ ዓመት ባለፈ ብሎ የሚጓጓው ሰው የዛን ያህል ነው። ጥሩ ነገርም የተሳካለት ሰው አለ። መቼስ ነገሮች በጊዜ ውስጥ ነው የሚሆኑት፣ ግን ጊዜ አይቆምም ለኛ ብሎ አይደለ፣ ውደቱን ጠብቆ ይቀያየራል፣ ይሸጋገራል። እኛንን እዛው ጊዜው ላይ የምንሰራውና ተስፋ ማድረጉ እንዳለ ሆኖ ደግሞ አዲሱን ዓመት መጠበቁ እንዳለ ሆኖ ምን የተለየ ነገር በህይወታችን ይመጣል ማሰብም ሊኖርብን ይችላል። አይ አዲሱ ዓመት ሲመጣ ለምንድን ነው ስለሱ ማስበው የሚልም ሰው አለ። ደስ የሚል ጊዜ ይሆንላችሁ። የዚህ ፕሮግራም የክብር ስፖንሰር የሆነው ዳሽን ባንክ እንኳን ለአዲሱ ዓመት አደረሳችሁ ይላችኋል። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ፣ ማለዳፎም፣ አዶ ኪችን እና ኬተሪንግ፣ ስቶክላንድ ብራንድ አልባሳት፣ የዚህ ፕሮግራማችን እንደዚሁም ኮምፎርት የልብስ ማለስለሻ የፕሮግራማችን የክብር ስፖንሰሮች ናቸው። መልካም ጊዜ እንዲሆንላችሁ ተመኝተናል። የክብር ስፖንሰሮቹን መልእክት ያስደምጡንና ተመልሰን መጣለን።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: እርምጃ ቀዳሚ
1: ሶልና ተጽኖ ፈጣሪ ያለማችን ሰዎች የሚያዝውትሯቸው ዓለም አቀፍ ጥራታቸውን የተጠበቁ አልባሳት ይፈልጋሉ። በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ ሚላኩ ከ48 በላይ ተዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁኑኑ ይጎብኙ። ስቶክላንድ በ0911 575257 57 ላይ ይደውሉ።
2: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ አምስተኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማዳያጎን፣ ጀሞ 1 አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሃርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777። ፈገግታውን እንጠብቃለን። ባቢ
1: እና እስጥልን። አሁን ምሳ ሰዓት ደርሷል። እንደናት ቤት ጣምን ከፍቅር ጋር አዋህዶ ደሚያቀርበው አዶ ኪችን ጎራ ይበሉ። ለጾም ቀናት ልዩ ቡፌ እንዲሁም በልዩነት የሚታወቅበት የበከል ጥብስ የአዶ ኪችን መለያ ነው። አዶ ኪችንና ኬተሪንግ ለተለያዩ ዝግጅቶች ጣም ያላቸው ምግቦች ከልዩ መስተንግዶ ጋር በማቅረብ መልካም ስምና ዝናን አትርፏል። ይደውሉ በ0948555574 ብርሃን ያደረ ሞል ፊት ለፊት ሁልና ማስረጃ ያለበት ህንፃ ምድር ቤት ላይ ያገኙታል። ጣም ላለው ምግብና ቤተሰባዊ መስተንግዶ ጎራ ይበሉ። አዶ ኪችንና ኬተሪንግ።

0: የዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁልጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ታላላቅ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ስዩ መቃን፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል የሁላችን ሴንቸሪ ፕሮሞሽንና ኤቨንት።
1: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
2: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት፣ አረ ፍጠኑ። እንደዛ ስልቀስ እቃዎች እንዳይበላሹ።
3: አባ እማ፣ ወዴት ልንሄድ ነው?
4: እንዴ ጎረቤቴ፣ ወዴት ነው?
2: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የበዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

0: ልጅ ሞሞ የመነጨከው ንስት ቀለሙን ፍክት
1: ስለኛ ፋሽን ነው በት በብስራት
2: ኬር በደም ኬር ወርባሊ ዘውክም

0: ተጫወቱ ተጫወቱ። በድጋሚ እንኳን አደረሳችሁ። የአዲስ አመት ዋዜማ ነው። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው። የዋዜማ ልዩ ፕሮግራማችን ወደ እናንተ ይደርሳል። ደስ የሚል ጊዜ ከኛ ጋር እንዲሆንላችሁ ጋብዘናል። የኛ ፕሮግራም እንግዲህ ሙዚቃ የለንም፣ በዓል ሲሆን ደግሞ ሞቅ ሞቅ ማድረግ የሬዲዮ ፕሮግራሞች አንዱ ግዴታ በለው ኃይሌ። ለምን በዓሉ የሚጀመረው በሬዲዮ ነው። ሙዚቃውን ስትሰማ ምኑ ስትሰማ የበዓል ድባቡ እንዲመጣ ያደርጋል። ይህንን ተወዳጅ ፕሮግራማችንን በክብር ስፖንሰር ያደረገላችሁ ማለዳ ፎም የ5000 ብር ስጦታ ወደ እናንተ አበርክቶልናል። በጣም አመሰግናለሁ። እንደዚሁም ደግሞ በዓሉን ምክንያት በማድረግ እስከ መስከረም 5 ድረስ ቅናሽ አዘጋጅቷል። የ10% ቅናሽን ጃፓን ኤምባሲ በሚገኘው የማለዳ ፎም ዋና መስሪያ ቤት እየሄዳችሁ በቅናሹ እንድትጠቀሙ ከጳጉሜ 1 እስከ መስከረም 5 ለ10 ቀናት ብቻ የተዘጋጀ ቅናሽ ነው። በነገራችሁ ላይ ማለዳ ፎም፣ ማለዳ ኮምፎርት ፕለስ፣ ማለዳ ጋሻ ኤፋር ማትረስን ለደንበኞቹ አቅርቧል። እንደዚሁ ደግሞ በእኔ ስም ተጨማሪ 5% የምታገኙበት እድልም አለ። ስለዚህ ማለዳ ፎምን ለምትገዙ ኪዋር ኮዱን እኔ ሰጣችሁና በእኔ ስም የ15% ቅናሽ አግኝታችሁ እሹሩሩ ብለው ጥሩ እንቅልፍ እንድታገኙ የሚያደርጉ የማለዳ ፎም ምርቶችን በአዲሱ ዓመት የራሳችሁ ማድረግ ትችላላችሁ። ማለዳ ፎም ይህንን ፕሮግራም በክብር ስፖንሰር ስላደረገ በጣም አመሰግናለሁ። ስጦታ ያገኛችሁ አድማጮች እንግዲህ በደንብ አዲሱን ዓመት በሽበሽ ብላችሁ እንደጀመራችሁ እርግጠኛ ነኝ። ስጦታዎቹ እየደረሷችሁ ነው። ትናንትና እንደዚሁ ስጦታ ያገኛችሁ አድማጮች ደግሞ በቀጣዮቹ ቀናት የማለዳ ፎም ስጦታዎች በየእጃችሁ ይገባሉ። ማለዳ ፎምን በጣም አመሰግናለሁ። ለእኛ የሚገባን ምቾት የሚያቀርብ ነው። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው። እንኳን ለአዲሱ ዓመት በሰላም አድረሳችሁ እያለ ከባንካችን ጋር ከሚሰሩ የኋላ ገንዘብ አስተላላፊ ድርጅቶች በኩል የሚላክላችሁን ገንዘብ ስትቀበሉ ስትመነዝሩ የ10% ቦነስ አዘጋጅቶ እየጠበቃችሁ ይገኛል። መልካም በዓል እያላችሁ ነው። የዳሽን ሱፐር አፕን ተጠቅማችሁ ደግሞ ገንዘብ ስትልኩም ስትቀበሉም የባንክ አካውንት ቁጥራችሁ ሳይጠበቅ የስልክ ቁጥራችሁን ብቻ በመጠቀም ይህንን አገልግሎት እንድታገኙ አገልግሎቱን እያዘመነ ነው። ሁልጊዜ አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ይህንን ፕሮግራም በክብር ስፖንሰር አድርጎ አቅርቦላችኋል። ስቶክላንድ ብራንድ አልባሳት በኢትዮጵያ ከ48 በላይ እዚሁ ኢትዮጵያ ባሉ ኢንዱስትሪ መንደሮች እየተመረቱ ወደ ተለያዩ የዓለም ሀገራት የሚላኩ አልባሳትን የተወሰነውን በዚህ ለሀገር ውስጥ ገበያ ያቀርባል። የ48 በላይ የሚሆኑ ብራንዶች ለኢትዮጵያ ገበያ ቀርበዋል። አሉ የተባሉ ታዋቂ ብራንዶች በስቶክላንድ መደብሮች ለእኛ ለኢትዮጵያውያን ቀርበዋል። በዚህ ፕሮግራማችን እንግዲህ ከነሐሴ 27 ጀምሮ ስጦታዎችን እያበረከትን ጅንሱ፣ ሱሪው፣ ኤችንዴም፣ ሊቫይሱ የሌለ ነገር የለም። ጎራ ብላችሁ እናንተም ለልጆቻችሁ ለራሳችሁ እንድትገዙ ለልጆቻችሁ በዓላችሁን እንድታደምቁ እጅግ በተመጣጣኝ ዋጋ ብራንድ አልባሳትን ከስቶክላንድ እንድታገኙ ግብዣ ቀርቦላችኋል። ስቶክላንድ አልባሳት የዚህ የስለኛ ፕሮግራማችን የክብር ስፖንሰር ነው። ስለዚህ መደብሮቹ የሚገኙበት አድራሻ ቁጥር 1 ጎሮይሺ ህንፃ፣ ቁጥር 2 መገናኛ ዘፍመሽ ህንፃ፣ ቁጥር 3 ሜክሲኮ ደብረ ወርቅ ህንፃ በሱቅ ቁጥር 303 ነው። በዚህ ፕሮግራማችን ላይ በየቀኑ 5 አድማጮች ስጦታ እየሰጠን በደንብ እየተንበሻበሹ ነው። ስጦታውን ደግሞ ስለወደዱት እኔ ደግሞ በተለየ በጣም ደስ ይለኛል። ለሰዎች ደስታ ምክንያት መሆንን የመሰለ ምን አለ? ስለዚህ ዛሬም 5 አድማጮች ይህንን ስጦታ ታገኛላችሁ። እነ ኮስት፣ እነ ሌጀንድ፣ እነ ቶሚ ሃልፋየር በጣም ወዶ ብራንድ ነው እኔ ራሴ፣ ዛራ አለ፣ ዲክኒ አለ፣ ኤችንዴም አለ፣ ሊቫይስ አለ። ስለዚህ ከስቶክላንድ አልባሳት ይህንን ስጦታ ወደ እናንተ እናደርሳለን። ጎራ ብላችሁ በመደብሮቻቸው ግዙ። በ0911575257 ላይ ደውሉ። አጋራችን ስለሆነ በጣም አመሰግናለሁ። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ በነገራችሁ ላይ የ20% ዲስካውንት አለው። ጥርስ ማስተከል ለፈለጋችሁ፣ የአበቃቀል ችግር ካለ ማስተካከል ለምትፈልጉ፣ መጥፎ ጠረን ካለ መታከም ለምትፈልጉ፣ እንደዚሁም ደግሞ የዚርኮኒያ አገልግሎትና ሁሉንም አይነት የአፍና የጥርስ ጤናችሁን ለመጠበቅ ወደ ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ስትሄዱ 20% ዲስካውንት አዲሱን ዓመት ምክንያት በማድረግ አቅርቦላችኋል። ለስለኛ አድማጮች ደግሞ የጥርስ ጥበት ስጦታንም አበርክቶልናል። በጣም አመሰግናለሁ። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ቦሌ ሚካኤል ድሪምቪው ገስታውስ አጠገብ፣ ሲኤምሲ ጻይረል ስቴት ፊት ለፊት፣ የተባበሩት ማደያ ጎን፣ ጀሞ አንደኛ በር ደሊና ሞል፣ እንደዚሁም ቤተል ቢጫ ፎቅ ተብሎ የሚጠራው ህንፃና ልደታ ፍርድ ቤቱ ፊት ለፊት የማርያም ህንጻ ላይ ይገኛል። ደስ የሚል የበዓል ወቅት እንዲሆንላችሁ በአክብሮት እንጋብዛለን። ስቱዲዮ አካባቢ ሞቅ ሞቅ ያለ ነው። እጣን እየሸተተኝ ነው እንዴ?
1: በጣም እኮ ድባቡ ሁሉ ተቀያየረ።
0: ሐሙስ የቡና ወግ ነው ብሎ መሰለኝ። ፕሮግራሙ ራሱ በቡና ዙሪያ ስለሆነ ሐሙስ
1: ታዲያስ
0: እጣኑ ጨስጨስ እያለ ነው። ተከታዩን ቡና እንጠብቃለን። ኃይሌ ቡና ትወዳለህ አይደል?
1: ጀበና ያው ሱሰኛም ባለው ግን ቡና ወዳለህ
0: ትወዳለህ። ስለዚህ ቡና እየጠበቅን ነው። ትደበቃለች ህይወት ስትባል። ለማንኛውም ስቱዲያችንም ሞቅ ሞቅ ብሏል። በያላችሁበት ቤት ባፈራው እናንተ ጋም ጥሩ የበዓል ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አዶ ኪችን እና ኬተሪንግ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ አዲሱን ዓመት ተከትሎ ማንኛውም አይነት ፕሮግራም ካላችሁ የኬተሪንጉን ጉዳይ ለእኛ ጣሉ እያላችሁ ነው። የአዶ ኪችን እና ኬተሪንግ በ0948555574 ላይ ደውሉላቸው። እንደዚሁ ደግሞ ቦሌ ብርሃን ያደሬ ሞል ፊት ለፊት ውልና ማስረጃ ያለበት ህንፃ ምድር ቤት ላይ ጣዕም ያላቸው ምግቦቹን 24 ሰዓት ለማጣጣም ከፈለጋችሁ ወደ አዶ ኪችን እና ኬተሪንግ ጎራ እንድትሉ ግብዣም አላችሁ። መልካም ጊዜ እንዲሆንላችሁ በአክብሮት ጋብዘናል። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ስለኛ ነው። መልካም ጊዜ እንዲሆንላችሁ በአክብሮት ጋብዛለሁ። በዓሉን እንዴት ነው የምናከብረው? ድባቡ ምን ይመስላል? የተለያዩ ሙዚቃዎችንም እንጋብዛለን። በቲክቶክ ገጻችን አለን። በአጭር የጽሁፍ መልእክት መዓዛ ዌልካም ብለናል። ጠፍታ ነበረ መዓዚ፣ አድማጫችን ነበረች። በጣም አመሰግናለሁ። እንኳን ደህና መጣሽ። አብዛኞቹ ደግሞ የበዓል ስጦታ የሚጠይቁን የሰጠናቸውን ስጦታ ወስደው ደግሞ ምስጋናም የሚያቀርቡ አድማጮች ናቸው። በጣም በጣም አመሰግናለሁ። ዛሬም ለአምስት አድማጮች የስቶክላንድ አልባሳትን ስጦታ ሰጣለሁ። ጃኬት አለ፣ የሚያማምሩ ጅንሶች አሉ፣ ካኪ ልብሶች ኦሪጂናል የሆኑ ማዚ፣ በጣም አመሰግናለሁ። አልባሳትን ታገኛላችሁ። በአጭር የጽሁፍ መልእክትም እንደዚሁ አሴቶቻችሁ እንድታደርሱ ጋብዛችኋለሁ። በነገራችሁ ላይ የዚህ ማለዳፎም የዶሮ መግዣ ስጦታ ለሁላችሁም ብንሰጠው በጣም ደስ ይለን ነበረ፣ ግን የተወሰነ ሰው ነው ሊሰጠው የሚችለው ከይቅርታ ጋር። እሱ እንድትረዱ እንፈልጋለሁ። ለማንኛውም ስለ ዶሮ ስናነሳ ግን ዶሮን አንድ አይነ ስውር የሆነ ሰው እንዴት ይሰራዋል? ዶሮ ትንሽ ከባድ ነው አይደለ?
1: በጣም እንግዲህ ዶሮ ብዙ ነገር ትፈልጋለች፣
0: ብዙ ትፈልጋለች። አሰራሯ፣ አገዛዟ፣ አገነጣጠሏ ሁሉ አይደለም ሳይታይ እየታየም ደግሞ ከባድ የሚሆንበት ጊዜ ብዙ ነው። ብዙ ሰው ዶሮ መስራት አልችልም ይላል። ዶሮ መገንጠል ከባድ የሚሆንባቸው ሰዎች አሉ። ለማንኛውም ከፕሮግራማችን አድማጮች መካከል ተሳታፊያችንም ናት፣ ደግሞ ከዚህ አይነ ስውር ናት። ይሄ ነገር ትንሽ እኮ ከባድ የሚሆንበት ጊዜ ብዙ ነው። አይነ ስውር ትላለህ፣ ማየት የተሳነው ትላለህ፣ ሁለቱንም ህለው። እንዴት አደርሽ ቤቲ? እንኳን አደረሰሽ።
2: እንኳን አብሮ አደረሰን። አንቺንም እንኳን አደረሰሽ። ኃይልዬም እንኳን አደረሰ።
1: እንኳን አብሮ አደረሰን ቤቲ፣ እንኳን አደረሰችሁ።
0: አሜን አሜን። ቤቲ እንግዲህ የረዥም ጊዜ የፕሮግራማችን አድማጭ ነሽ። ብዙ ጊዜ አይነ ስውር እንበል ማየት የተሳነው እንበል በጣም መቸገር አለ ታውቂያለሽ። ሰው ላይ አይነ ስውር የሚለው ነው የሚያስማማን አይደለም?
2: አይነ ስውር ያስማማል፣ ማየት የተሳነው ነው የማያስማማን።
0: እሺ፣ ስለዚህ በዛ እንቀጥላለን። ከዚህ ቀደምም በሬዲዮ ፕሮግራማችን አናግረንሽ እናውቃለን። በዚህ ፕሮግራማችን ላይ እንግዲህ ተሳታፊም ነሽ። አሁን ደግሞ የማለዳፎም የ5000 ብር የዶሮ መግዣ ስጦታ ሰጥተናል። ደርሷል
2: ደርሷል ደርሷል። ክብር ለመድኃኔዓለም። መጀመሪያ እኔ ምስጋናውን ኤልሳ ሰፋት ውሰድ። ለምን መሰለሽ? ቋሚ አድማጮችሽን ታያለሽ። ቴክስት ለማናረገው አገናዝበሽ ብዙዎቹ ለዚህ አልታደሉም። ሜልስዬ ለመሰለሽ ቀጥታ ቴክስት ላረገ ብቻ አይደለም ይባላል። አንቺ ግን ከቋሚም አድማጭም ነኝም ሲቀጥል ቴክስት እንደማላረግም ታውቂያለሽ። አንዳንዴ አሁን ሶሻል ሚዲያ ላይ ሲሆን አለሁ ለማለት አይደለ ሚስኮል ማድረገው የእኔ ቴክስት ሚስኮል ስለሆነ ማለት ነው። እና ስለዚህ ያንን ተገንዝበሽ እግዚአብሔር የተመሰገነ ይሆን። ከአንቺ ብዙ ሚዲያዎች እንድማሩ መፈለጋቸው ነገሮች አሉ። ሁሉም ጋር ተደራሽ ትሆኛለሽ። ትንሽ ሰው ነው አንቺ ጋር የማይደርሰው። ቋሚ አድማጮችሽን ጠንቅቀሽ ነው የምታውቂው። ድንገቴ ሰርፕራይዝ የፈለገ ደግሞ አድማጭ ሲመጣ እንዴት ነው ይገባዋል ብለሽ አገናዝበሽ የምትሰጫቸው ነገሮች አሉ። ክብር ለመድኃኔዓለም። እኔ ፋሽንና ውበት በብስራት ውበትም ብቻ አይደለም የጎደለ ጓዳ የሞላ እየተማርንበት ለልጆቻችን ምን ማድረግ እንዳለበት እየተማርን ይሄው ብዙ ዘመን አብረን ዘለቀን አይደል ገና ደግሞ ረጅም እንደምንዘልቅም አመናለሁ በዚህ ላይ ደግሞ የስፖንሰሮችሽ ሁሉንም ስፖንሰሮች እግዚአብሔር ያክብርልን ወጣ ይተካ ያው ጎንበስ ብያመስግኛለሁ ምክንያቱም ስፖንሰር ሲሆኑ አድማጭን አክብረው ነው የሚሆኑት ሬዲዮ ላይ አድማጭ ከሌለ ባዶ ነው
0: ትክክለሽ
2: አዘጋጆቹ ማለት ስፖንሰር ምንም መንቀሳቀስ አይችሉም አንቺ ቤትሽበት አይደለም መተው ራሱ እግዚአብሔር ያክብርልኝ ካንቺ ጋር ስፖንሰር ስለሆኑ እድለኞች ናቸው እግዚአብሔር ያመስግኑ ያጣፋሉ አይከስሩ
0: ቴንክ ዩ ቤት አመሰግናለሁ አዎ እሺ
2: ማለዳፎ ምን ካፋርገሽ አመስግኝልኝ የበለጠ እና ባቢ ስፔሻሊቲ እጅግ በጣም አመስግኝልኝ እነ ተምስጋና ይገባዋል
0: አዎ ባለፈው እየነገርሽ ነበር የባቢ ስፔሻሊቲ የጥርስ ህክምና ክሊኒክ የጥርስ ህክምና አገልግሎት በፈለግሽው ጊዜ ማግኘት ትችያለሽ ብለው ቃል ገብቶልኛል ብለሻል ዶክተር ሳሚን እኛም አመስግነናል በጣም ደስ ይለኛል እኔ በኔ ፕሮግራም ሰዎች ሲጠቀሙ በጣም ነው ደስ የሚለኝ ባቢ ደግሞ ማህበራዊ ኃላፊነቱንም ይወጣል ቢዝነስ ብቻ አይደለም የሚሰሩት ለዚህም ደግሞ በጣም ነው ደስ የሚለኝና አሁን ተስተካከለ ባለፈው ጉዳት ካጋጠመሽ በኋላ
2: እግዚአብሔር ይመስገን አሁን ደህና ነው ግን በመንም እንደው ከመመን ባይሰማሽ ለምንም ሁሌም ቤትሽ ነው አሁን ጥሩ ለኛ ነው እግዚአብሔር ይመስገን ይሁን ግን በመንም በኩል ከጎንሽ ነኝ ካለሽ ድረስ ቤትሽ ነው ብሏል ሳሚና ዘመን ይባረክ ብራንቾቹን ያስፋለት
0: አሜን
2: ልጆቹ ያግኘው ነው መልወን
0: አሜን አሜን በአሉ ታዲያ የዶሮ መግዣው ከደረሰ ዶሮ ሌላ ሰው ነው የምታስገዡ እንዴት ነው የምታደርጊው
2: አረ በስመ አብ ማራራቴ እጄ ነው ገጠው
0: የምርሽ ነው
1: አይሽ
2: አዎ ራቴ እጄ ከሰው ጋር ዶሮ አይቼ ሰው ላባ የወፈረ እኮ ወፍራም ሊመስል ይችላል አይደል
0: እሺ
2: ጨኗን ዳበስ አድርገሽ እንደሱ ካልሆነ እንዴት ይሆናል እናቴ ጨኗ ለውፈር ካላለ ልጆቹም ደስ ያላቸው ምናልባት መታቂያ ገዛሽ ሊሉሽ ስለሚችሉ ተጠንቅቀሽ ነው
0: ልክ ነሽ በደንብ እሱ ጋር ያላትን ዶሮ ነካ ነካ አድርገሽ ታውቂዋለሽ ማለት ነው
2: አውቀዋለሁ
0: ገበያ ላይ ግን ስትሄጂ በአይነ ስውርናት ብለው ለምሳሌ የታመበ ሲሆን ቢሆን እንዴት ታውቂዋለሽ ለምሳሌ እንደዚህ አንገታቸውን ዘንበል ያደርጋሉ ዶሮ እኔ ዶሮ መያዝ ፈራለሁ ቤቲ በነገርሽ ላይ ገዝቼም አላቅም ፈራለሁ ዶሮ ግን አሁን አንገቱ የታመመው ዘንበል ያለ ነው እንደዚህ ፈዛዝ ይላል እሱን ሳታዩ እንዴት ታውቂዋለሽ ለምሳሌ ስጋውን እንዳልሹ የነካሽ
2: አይደለም ይታወቀው
0: አሀ
2: ምናልባት ኃይሌ ካገዘኝ ማለት ነው ዶሮ ስለፈዘዘ ብቻ አለ ብታቂው ምናልባት ሲርበውም እንድክም ሊለው ይችላል ዶሮ ሆኖ ውሃ ጠምቶት የሚበላው ሳይሰጡት ቀርቶ የሚደክሙ ዶሮዎች አሉ እነሱን እዚህ ጋር እዚህ ማጅራታቸው አካባቢ እንዲመታ መታት ቆቃቃቅ ይልልሻል ገብቶሻል እንደራቦ በቃ በዛ ሰዓት አምጥተሽ ወይ ውሃ ጠሬ ምናምን ትሰጪውና ነፍስ ትዘሪበታለሽ ግን አሁን ደግሞ ትልልቆች አሉ በነገራችን ላይ እድለኛ ነሽ አንቺ ራሱ ማለዳቦን ብሩት ይገባል ትናንትና በዚህ ላይ ግን ሳላመሰግን አላልፈው የብስራት አድማጮችን ሁሉንም አመስግኝልኝ ስዬ በታመንኩ ሰዓት ሁሌም ከጎኔ ናቸው እከሌ ከቴሌ ለንም አሁን ሁሉም ያዳመጣሉ እነ አብዶ አባስ እነ ማንዴማ አብረው የመጡት በሙሉ አሉ
0: ስለ
2: እሱ ከገላት እነ መሴ እናሳለች ሁሉም መጥተው በታመንኩ ሰዓት አይዞሽ ከጎንሽ ነን ብለው ጠይቀውኛል ትላንትም ድንገቴ ሰርፕራይዝ ነበር ያንቺ ብር ከገባ በኋላ በሬ በይው ለቅርጫና ቀርቦ ነው ዶሮውን
0: ዋው መጥቷል ዶሮም ደስ ይላል በጣም
2: መጥቷል ክብር ለመድኃኒዓለም እና
0: ደስ ይላል
2: ሲል ነውና እግዚአብሔር የተመሰገነ ይሁን ዶሮ በስ ብቻ አይደለም ታቂው ሲቀጥል ስትገዢ ደግሞ ሊያታልሉሽም ምንም አይሞክሩም ምክንያቱም ራችን እንደምታቂ ኮስተር ብለሽ ጊዜሽ ያታልሉ አይችሉም ማለት ነው አንዳንዱ አለ እኮ አይናማ ሆኖ ደክም ብሎ የሞተውን ይዞ መጥቶ ቤት ሲደርስ የሚሞትባቸው አሉ
0: እኮ ልክ ነው እና አይናማም ሆነሽ ለማወቅ ዶሮ ብልሃት የሚጠይቅ ይመስለኛል አንዳንዱ ገዝቶ በውድ ገዝቶ ቤቱ ሲመጣ ክልትው ይልበትና በአሉ ከባድ የሚሆንበትም አለ ስለዚህ በማየትም ባይሆን በመነካካት የታመመውንም ጥሩ ስጋ ያለውንም አይተሽ ትገዣለሽ ራስሽ ከዛ ቤት ከመጣ በኋላስ አሁን ላይ ብዙ ሰው ላባውን ነጭቶ መስራትን እንትን እያለ ነው የሰነፈ ነው ብዙ ሰውና እንዴት ነው ዶሮ አንቺ የምትሰሪው ራስሽ ገነጥሏለሁ ብለሻል
2: እሺ በጣም የሚያናድረኝ ፓርት ምንድነው ሴቱ ሁሉ እንደው ቴክኖ እንትኑ ጊዜው ነው እየተባለ ገበያ መሃላ ታረደው እንትኑ ቆዳውን አላርጎ የሚሄዱ ሴቶች አሉና እባካችሁ እባካችሁ ነው ቢዚ ማጣት አይደለም ቢዩ ነው አትበይ ባል ነው ባለም ባለም ያረጋው ቢትሽ ካርዶ አይደለ የፈለሃ አርገሽ የፈለሃ ደፍተሽ ተፈለሃ በፊት ክንፉ ላይ ራው ላይ ያለው ግን ትልልቅ ላቦች አሉ የሚነቀሉ እነሱን ተነቃቂ ያለሽ ከዛ የፈለሃ ላይ ወደ ትደሽና ታገላብጫለሽ ስታገላብጭስ ከዛ ንጭት ታሪው ሁሉ ጨውለው ነው የሚወጣው ከዛ በደንብ ታጠጂዋለሽ ጣፎ ይፈልጋል በጣፎ ይነፋል ከሰለይ ወረቀት ታቀጣጥና በሽሮ ያሽሽ እምትቀረዋለ እጂ ትንንት እየጠጉር ማትታያለች እና እሷን በደንብ አድርገሽ እየለበለብሽ ታነሻታለሽ ከዛ ወዲያ ምን ችግር አለ ከላይ ጀምረሽ ትቀጂውና ቀስ ብለሽ ታወጫለሽ ስልት ብሎ ይወጣል
0: ዋው
2: ከዛ በኋላ ትገነጣጥያለሽ በፓርታውን እንደውም ልጅ እየደረሰች ሊሆነ ቁጭ አርግ እያስተማርኩ ነው ትማራለች እኔ በሰባት አመቴ ለኮንተል ጀመርኩት እሷ ደግሞ ትንሽ ሄዳለች ወደዛ ስለዚህ ስለምፈራ ነው ሳፍዳል አንዳንዴ ያስፈራሻል አይደል
0: እውነትሽ ነው
2: አሁን ግን ዶሮ እንጀራ መጋገር እየለመደችልኝ ነው ዶሮም እያስተማርኳት ነው ቀላል ነው ከልብ ከሰራሽበት ቀላል ነው
0: ቆዶ ይጣፍጣል እያለ ነው አንድ አድማጫችንና ተቃውሞ ይመስላል ለምንድን ነው ቆዳውን የምትጥሉብን ይመስላል ቆዳው በጣም ነው የሚጣፍጠው ጣማ
2: እውነት ነው ግን አሁን ብዙ ሴቶች የምትገበያ ላይ የሚያሳርቡት እቤት የሚውሉ እናቶች ሆነዋል ለምንድን ነው እኔ በጣም ቆዳው ላይ እኮ ተቀማለሁ በደንብ ሰርተሻል ቂቤ የምትጠጣው መስዋዕት የምትጣፍጠው
0: መስዋዕት ብዙ ጊዜ እናቶች ናቸው የሚበሉት ግን አይደል ቆዳ እንትኑ ስለማይደርሳቸው እናቶች ናቸው የሚበሉት ቆዳው
1: ምኑ ስለም
0: የዶሮ እንትኑ
2: ለባሌ ለምናምን ስትይ ያልቀና ቆዳዋ ደግሞ ያላወቀው ሰው ስለሆነ ቆዳዋ ጥቅም ስላለ ቆዳዋ ቂቤዋን ጥጥፍ ታደርጋለች
0: እሷን
2: ትጣፍጣለች እኮ ይልሲ
0: አይደል
2: አዎ በጣም ነው ቆዳዋ የሚጣ ኃይልዬ ምን አልበላ ማታገዘኝም
1: እንዴ በደንብ በጣም የዶሮውን ቃና ራሱ በጣም ጥሩ ያደርገዋል ይላሉ ቆዳው ሲጨመርበት ከቂቤው ከምኑ በተጨማሪ
2: ሽንኩርት መፈጨት ጀምሯል
0: አዎ
2: ጣም የለውም ሲፈጭ
0: ውሃም ያወጣል ደሞ አይደል ውሃም እንትን ያደርጋል
2: አጣጥም ብቻ ሳይሆን ምንም አይጣፍጥም በቃው አሁን ልክ ክትፎ አፈጭተሽ ትበይው እንደማይጣፍጠው ማለት ነው ክትፎ በጭ ከተፋር ነው የሚጣፍጠው
0: አዎ
2: ሽንኩርት ሽሚ ዶሮሽንም ቀደመሽ ልጠሽ ከዛ ተጣጣሪሽ ብትከትፊው ተከትፎ አለኝሽ በሸክላ ድስት ነው የምሰራው በነገራችን ላይ በሸክላ ድስት ከሰል ምድጃ ላይ ቁጭ ብለሽ ቀስ እያሸትው ዶሮም ሰው ገና በሁለተኛው ቀን ኮፍ ይልበታል ምክንያቱ ምንድን ነው ያቸው ያ እንዳይሆን ጠብስ ሽንኩርት አሁንም የተፈጨ ሽንኩርት አንዳንድ እናቶች ድብን ያደረጉታል ትግስቱ ስላላቸው አንዳንዶቹ ግን ትንሽ ፈላሴል ዘይት ጨምረው እንዲበት ይሉሻል አይሆንም ይህ አያስኬድም
0: ሱማ ከባድ ነው አሁን እኮ ብዙ ሴቶች ጥፍር ማሳደግ አለ ማስለጠፍ አለ ለቲ ሽንኩርት በእጃችሁ ማኒ ህይወት እኔ ከዚህ ውጪ ነኝ እና ሽንኩርት እንዴት ነው በእጅ ምን ከትፈው ብለው ቅርም ይላችኋሉ በማሽኑ ሸርከት ሸርከት ታርገን ብዙ አይድቀቅ እንጂ ይባላል ከደቀቀ እንደ ጁስ ነገር ነው ቆም ይሆን
2: ከደቀቀም አይደለም ቤት የሚፈጩትማ ጠብቀው ሊፈጩት ይችላሉ እንዳይደቅ አሁን የትልቁ ማሽን ላይ ወደ ያስፈጩት አይደለ ሲመጣው አጥፍተው ነው የሚመጣው ሽታን ተከትክሙዋል ነው
0: እሱ ግን
2: ቤት ውስጥ ሲሆን እንትኑን እየጠበቅሽለ ሸርከት ሸርከት ሴት ውጭ ብለሽ ታበሲዋለሽ
0: ስለዚህ በእጅ ሆኖ የበለጠ የተመረጠ ነው ከዛ በኋላ የበርበሬው ምጣኔ ምናምን እንኳን ብዙ የሚያስቸግር አይመስልም ቤት እንዳልሽውና እንዴት ነው አንዴ ያለውን ሁኔታ ሰው ከተቀበለ የስሜት ዋሳቶቻችን እንግዲህ በመንካትም በማሽተትም አይደለም በእነዚህ አይነት አሁን ጨው በታቀያለሽ በሽታ ቤቲ
2: በሽታ ነው ማቋልቀም
0: በጣም ባለሙያ መስልሽኝ ግን ቤቲ ዶሮን አሁን ስቲ
2: ባለሙያ ስለነበረች ነው
0: ዶሮ በሸክላ አሁን ቁጭ አርገሽ አሽተሽ ረጅም ሰዓት አስተጣጠቡንስ የሚያግዝሽ ሰው አለ?
2: እኔ ሰው አልፈልግም ራሴ ነኝ የማጥበው።
0: የምርሽን ነው?
2: እመብራንም ሰው አጥቦት ልበላ እኔ ራሴ እንደ ጉረኛ እንዳትኝ እኔ እመብራንን እናቴ ከሞተች ነው ማወራሽ እንግዲህ አሁን 30 ዓመት ሆናታል 30 ዓመት ሰው ቤት ዶሮ በልቼ አላውቅም
0: ለምንድን ነው እንደዚህ የሚባለው በጽዳቱ እርግጠኛ ስለማንሆን ነው?
2: አዎ በጽዳቱ እርግጠኛ አንሆንም ምን ገጠመኝ መስለሽ እናቴ ጋር እንግድነት ሄደን ወይኔ ልጄ ምናምን ብላ ዶሮ ቀረበ ማለት ነው እኔ ደግሞ ዶሮ ሲቀርብ ቆዳ ወዳለሁ
0: እሺ
2: አንድም ፈተና ነው እኔ አያቴ ያስተማረችኝ ነው ቆዳ ወይኔ ልጅ ቆዳ ነው የምትፈልገው ምናምን ተብሎ ግን መጀመሪያ እስቲ ትንሽ ክትፎ ይተባልኩ ማለት
0: እሺ
2: እሺ ይሄ ሁለት ጎርሻ ክትፎ ወላሁና ከዛ በኋላ ወዶሮ ጠረቅ ጠረቅ አርጌ ክፉ ልማድ አለኝ እሺ ወደ አፌ አልጎርሰው
0: እሺ
2: ወደ አፌ ልጅ ቀስ ብለሽ ወደ ከንፈርሽ ታስጠጋታለሽ
0: ኡይ
2: ገባሻ
0: እሺ
2: አላ አልገባም መዳሊያ ለምን ነው ማለት
0: እንዴት የሚሻክር ነገር አለው ነው
2: አይ ያለቀቁት እነዚህ እንዴት ማይለቀላቸዋል አይደል? ለጣቆት ምሳተ ማያስመጡት? አው በህይወቴ ከዛን ዘመን ጀምሮ እናቴ ከሰራችው ዶሮ በልጅ እሷ ከሰራችው ውጪ በልጅ አላቀም እሷ እንደሞተች የበላሁት ዶሮ ቃ ነው ራሱ አፌ ውስጥ እንዲኖር ሁሌም ትውዝታው እንዲኖር ስለመፈልግ እኔ ዶሮ አልበላም ራሴ ከሽኝ እሰራለሁ ራሴ የሰራሁትን ነው ማልበላው ወቂ በቃ እናቴ ጣም እንዲሄድብኝ ስለማልፈልግ ሁሌም ትውዝታው ውስጥ እንዲኖር ነው ፈልገው
0: በጣም ደስ ይላል። ስለዚህ ራስሽ ሰርተሽ አይነ ስውር መሆንሽ ሳያግድሽ ጣም ያለውን ምግብ አዘጋጅተሽ ታቀርቢያለሽ ማለት ነው። ደግሞ ይሄ በበዓል ጊዜ ሁሌ የሁሉ ጊዜ የዘውትር ምግብ እኮ አይደለም። ጊዜ ይፈልጋል። አዎ ጊዜ ይፈልጋል። ወጪውም ቀላል አይደለምና በጣም በጠንቃቄት የምትሰራ ምግብ ናትና ስንት ቀን እንዴት ነው መረቁ ነው ዶሮ የሚባለውና የመረቁንስ እንዴት ነው የምታዩ? ምጣኔው ላይ ብዙ ቀን የሚበላው ያው መረቁ ነው። አዎ
2: ብዙ ቀን ነው የሚበላው መረቁ። ሲቀጥልም ልጆች በጣም መረቁን ይፈልጉታል። በዶሮ መረቅ ፍርፍር ይወዳሉ። ለዚህ ተብሎ ሽንኩርቱን በዛ ይደረጋል። ሽንኩርቱን በዛ አርገሽ በደንብ ታቆላየዋለሽ። አንዳንዴ ትንሽ ዘይት ቢኖር ማለት ነው። ትንሽ ለማጥበሻ ትንሽ ለከተሽ የሩብ ግማሽ ሆናም ከዛ በኋላ አላሉ አሁን አይሆንም ያሁኑ ኑሮ አይሆንም እኛ ያኔ ቅቤ 16 ብር 20 ብር በደብረበት ሰዓት አሁን ግን በዚህ ተማርገሽ ትንሽም ቅቤ ታላርገሽባት
0: አዎ እንደ ጊዜው
2: ተደላ ሳታቀጥኛትም ሳታወፍሪያት ደስ ብሏቸው እንዲበሉ አርገሽ በቃ ለፈርፈርም እየቀነሽላቸው ምናምን በደንብ ጣፍጣቸው ነው ይበሉ።
0: በጣም ደስ ይላል ቤቲ። መልካም በዓል እስከቤተሰቦችሽ እንዲሆን እንመኛለን። ያው ዛሬ ለየት ባለ መልኩ እንግዲህ ያንቺ ጥንካሬም በጣም ነው ደስ የሚለኝ። ፕሮግራማችንም አድማጭ ነሽ እንደዚሁም ደግሞ ከዚህ ከሁሉ ሰው የአካል ጉዳት ከጊዜ በኋላም ይመጣል። ያ በሚሆን ጊዜ ሁሉን አልችልም ብሎ ከመቀመጥ ይልቅ ለራስም ለቤተሰብም ኩራት ሆኖ በዓልን በዚህ መልኩ ደምቆ ማሳለፍ መቻል ለየት ያለ ነውና በየባሉኛም ስንጋብዝሽ ለብዙ ሰዎች የሚያነቃቃ እንደሚሆን እርግጠኛ ነኝና ቤቲ እስከ ቤተሰቦችሽ መልካም በዓል እንዲሆን በድጋሚ እመኝልሻለሁ።
2: እኔም መልካም በዓል እናንተ ክብር ይስጣችሁ። አመሰግናለሁ መሲን ከነ ቤተሰቦቹ አንቺንም ከነ ቤተሰቦች አይልይ መልካም አዲስ ዓመት
1: አሜን።
2: እግዚአብሔር ረጅም እድሜ
1: ለአንቺም ከነ ቤተሰቦችሽ
2: እስቶክላንድንም በዚሁ ላይ አመስግኝልኝ። ክብር ይስጥልን ስፖንሰር ስለሆንክ ለብዙዎቹ ስለተባልክ ዘመን ይባረክ።
0: አሜን አሜን። ቤቲ በጣም አመሰግናለሁ። መልካም በዓል።
2: Thank you።
0: ለሁላችንም በጣም አመሰግናለሁ። እንግዲህ ከኛ ወደ እናንተ ብቻ ሳይሆን በዓል ስለሆነ ቤቲን የጋበዝኩበት ምክንያት በአይነ ስውርናት ነገር ግን እንዴት አድርጋ ዶሮን እንደምትሰራውና አሁን ይሄንን እሷ አስተናግሪ የሰማ ሰው የምትሰራውን ዶሮ በደንብ ማጣጣም ይፈልጋል። እና ቤቲ በጣም ነው የማመሰግነው። ለብዙ ሰዎች የመነቃቃት ምክንያት ናት እና እስከፈለግን ድረስ ምንም ነገር ሊያግደን እንደማይችል አንድ ማሳያ ናት። በጣም አመሰግናለሁ። ፕሮግራሙ ስለኛ ነው። የአዲስ ዓመት ዋዜማ ላይ ወደ እናንተ ፕሮግራማችን እየደረሰ ነው። ዳሽን ባንክ፣ ማለዳፎም፣ ባቢ ስፔሻሊቲ የጥርስ ሕክምና፣ አዶ ኪችንና ኬተሪንግ፣ ስቶክላንድ ብራንድ አልባሳት እንደዚሁም ደግሞ ኮምፎርት የዚህ ፕሮግራማችን የክብር ስፖንሰሮች ናቸው። በጣም አመሰግናለሁ። ኮማንደር ደረጀ የዶሮ ነገር ሲነሳ ግባቷና ልፋቷ አይወራ ብሏል። ሽልማት የለም ወይ ብሏል። ኮማንደር ለምን ልብስ አንሸልማቸውም? ቆንጆ ጃኬት ለሳቸውም ይሆን ወይ? የፈለጉትን ከስቶክላንድ ጎራ ብለው መውሰድ ይችላሉ። ዘንድሮ የበግና የዶሮ ዋጋ የትየለሌ ያሻቅበዋል። አንዱ በግ ገዝቶ በራይድ ይዞ ለመሄድ አስቦ ራይድ ጠርቶ በጉን ከውስጥ ሲጭን እንዴ በግ ከውስጥ ሲለው የተገዛበትን ብታይ አንተ ራስህ ጋቢናውን ትለቅለታለህ ይባላል ብለዋል። ይህንን ማየት ያስፈልጋል። ስለዚህ ኮማንደር ደረጀ የስቶክላንድ አልባሳት ስጦታን ዛሬ አበርክተንሎታል። ስለዚህ ስቶክላንድ አልባሳት ጎሮ የሺህ ህንፃ ምድር ቤት አሊያም ደግሞ ሜክሲኮ ደብረ ወርቅ ህንፃ ሶስተኛ ፎቅ ላይ በሱቅ ቁጥር 303 ሄደው መውሰድ ይችላሉ ማለት ነው። በጣም አመሰግናለሁ። መልካም ጊዜ እንዲሆንላችሁ እንመኛለን። እንደዚሁ ሶላ ብርሃኑ ሌላኛው ተሸላሚያችን ነው የሚሆነው። የስቶክላንድ ልብስን ደረብ አርጋችሁ አዲሱን አመት በደስታ እንድታሳልፉ እንመኛለን። መልካም ጊዜ ሆነላችሁ። ወደ ሁለተኛ የዜማ ግብዣችን እንለፍና ስለዋዜማው እንጫወታለን። ገብታችሁ የተለየ የበዓል ጫውታም ያላችሁ አርማጮች ደግሞ እናንተንም እንጋብዛለን። ቲጂ ከጦር ኃይሎች እንደዚሁ ዛሬ የስቶክላንድ አልባሳት ስጦታን ምታገኛ አድማጫችን ነሽ። ስለዚህ ስልካችሁን እየላካችሁልኝ በስጦታ ሞቅ ሞቅ እያደረግን እናልፋለን። አብራችሁን ቆዩ። ወደ ዜማ ግብዣችን

0: በብስራት
1: ጓናደረሰን ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ ዓመት።
2: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጅብሰምን ይዘንሎት መጥተናል። ለግንባታው ውበት ስራ ስለ ታይም ጅብሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጅብሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጅፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጅፕሰም የግንባታው ውበት።
3: አንተ አረ ሰዓቱ የደህቴ ጋር ደውልልኝ።
4: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
3: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
4: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
3: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰ ወንድሜ።
5: ሄሎ እንኳን አደረሰሽ።
3: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
4: እማ ገበያ ጥናት አደረግሽው እኮ።
3: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
4: አረ ጓደኞቼን ሰላም ብዬ ልምጣበት።
3: ናቲ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
4: ሳፋሪኮም እጥፍ አድርጎልን ነዋ።
6: በአዲስ ዓመት ግንኙነትዎን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
7: በአፍሪካ ደረጃ በልዩ ከፍታ ከመቶ በላይ ወርቅ ቤቶችን በአንድ ቦታ አምባሳደር ጎልድ ሞል 4 ኪሎ አብርሆት ላይብረሪ ጎን በኩራት ተሰይሟል። ከሕንፃዎች ሁሉ ተመርጦ በወርቅ ግምጃነት ተሹሟል። ቀድሞም በአፍሪካ ዋና መዲናነት የታሪክ ክብር ተጎናጽፈናል። አሁን ደግሞ ከመቶ በላይ ወርቅ ቤቶችን በአንድ ሕንፃ በመያዝ በአፍሪካ ትልቁ የወርቅ ገበያ ሆነናል። አምባሳደር ጎልድ ሞል እንኳን ክቡራን ደንበኞች መኪኖችን ፍልስስ የሚሉበት ሰፊና ምቹ ፓርኪንግ፣ ውስጥ ሲገቡ ደግሞ ወርቅ ሚዛንና ክብሩን ጠብቆ በልዩ ልዩ ዲዛይን ተፍለቅልቆ እንደ ምርጫው በአይነት ለጋብቻ ቀለበት፣ ለፍቅረኛ፣ ለወዳጅ ዘመድ ስጦታ የድፍን አዲስ አበባ ወርቅ ቤት አንድ ቦታ 3ኛ ፎቅ ላይ ጎራ ሲሉ ለእርሶና ለልጆቹ ምቾት የተሟላ ጌም ዞን፣ 12 ልዩ ልዩ ስመጥር ካፌና ሬስቶራንቶች። ይምጡ። አቀባበላችን በቀይ ምንጣፍ ስጋጃ በአምባሳደርነት ደረጃ አምባሳደር ጎልድ ሞል።
0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
8: ፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስ
9: ብስራት ስፖርት

0: ብስራት ስፖርት።
1: ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን፣ እንዴት አረፈዳችሁ? ይህ ብስራት ስፖርት ነው። የዕለተ ሐሙስ ፕሮግራማችን ተጀምሯል። እስከ 5 አድረስ ቆይታውን ከእናንተ ጋር ያደርጋል። እናንተም ብስራት ስፖርትን ያደመጣችሁ አብራችሁ እንድትቆዩ በአክብሮት መንጋብዘው። የፕሮግራሙ አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችንም እስከ ፕሮግራማችን ፍጻሜ ከኛ ጋር ናቸው።
2: ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ። ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 6858 ላይ ደውሉ። ዋናው ወደፊት። ሀያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያይ።
3: ሸራተን አዲስ ከዳሽን ባንክ ጋር በመተባበር አዲሱን ዓመት በማረ የሙዚቃ ምሽት ሊቀበል ተዘጋጅቷል። በዚህ ኮንሰርት ታላቁ የሂፕሆፕ አርቲስት ቲአይ ከአስቴር አወቀ ጋር በአንድ መድረክ ይገናኛሉ። ጳጉሜ 5 የዓመቱን የመጨረሻ ምሽት ከምትወዷቸው አርቲስቶች ጋር ማክበር የምትችሉበት ታሪካዊ የሙዚቃ ድግስ እንዳያመልጣችሁ። ትኬቶች በዳሽን ሱፐር አፕ እና በሸራተን አዲስ ሎቢ ይገኛሉ። የመግቢያ ዋጋ 25 ሺህ ብር ካልተገደበ የምግብና የመጠጥ ግብዣ ጋር። የትኬት ዋጋ 25 ሺህ ብር። ሙዚካል ፋውንተን፣ ሸራተን አዲስ፣ ጳጉሜ 5።
4: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ ባይሶ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ
2: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ አገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር
3: ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የዕቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል ዕቁብ መተግበሪያን በማውረድ የመረጡትን የዕቁብ አይነት አሁኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ።
2: ቤክማ ኬክ፣ ኩኪስ እና ዳቦ ማምረቻ እንኳን ለ2019 አዲስ ዓመት በሰላም አድረሳችሁ ይላል ቤክማ። እንደተለመደው በጣዕማቸው የላቁ በጥራታቸው የተመሰገኑ ምርቶቹን አጣፍጦና ከሽኖ ከልዩ መስተንግዶ ጋር ይጠብቃችኋል። በተለይ የቤክማ ተወዳጅ ቶርታ ለበዓሉ ቢያሻው ለቤቶ አሊያም ያዝ አድርገው ዘመድ ቢጠይቁበት የሚያኮራ የእንቁጣጣሽ ማድመቂያ ስጦታ ይሆንሎታል። የቤክማ ቶርታ አስደሳች ስጦታ። በተጨማሪም ኖርማልና የጤና ዳቦዎች፣ ጣፋጭ ኩኪሶች፣ ስላይስ ኬኮች፣ ቦክሰኛ፣ ሚሊፎሊና ብሮኒ፣ ዶናት፣ ባቅላባና ሌሎችም በጥራት በሁሉም ቅርንጫፍ ተጋግረው በትኩስ ይጠብቋቸዋል። መልካም አዲስ ዓመት። አድራሻ መገናኛ ማራቶን ሕንፃ ስርና እግዚአብሔር አብ ቤተ ክርስቲያን አካባቢ ኮተቤ መሳለሚያ ማርያም ጋር 4 ኪሎ ቤክማ ካፌ ኢንዱስትሪ ሚኒስቴር ጎንና አብሮት ላይብረሪ አካባቢ ምስራቅ አጠቃላይ 22 ቅዱስ ገብርኤል ሆስፒታል አካባቢ ሾላ በግተራ ለሞቴል ድልድዩ ጋር ሾላ ትራፊክ መብራቱ ጋርና ሱመያ መስጊድ ጎን። ለልዩ ትዕዛዝ ስልክ 0929014247 ወይም 0911403474 ላይ ደውሉ። የጣዕሙ ንጉሥ የጥራቱ ማማ ቤክማ። ቤክማ ለአምስት አድማጮች የቶርታ ስጦታ ለእንቁጣጣሽ አዘጋጅቷል። ስለዚህ ከቅርንጫፎቹ መካከል የሦስቱን አድራሻ በትክክል የመለሰ የቤክማን ቶርታ ይሸለማል ማለት ነው። ቤክማ ኬክ፣ ኩኪስና ዳቦ ማምረቻ። እንኳን ለ2019 ዓመተ ምሕረት የዘመን መለወጫ በዓል በሰላም አደረሳችሁ። አዲሱ ዓመት የሰላም፣ የጤና፣ የስኬት ዘመን እንዲሆንላችሁ አቢሲኒያ ባንክ መልካም ምኞቱን ይገልጻል። ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም
3: ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሬ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ይህንን ዓለም አቀፍ የኋላ አገልግሎት ወይም አቢሲኒያ ሬሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። መልካም አዲስ ዓመት። አቢሲኒያ፣ የሁሉም ምርጫ። አዲስ ዓመት በበጎነት። ወደ አዲስ ዓመት ስንሸጋገር ድጋፍ የሚሹ ወገኖቻችንን በማገዝ አብረን እንቀበል ይለናል ኢትዮ ቴሌኮም። ለዚሁም ማንኛውንም የገንዘብ መጠን በመጻፍ ወደ 8019 በመልእክት በመላክ ወይም ቴሌብር ሱፐር አፕ ላይ ክፍያ የሚለውን ከተጫንን በኋላ ለበጎ አድራጎት፣ ቀጥሎ አዲሱን ዓመት በበጎነት የሚለውን ሚኒ አፕ በመምረጥ የፈለግነውን የገንዘብ መጠን መለገስ እንችላለን። ኢትዮ ቴሌኮምም ድጋፍ ለሚሹ ወገኖቻችን እኛ በለገስነው ላይ ጨምሮ ድጋፋችንን ያደርሳል። መልካም አዲስ ዓመት። ኢትዮ ቴሌኮም። ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል። ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር። ፋንታን ቁጣጣሽ ኮንሰርት፣ 3 ትውልድ 3 ድንቅ ድምፆች፣ 1 የማይረሳ መድረክ። ኤፍሬም ታምሩ፣ ጎሳዬ ተስፋዬና ልዑል ሲሳይ በአንድ መድረክ ላይ የእንቁጣጣሽ ዋዜማን በሙዚቃ በድንቅ የመድረክ አያያዝ ብቃታቸው አድናቂዎቻቸውን ሊያስደምሙ ነው። ጳጉሜ 5/2018 በዋዜማው ከምሽቱ 12 ሰዓት ጀምሮ በጊዮን ሆቴል ምሽቱ ይደምቃል። ኑ አዲሱን ዓመት በደስታ እንቀበል። በፍጹም የማይቀርበት ድንቅ የሙዚቃ ድግስ። ትኬቱ ውስን ስለሆነ በጊዜ ግዙ። የመግቢያ ዋጋ ቅድሚያ ለገዛ 600 ብር፣ ሁለተኛ ዙር 1000 ብር፣ በር ላይ 1500 ብር፣ ቪአይፒ 2500 ብር፣ ቪቪአይፒ ጥሬ ስጋና ጥብስ ሙሉ ሌሊቱን 8000 ብር። መግቢያ ትኬቱ ከቴሌብር መተግበሪያ ላይ ያገኙታል። በጊዮን ሆቴል ከበቂ መኪና ማቆሚያ ጋር ለበለጠ መረጃ 0936 07 07 61 ላይ ይደውሉ። አዘጋጅ ሜራ ኤቨን።

ለአጋሮቻችን መልእክቶች ዘላለም ሙላቱን አመሰግናለሁ። እንደምናረፈዳችሁ ዳድማጮቻችን እንኳን አደረሳችሁ። 2019 የተባረከ አዲስ አመት ይሁንላችሁ ዘንድ መኝላችኋለሁ። አሮጌው ዘመን በሚናገባድድባቸው በእነዚህ ቀናት ቻምፒየንስ ሊግ አዲስ ሆኖ መጥቷል። ትላንት ምሽት አርሰናልና ሊቨርፑል በአንድ ጎል ልዩነት አሸንፈዋል። ባርሴሎና የጎል ናዳ ማውረዱን ቀጥሏል። የምሽቱን ጨዋታዎች እንዴት ተመለከታችኋቸው? አርሰናል ግፊት ለምን አባካኝ ሆነ? ስለ ኦዴጋርድ የወቅቱ ብቃት ምን ትላላችሁ? እነዚህን ጥያቄዎች በዚህ በአመቱ የመጨረሻ የካላንደር ዕለት ለውይይት ሐሳብ እንድትሰጡበት አቅርቤላችኋለሁ። ሁለት ርዕሶች ይኖሩናል። አርሰናል ትላንትና በስታዲዮ ዲየጎ አርማንዶ ማራዶና 1-0 አሸንፏል። ብዙ የጎል ዕድሎችን ቢያገኝም ማስቆጠር ተስኖት ግን ከሰባ ደቂቃ በኋላ በተቆጠረ ጎል እሱም ብቸኛው ማርቲን ኦዴጋርድ ያስቆጠረው ጎል ነው። በኦዴጋርድ ልዩነት ፈጣሪነት የቻምፒየንስ ሊግ የሊግ ስቴጁን የመጀመሪያውን ግጥሚያ ድል ነስቷል። ሊቨርፑል ደግሞ እንዲሁ አትሌቲኮ ማድሪድን በአንፊልድ ሲያሸንፍ ሰሞኑን ቅሬታ ሲያቀርብ የነበረው አሌክሲስ ማካሊስተር የማሸነፊያውን ጎል አስቆጥሯል። ከዶሚኒክ ሶቦዝላይ ጋር ቅር ያለው አሌክሲስ ሲደሰት ይላል ርዕሱ። የፕሮግራማችን ሁለተኛ ክፍል በጥቂቱ ስለዚህ ጨዋታ የሚለው ይኖራል። ትላንት ግን በኔፕልስ መድፈኞቹ ጨዋታን በበላይነት ተቆጣጥረው ብዙ የጎል እድል ፈጥረው ግን እድሎቹን የመጨረስ ድክመቶች ታይተውባቸው ይኸው ልጅ እንደገና አድኗቸዋል። ማርቲን ኦዴጋርድ አሁንም ኮከቡ ኦዴጋርድ ሆኗል። ከማንቸስተር ሲቲ ጋር በኮሚኒቲ ሺልድ፣ ከኮቬንትሪ ሲቲ ጋር በፕሪሚየር ሊግ፣ ከቼልሲ ጋር በፕሪሚየር ሊግ፣ ትናንት ምሽት ደግሞ ከናፖሊ ጋር በዩኤፋ ቻምፒየንስ ሊግ የጨዋታ ኮከብ ተብሎ በአራት ጨዋታዎች ላይ ማን ኦፍ ዘ ማች ክብርን የተቀዳጀው ኦዴጋርድ መጥቶለታል። አሁን እሳት የላሰውን ማርቲንን ነው እየተመለከትን ያለ ነው። አንድ ጎል ያላት ዋጋ ከፍ ባለበት በዚህ ሰዓት አርሰናል ኳስና መረብን የሚያገናኝ ተጫዋች ባጣበት ሰዓት ይኸው እኔ አለሁ ብሏል። በዚህ ጨዋታ ላይ ሰፋ ያለ ፕሮግራም ይኖረኛል። አብራችሁን ቆዩ። እስከ 5 ሰዓት ድረስ እንደተለመደው ብስራት ስፖርት አየር ላይ ይቆያል። በመላው ዓለም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ እያደመጣችሁ ትገኛላችሁ። በኤፍኤም በሚደርስባቸው የሀገራችን አዲስ አበባና አካባቢው ደግሞ በብስራት ኤፍኤም 101.1 የሬዲዮ ሞገድ በኩል በቀጥታ እየተደመጥን እንገኛለን። አዘጋጁን የመንሱር አብዱልቀኒ ነኝ። ቴክኒሻናችን ተረኛዋ ህይወት አሰፋ ከኛ ጋር አለች። ከኛ ጋር አብራ ታረፋፍዳለች። አብራችሁኝ አርፍዱ። አሁንም ኮከቡ ማን ሊሆን ይችላል? ማርቲን ኦዴጋርድ። ማን ሊሆን ይችላል ያልኩበት ምክንያት ይገባችኋል። ሰሞኑን በልዩ ብቃት ላይ ስለሚገኝ ነው ማርቲን ኦዴጋርድ። ሌሎች ተጫዋቾችም በጥሩ ብቃት ላይ አሉ። ካይ ሃቨርትስ፣ ራሱ ክሪስቶስ ዞሊስ፣ ሪካርዶ ካላፊዮሪ በአርሰናል ሰሞነኛ ጨዋታዎች በጥሩ ብቃት እየታዩ ያሉ ቢሆኑም ግን ደግሞ ሃቨርትስ፣ ዞሊስ እና ካላፊዮሪ ትላንት ጨዋታውን አልጀመሩ። ለሚኬል አርቴታ የኦዴጋርድ ወሳኝነት እዚህ ላይ ግልጽ ይሆናል። የቻምፒየንስ ሊግ የሊግ ስቴጅ ጨዋታ ነው ይሄ። በአዲሱ ፎርማት የመጀመሪያ ዙር በሉት። ገና ከሊል፣ ከባየር ሚኒክ፣ ከስላቪያ ፕራግ፣ ከቦሩሲያ ዶርትሙንድ ተከታታይ ጨዋታዎች አሉበት። ሆም አዌይ፣ አዌይ ሆም። የመጀመሪያውን ጨዋታ ማሸነፍ ግን ሞመንተም ሴት ማድረግ ነው። ለራስ ኮንፊደንስ ወሳኝነት አለ እንደዚህ ባለ። ምክንያቱም ባለፈው የውድድር ዘመን በዚህ ተከታታይ የሊግ ስቴጅ ጨዋታዎች አርሰናል ሁሉንም በማሸነፉ ምክንያት ያገኘው ትሩፋትን በደንብ ጠንቅቆ ያውቀዋል። በቀጣይ የሚያጋጥሙት በጥሎ ማለፉ ዙር የሚያገኛቸው ቡድኖች ሁሉ ቀለል ሊሉለት ዘንድ በአንደኝነት ማጠናቀቅ በጣም አስፈላጊ እንደሆነ ባለፈው ሲዝን ተምሯል አርሰናል፣ ሪላቲቭሊ ማለት ነው በንጽጽር። እና ይሄ የመጀመሪያ ጨዋታ አስፈላጊነቱ ሳይታለም የተፈታ ነው። ይህን ጨዋታ ማሸነፍ በቻምፒየንስ ሊግ የትኛውንም ጨዋታ ማሸነፍ ደራጎት አለ፣ የሚያስገኝላችሁ ገቢ አለ። እሱ ሳይሆን ይሄ ስለ ቀጣይ ዙር የምናስብ ከሆነ በተከታታይ እነዚህን ግጥሚያዎች ማሸነፍ ጥቅሙ ብዙ ነው።
እንደዚህም ሆኖ ሚኬል አርቴታ ሰሞኑን ሲጠቀምበት የነበረውን አሰላለፍ ለውጦ ነው የመጣው። የተጫዋቾች ማንነት ተቀየረ ማለት የሰሞኑ አስደናቂው ታክቲካል አቀራረብም የዛን ያህል ተቀየረ ማለት ነው። ሰሞኑን ፊት መስመር ላይ ሊኖር ይችላል ያልነው ጉድለት ተደፍኖ ተመልክተናል አይደል? ያ ጉድለት ሊታይ አልቻለም ነበር። ትላንትና ግን ፊት መስመር ላይ ያለው ድክመት እንደገና ተገልጦ ወጥቷል። መጨረስ

0: ይጠቀሙበት። ሮሃ ፓወር
1: የፈለጋችሁትን መጽሐፍ የምታገኙበት ከአመት እስከ አመት በቅናሽ የሚታወቅ ሁሉንም መጽሐፍ በአንድ ቦታ ያዘ በየዕለቱ የመጽሐፍ አውደሪ የሚታይበት እርሱ ጃፋር መጽሐፍት ቤት ነው። ጃፋር መጽሐፍት የልቦለድ የፍልስፍና የታሪክ የሕክምና የሕፃናት መጽሐፍት እንዲሁም የትምህርት አጋዥ መጽሐፍትን በመጽሐፍት ግብሩ ላይ አስቀምጦ አንባቢያንን ኑ ወደ ዕውቀት ቤታችሁ ይላል። ጃፋር መጽሐፍት ከአመት እስከ አመት ከ20 እስከ 50 በመቶ ቅናሹ እንደተጠበቀ ነው። ጃፋር መጽሐፍት ቤት መጥተን ምናተን ሁሉን መጽሐፍ ገዝተን በማግስቱም ለመሄድም ቸኩላለን ብለው ደንበኞቹ ምስክርነት ሰጥተዋል። እርሶም በጃፋር መጽሐፍት ቤት መጥተው የፈለጉትን መጽሐፍ ይግዙ ብቻ ሳይሆን በእጆ ያስገቡ። መገኛው ለጋር ተወልደ ህንፃ ላይ ትክክለኛው ቤተ ዕውቀት ጃፋር መጽሐፍ።
2: አዲስ 1879
3: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: 熱いボーナスポイント。በፍቅር ይልቃልና ኤፍሬም ይማና አዘጋጅነት
1: አዲስ ህንፃ ግሩ እንኳን ሰላጂን አዳነ አዳነ ሰላጂ ኢትዮጵያ ብሔራዊ ቡድን ሁለተኛው ጎል አስቆጠረ።
0: ትሪቡን ስፖርት በኦያያ መልቲሚዲያ በብስራት ኤፍኤም 101.1 ማራኪ ስፖርታዊ መረጃዎችና ጉዳዮች ይተነተናሉ። የስፖርቱ ዓለም ከዋክብት ታሪኮች ይደመጣሉ። በእያንዳንዷ የስፖርት ሽርፍራፊ ሴኮንድ የተጻፉ ታላላቅ ታሪኮች በስፖርቱ ዓለም የቀረቡ ድርሳናት ይፈተሻሉ። ሁሌም አዲስ የሚሆኑ ትውስታዎች ወደ ጆሯቸው ይደርሳሉ። ትሪቡን ስፖርት ዘወትር ማክሰኞ ከ8 እስከ 10 ሰዓት፣ ሐሙስ ከ6 እስከ 8 ሰዓት፣ እሁድ ከረፋዱ 4 እስከ 6 ሰዓት። ትሪቡን ስፖርት ስፖርትን ለመከታተል ትክክለኛው ቦታ። ትሪቡን ስፖርት

ወደ ቤታችን ውሰዱን፣ ወደ ኦልትራፎርድ፣ ወደ ገናናው መቀመጫችን፣ ወደ ዩናይትድ ጎዳና፣ ወደ ህይወት ደስታ የድል ምድር አሸናፊው ክለባችን ማስታወሻ ቴክ ሚ ሆም ዩናይትድ ሮድ። ብዙ አሸንፈናል፣ ሁሉንም ከፍታ አይተናል፣ ብዙም ተደስተናል። እኛ ዩናይትዶች ነን። ዝማሪያችን ይቀጥላል፣ መቼም አንቆምም። ዋንጫዎቻችን እልፍ ናቸው። ዩናይትድ የእግር ኳስ ክለቦች ስኬት የከፍታ ጥጉን አሳይቶናል። በበርካታ ድሎቻችንም መካከል አስደናቂ ምሽቶችን አሳልፈናል። ከፍ ብለን በየስቴዲየሙ ታይተናል፣ እግር ኳስን አሳምረናል። ተቀናቃኞቻችንን በድላችን አስቀንተናል። በከፍታችን መካከል መውደቃችን አይገርመንም። ዝቅታችን በዓመታት ሲቀጥልም አልደነገጥንም። ምክንያት

0: ምክንያቱም እኛ ዩናይትዶች ነን፣ ብዙ አሸንፈናል፣ ብዙም አይተናል። ዊዎኔሎ ቶሌዮላ። ይህ ዝቅታው ያልበገረው በጸናው ተወዳጅ ንጉሥ ማንቸስተር ዩናይትድ የዘመን ቀለም አሻራን ጠንቅቀው የተረዱ ሁሉ ሌት ተቀን ገናናው ክለብን ተከትለው የሚያቀነቅኑት የማይፋቀው ዝማሬ ነው። ዝቅታው ያልበገረው ወድቆም ከፊት ያለው የዓለማችን ገናናው የእግር ኳስ ክለብ ማንቸስተር ዩናይትድ supplied it. Simply sensational. They have their new hero and he has a hat-trick. I was born to ወደ ቤታችን እናቅና፣ ወደ ገናናው መቀመጫችን ኦልድ ትራፎርድ። በዚህ ክለብ አድማጮች ያልተፈጸመ የለም። በዚህ ቦታ ህልሞቹ ላእውን ሆነዋል። በዚህ ስቴዲየም ባላንጣዎች ተቃራኒዎች የማንቸስተር ዩናይትድ የታላቅነት ንግስና መልክን ታዝበዋል። ከቲያትሩ ዓለም የማይታመኑ ድሎች ተፈጽሞባቸዋል። በዚህ የቀያ ሰይጣናቱ መናኸሪያ ኮከቦች ተወልደዋል። የእግር ኳስ ተአምሮች ተፈጽመዋል። አሸናፊ ከዋክብቶች አንጸባርቀዋል። ኃያል አሰልጣኞች ነግሰዋል። ደም የሚያሞቅ ልብን ቀጥ የሚያደርግ የሽርፍራፊ ሰከንድ ተአምሮች ተፈጽመዋል። ኮከብ ተጫዋቾች ተፈራርቀዋል። ምትሃቶች ሁሉ ተከውነዋል። ይህ ከገናናው ዓለም፣ ከገናናው ክለብ፣ ከገናናው ስቴዲየም መቀመጫ ዘመንን በተሻገሩ ትውልድን ከትውልድ ባፈራረቁ አስደናቂ እግር ኳስ ታሪኮች ያሸበረቀው የማንቸስተር ዩናይትድ ድንቅ ታሪክ ነው። አድማጮች፣ ማንቸስተር ዩናይትድን ከወደዳችሁ፣ በገናናው ክለብ የማይፋቁ አሸናፊ ታሪኮች እግር ኳስ ወዳችሁ ተመስጣችሁ ከቀራችሁ፣ ምኞታችሁ እንዲቀናችሁ ልመርቃችሁ። ከተሳካላችሁም ከሆነላችሁ፣ ዩናይትድን ከወደዳችሁ ኦልድ ትራፎርድን ሳታዩ እንዳታልፉ። 2017 በጋዜጠኝነት ህይወቴ ለመጀመሪያ ጊዜ ኦልድ ትራፎርድ ተገኘው። ከሃያሉ ሰው ሰር አሌክስ ፈርጉሰን ስታንድ ስር ሰሜን አቅጣጫ ኦልድ ትራፎርድ አንድ የሆነ የማላቀው ስሜት ተሰማኝ።
1: This is Manchester United we're talking about. This is Man United we're talking about. This is Manchester United we're talking about.
2: This is Manchester United we're talking about.

0: መንገዱ ፈታኝ እጅግ በጣም ረጅም ነበር። ስንነሳም ፍላጎታችን ከፍተኛ ጫዋታዎች ጠንካራ ቢሆኑም እኛ በእነሱ ልክ ተገኝተናል። ለእኛ አንደኝነት ብቻ ስኬት ነው። ያለም ምርጦች ብላችሁ ልትጠሩን ትችላላችሁ። ሌሎችን በጣም በርቀት እንበልጣለን። እስከ መጨረሻ ትንፋሽ ያለንን ሁሉ እንሰጣለን። ልካችን ሻምፒዮንነት ብቻ ነው። ዋንጫ መጨበጥ ያሸናፊዎች ብቻ እንደሆንም እናምናለን። አንድነንና ወደ ዝቅታ እናመራም። ምንጊዜም ቁጥር አንድ ያለም ሻምፒዮኖቹ ብላችሁ ጥሩን። ማንም ከኛ የተሻለ አይደለም። እኛ ባየር ሙኒኮች ነን።
1: Beautiful strike! His first ever Bundesliga goal, and even Karl-Heinz Rummenigge is explaining how good that one was.
2: Alaba, or maybe Lewandowski here. It's the latter who finds the top corner brilliantly. That's a stunning goal by Lewandowski. He scores all kinds of goals.
0: Mangadu, Fatang, Jigimbet Amrejim Nabur, Zinjemrim. ፍላጎታችን ከፍተኛ ሁሌም ግን ፈተናዎችን በመናሸነፍበት ልክ እንገኛለን። ለኛ ስኬት ሻምፒዮንነት ብቻ ነው። ከደጋፊዎቻችን ጋር በጋራ ቆመን ዝቅ ማለት የሚታሰብ አይደለም። እኛን ያለም ሻምፒዮኖች ብላችሁ ጥሩን። እኛ በሚኮችነን ትሪቡን የኮከቦች ገጽ

0: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር። ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል። አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል። ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ። በሰዓታት አይደለም፣ በቀናትም አይደለም፣ በሰከንዶች። ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አሊያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል። ከለንደን እስከ አዲስ አበባ፣ ከዲሲ እስከ ድሬዳዋ፣ ከስልኮ እስከ ማዕዳቸው ከተፍ ይላል። ለሰርግ፣ ለምርቃት፣ ለበዓል ቢሉ ለቤት ክራይ ካለን ማካፈል፣ ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችን መለገስ ሲፈልጉ የልብ መሻቶ መፍትሄው እጆ ላይ ነው። አቢሲኒያ ረሚት። የአቢሲኒያ ረሚት መተግበሪያን ዛሬውኑ ያውርዱ፣ ፍቅርዎን ይላኩ። አቢሲኒያ ረሚት ከቃል ይልቅ የፈጠነ። አቢሲኒያ የሁሉም ምርጫ።
1: እርሶ ነገን አሻግረው የሚያዩ የቤትዎ ምሰሶ፣ የሀገርዎ ኩራት፣ የወገኖቹ የጽናት ተምሳሌት ነዎት። ነገ የተሻለ እንዲሆን ዛሬን ይደክማሉ። ሀገሮት በእርሶ የላብ ጠብታ ትገነባለች። ዛሬ የሚጥሏት ትንሽ ፍሬ ለነገ የማረፊያ ጥላ፣ የሕይወቶ ዋስትናና የንብረቶ ከለላ ትሆናለች። በላብና በወዞ ደክሞ ያፈሩት ንብረት መቼ ምን ሊሆን እንደሚችል መገመት ያስቸግራል። እርሶ ደህና ስራዎትን ያለምንም ሐሳብ ይከውኑ። አደጋ ቢከሰት ግን በፍጹም አይረበሹ። ለዘመናት ከእርስዎ ጋር በአጋርነት የሠራ ከፍተኛ አቅም የገነባ ለበርካቶች ጋሻ በሆነው አስተማማኝ እጅ ላይ ስላረፉ በፍጹም ስጋት አይግባዎት። የረጅም ጊዜ ልምዳችንን ተጠቅመን ድካሞት መና እንዳይቀር ለእርስዎ ለቤተሰቦና ለንብረቶ ዋስትና እንሰጣለን። አስተማማኝ አጋሮ የኢትዮጵያ
2: ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው።
3: ወይኔ በላቸው፣ ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እንችላለሁ እንዴ?
4: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነ እዚሁ ተመዝግበ፣ እዚሁ አስጀምረ፣ እዚሁ የቴሌብር ደንበኛ ትሆናለህ።
3: እንዴ እንዲቀላል ነው
2: አባው። እስኪ ቴሌብርን
3: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
2: አንተ አሁን ገና ነው እንደምከፍተው?
3: የፈጠነ አካውንት ስንከፍት እንዲህ ነን።
4: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
5: አዲስ ዓመት በአደይ አበባ ደምቆና ፈክቶ አዲስ ተስፋን ይፈነጥቃል። ሜጋ ቀለም ደግሞ ለእይታው ሁሌም አዲስ እንደሆነ ለቤቶ የማይጠግቡትን ውበት በየቀኑ ያጎናጽፍሎታል። ሜጋ ቀለም ውበት ከእይታ ይቀዳል፣ እይታ ከጥራት ይመነጫል። ጥራት የከፍታ አሻራ ነው። ሜጋ ቀለም ዘመን አይሽረው የህንፃ ገጽታ፣ የቤቶ ግድግዳ የውበት ሞናሊዛ ነው። የሜጋ ቀለሞች የዳሰሷቸው የመጨረሻ ግንባታዎች ሁሉ ቀልብን ይሰርቃል፣ ልፋቶን ያሳምራል። ሜጋ ኮንቴክስትራ፣ ሜጋ ቴክስቱራል፣ ሜጋ ሃይግሎስ፣ ሜጋ ሱፐር ፕላስቲክና ሴንቴቲክ፣ ሜጋ ፕራይመር፣ ሜጋ ቫርኒሽ፣ ሜጋ ሚኒራል፣ ሜጋ ሺልድ። የሜጋ የፈለጉት አማራጭ ቀለሞች ሁሉ የዲኤች ገዳ እህት ኩባንያ ከሆነው ዘሚሊ ቀለም ፋብሪካ ቀርበዋል። ሜጋ ቀለም ዘመን አይሽረው የውበት ማህተም። መልካም አዲስ ዓመት።
6: ከእንግዲህ በጀርባ ህመም መሰቃየት ቀረ። ጥራቱን የጠበቀ ምቾትን ያሟላ ቪአይፒ ፎም ከኒው ፍላወር መፍትሄ ሆኖ ቀርበዋል። የሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው።
7: ኒው ፍላወር ቪአይፒ ኤችዲ ቦንድድ እና ቪክትሪ ኤክስትራ ቦንድድ ምርቶቻችን ለጤናው ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናው ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ወስኑ። ለዋስትናው ሐሳብ አይግባው። እሳት ወይም ስለት ካልነካው በማንኛውም ሰዓት መጥተው መቀየር ይችላሉ።
6: ለጤናው ካሰቡ ለገንዘቡ አይጨንቁ። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም
8: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን አመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከአመት አመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም አመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ አመት።
9: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ አምስተኛ ቅርንጫፉን በልደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ልደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማደያ ጎን፣ ጀሞ አንድ አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975 77 77 77። ፈገግታውን እንጠብቃለን። ባቢ
10: አንተ አረ ሰዓቱ የደህቴ ጋር ደውልልኝ።
11: እሺ እማ። ሄሎ አክስቴ፣ እማማ ፈልጋሽ።
10: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
11: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
10: እስኪ ባለቤትሽን አገናኝኝ። ዳንዬ እንኳን አደረሰ ወንድሜ።
12: ሄሎ እንኳን አደረሰሽ።
10: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
11: እማ ገበያ ጥናት አደረግሽው እኮ።
10: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
11: አረ ጓደኞቼን ሰላም ብዬ ለምጣበት።
10: ናቴ አይኔ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
11: ሳፋሪኮም እጥፍ አድርጎልን ነዋ።
13: በአዲስ ዓመት ግንኙነቱን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
14: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት፣ አረ ፍጠኑ።
15: እንደዛ ስልቀስ እቃዎች እንዳይበላሹ።
16: አባ እማ፣ ወዴት ልንሄድ ነው
17: እንዴ? ጎረቤቴ ወዴት ነው?
14: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርስዎንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የበዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፋይት ናይት የሀገራችን ታላላቅና ምርጥ ተፋላሚዎች በአንድ አሬና ውስጥ የሚጋጠሙበት ደም የሚያሞቅ ታላቅ የፋይት ናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጮን ከአሪስቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9። ቲኬቶን አሁኑኑ በአሪስቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።

0: ወደ ቤታችን ውሰዱን፣ ወደ ኦልድ ትራፎርድ፣ ወደ ገናናው መቀመጫችን፣ ወደ ዩናይትድ ጎዳና፣ ወደ ህይወት ደስታ የድል ምድር አሸናፊው ክለባችን ማስታወሻ ቴክ ሚ ሆም ዩናይትድ ሮድ። ብዙ አሸንፈናል፣ ሁሉንም ከፍታ አይተናል፣ ብዙም ተደስተናል። እኛ ዩናይትዶች ነን፣ ዝማሪያችን ይቀጥላል፣ መቼም አንቆምም። ዋንጫዎቻችን እልፍ ናቸው። ዩናይትድ የእግር ኳስ ክለቦች ስኬት የከፍታ ጥጉን አሳይቶናል። በበርካታ ድሎቻችንም መካከል አስደናቂ ምሽቶችን አሳልፈናል። ከፍ ብለን በየስቴዲየሙ ታይተናል፣ እግር ኳስን አሳምረናል። ተቀናቃኞቻችንን በድላችን አስቀንተናል። በከፍታችን መካከል መውደቃችን አይገርመንም። ዝቅታችን በዓመታት ሲቀጥልም አልደነገጥንም። ምክንያቱም እኛ ዩናይትዶች ነን። ብዙ አሸንፈናል፣ ብዙም አይተናል። ዊዎኔሎ ቶሌዮላ። ይህ ዝቅታው ያልበገረው በጸናው ተወዳጅ ንጉሥ ማንቸስተር ዩናይትድ የዘመን ቀለም አሻራን ጠንቅቀው የተረዱ ሁሉ ሌት ተቀን ገናናው ክለብን ተከትለው የሚያቀነቅኑት የማይፋቀው ዝማሬ ነው። ዝቅታው ያልበገረው ወድቆም ከፊት ያለው የዓለማችን ገናናው የእግር ኳስ ክለብ ማንቸስተር ዩናይትድ።
1: I was born to be united.
0: ወደ ቤታችን እናቅና፣ ወደ ገናናው መቀመጫችን ኦልድ ትራፎርድ። በዚህ ክለብ አድማጮች ያልተፈጸመ የለም። በዚህ ቦታ ህልሞች ሁሉ እውን ሆነዋል። በዚህ ስቴዲየም ባላንጣዎች፣ ተቃራኒዎች የማንቸስተር ዩናይትድ የታላቅነት ንግስና መልክን ታዝበዋል። ከቲያትሩ ዓለም የማይታመኑ ድሎች ተፈጽሞባቸዋል። በዚህ የቀያ ሰይጣናቱ መናኸሪያ ኮከቦች ተወልደዋል። የእግር ኳስ ተአምሮች ተፈጽመዋል። አሸናፊ ከዋክብቶች አንጸባርቀዋል። ኃያል አሰልጣኞች ነግሰዋል። ደም የሚያሞቅ ልብን ቀጥ የሚያደርግ የሽርፍራፊ ሰከንድ ተአምሮች ተፈጽመዋል። ኮከብ ተጫዋቾች ተፈራርቀዋል። ምትሃቶች ሁሉ ተከውነዋል። ይህ ከገናናው ዓለም፣ ከገናናው ክለብ፣ ከገናናው ስቴዲየም መቀመጫ ዘመንን በተሻገሩ ትውልድን ከትውልድ ባፈራረቁ አስደናቂ እግር ኳስ ታሪኮች ያሸበረቀው የማንቸስተር ዩናይትድ ድንቅ ታሪክ ነው። አድማጮች፣ ማንቸስተር ዩናይትድን ከወደዳችሁ፣ በገናናው ክለብ የማይፋቁ አሸናፊ ታሪኮች እግር ኳስ ወዳችሁ ተመስጣችሁ ከቀራችሁ ምኞታችሁ እንዲቀናችሁ ልመርቃችሁ፣ ከተሳካላችሁም ከሆነላችሁ፣ ዩናይትድን ከወደዳችሁ ኦልድ ትራፎርድን ሳታዩ እንዳታልፉ። 2017 በጋዜጠኝነት ህይወቴ ለመጀመሪያ ጊዜ ኦልድ ትራፎርድ ተገኘው። ከሀያሉ ሰው ሰር አሌክስ ፈርጉሰን ስታንድ ስር ሰሜን አቅጣጫ ኦልድ ትራፎርድ አንድ የሆነ የማላቀው ስሜት ተሰማኝ። ያ ስሜት ባለፉት 8 ዓመታት በተደጋጋሚ ወደ ቲያትር ኦፍ ድሪምስ ኦልድ ትራፎርድ ስመላለስ እንደ ትናንቱ ዛሬም አለ። ይህ ክለብ እግር ኳስን የለወጡ ድንቅ አሳቢ አሰልጣኞችን በየዘመኑ አፍርቷል። ኮከቦች የቲያትሩ መፈጸም ምክንያት ናቸው። ከሁለተኛው የዓለም ጦርነት እስከ ሙኒክ የአውሮፕላን አደጋ ውጣ ውረድ ያልበገረው ክለብ እንደ መጽሐፍ የሚገለጥ በድል የደመቀ የታሪክ ባለቤት ነው። ስለ ዩናይትድ የገዘፈ ስም ለመናገር አንዴ ብቻ ኦልድ ትራፎርድ መዞር በቂ ነው። ማንቸስተር በመጥፎ የውጤት ዘመኑም ከገናና ታሪኩ ታርቆ መኖር ተስኖት ሲባክን፣ ዝቅታው ሳይበግረው በዓለም እግር ኳስ ካምፓስ ከፊት ከነ ታላቅነቱ ለመቆሙ ዛሬም በከዋክብቶች የሚመረጠው ሚሊዮኖችን ተሻግሮ በቢሊዮኖች ለመወደዱ የምድራችን እጅግ ውድ የክለብ ፉትቦል ብራንድ ይዞ ለነጋዴ ባለቤቶቹ ለውርስ እንኳን የማይቀርበው ውዱ አንጥራ ሀብት ስለመሆኑ ምስክርነት ለመስጠት አንዴ ብቻ በቲያትር ኦፍ ድሪምስ ሙዚየም ይለፉ። በጨዋታ ቀን በኦልድ ትራፎርድ ይታደሙ። በማች ዴይ ቀን በግሬተር ማንቸስተር ጎዳናዎች፣ ባርና ፐቦች ጎራ ይበሉ። ማንቹሪያን እሳት የላሰ ውሃ ሰማያዊ ጩኸታም ጎረቤት ተቀናቃይ ነግሶባትም ዛሬም የቀዩ ቀለም አምላኪ ነች። ካላምናችሁ ሂዱና የሆሊውድ ፈርጧ ጁሊያ ሮበርትስን ጠይቋት።
2: ዌልከም ቱ ኦልድ ትራፎርድ The home of the world's most famous football club, Manchester United. Affectionately dubbed the Red Devils by a massive supporter base, Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand. It's all about
0: ከልጅነት እስከ እውቀት ዩናይትድን እንዳጋጣሚ ተከትለው እግር ኳስን ማሸነፍን የማይረሱ አስደናቂ ምሽቶችን ያሳለፉበት የወደዱት መርጦ የደገፉት ክለቦን የቤቶ ያል ያስታውሳሉ። ያኔ በኪንግ ኤሪክ ካንቶና ቀለም የበለጠም ይጸናሉ። ለዩናይትድ ወርቃማ ታሪኮችም ይመሰክራሉ። ከበዝቢ ልጆች እስከ ሰር አሌክስ ዘመን መውደቅ መነሳት በጎበኘው የድል አሸናፊነት ዘመኖች ፈዘውም ይቀራሉ። ማንቸስተር ዩናይትድ ለምን ያለማችን ታላቁ ክለብ በዝቅታውም ሰዓት እንደሆነም ይረዳሉ።
3: Beckham into Sheringham and Solskjaer has won it.
0: እምነት ልትቀይረው ትችላለ፣ ሚስት ልትፈታም መብቷለ፣ ፖለቲከኛ ከሆንክም እንደፈለክ ተገለባበጥ፣ አቋምህንም መለዋወጥ ትችላለ። የምትወደው ክለብህን ግን እንዴት ልትቀይረው ትችላለ? ንጉስ ካንቶና አልተሳሳተም። ማንቸስተር ዩናይትድ ዝቅታው ያልበገረው የጸናው ተወዳጅ ዛሬም ከነገሰባቸው ከፍታዎች ርቆ ከለመዳቸው ታላላቅ ዋንጫዎቹ አይን አፋር ሆኖ በዘመን ቀለም ከደመቀባቸው አሸናፊነቱ ማዘግዝቆ እልፍ የታላቅነት ክብረ ወሰኖቹን ሁሉ ተነጥቆ ዩናይትድ ዛሬም በማይነጥፍ የታላቅነት ቀለሙ በተጽነው አለ። እኛ የበዝቢ ፈርጅ አሻራን ከትውልድ ትውልድ ያሻገርን ከታላቁ ክለብ ከፍታና ዝቅታ ጋር ማዕበሉን የተሻገርን ተነግረው ተገልጸው ተዘክረው ማያልቁ የእግር ኳስ ጀብዶችን በሜዳው የፈጸምን ኳክብቶችን ያነገስን አልጋ ወራሾችን የፈጠርን የጸኑ አሸናፊ አሰልጣኞችን ያሳየን ኦልድ ትራፎርድን ህልሞቹ ላውን የሚሆኑበት የሬድ ዴቪልስ መናሪያ ያደረግን ማሸነፍን በደማችን የወረስን ዝቅ ስንል ያልደነገጥን ታላቅነትን በዝቅታችንም ውስጥ እስኮዳኛው ለዓለም እግር ኳስ ያሳየን እልፍ የማንቸስተር ዩናይትድ ቤተሰቦችን በዓለማችን አራቱ ማቅጣጫዎች የፈጠርን መውደቅ መነሳት በዩናይትድ ኔቨር ዳይ ስፕሪት ያነገብን ውጣ ውረዶቻችን ያልበገረን ተቀናቃኞቻችን የሚቀኑብን ወድቀንም ከፊት ያለን ዝቅታችን የሚያስቆጨን ለመነሳታችን ተስፋ ያለን እኛ ማንቸስተር ዩናይትዶች ነን። በየሰው ጓዳ በዓለማችን ከማይረሱ የድል ዘመን ማስታወሻዎቻችን ጋር በልብ የታተምን የገናናው ክለባችን ስያሜን ይዘን ዛሬም በዓለም እግር ኳስ ከፊት ያለን እኛ ማንቸስተር ዩናይትዶች ነን። ከበዝጊ እስከ ፈርጊ በዓለም እግር ኳስ በማይነጥፍ ታላቅነት የደመቅን ለማይሰበረው ገጽታችን የታመንን አሸናፊዎችን የፈጠርን ኮከቦችን ያዋለድን እግር ኳስን ያደመቅን የማይታመኑ ድሎችን የተጎናጸፍን ታላቅነታችንን የምንረዳ ተወዳጅነታችንን እንደው በቀላሉ ያልገነባን ፈተናዎች ያልበገሩን ዝቅታችን የሚያስቆጨን ወድቀንም ከፊት ያለን ለመነሳታችን ተስፋ የምናደርግ ያ ቀን እስኪመጣም ዩናይትድን ታምነን ጸንተን ወደንም እንቀጥል እኛ ማንቸስተር ዩናይትዶች ነን። ካች ሚ ኢፍ ዩ ካን፣ ከቻላችሁ ድረሱብን። ንጉስ ማንቸስተር ዩናይትድ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ ማንቸስተር ዩናይትድ ገናናው ክለብ።
4: This is Manchester United we're talking about.
5: This is Man United we're talking about.
6: This is Manchester United we're talking about.
7: This is Manchester United we're talking about.
8: This is Manchester United we're talking about.
9: This is Manchester United we're talking about.
10: This is Manchester United we're talking about.
0: United እንደ ታሪኩ ለማድር ተስኖትም ታላቅነት መጠሪያ ወግማ አረግ ሞገሱ እንደሆነ ለወዳጆቹም ለጠላቶቹም ውሏዳሩ ከሚያስጨንቃቸው ቢሊዮኖች ጋር ወድቆም ከፊት ያለው የዓለማችን ገናናው የእግር ኳስ ክለብ ማንቸስተር ዩናይትድ።
11: No club in England is bigger or better than Manchester United. Facts, not opinions.
0: የክለብ ህልሞቹ ላውን ሆኖበታል። ዛሬም ተጫዋቾች ሊሰለፉለት ይጓጉለታል። የዓለማችን ውዱ ክለብ ነው። ለገበያ ቢቀርብ በመጥፎ ውጤት ዘመኑ ሰዓት እንኳን ከ6.6 ቢሊዮን ዶላር በላይ ያወጣል። እንደ ፎርብስ መረጃ ከሪያል ማድሪድ ውጭ የሚቀድመውም የለም። ከማንቸስተር ከተማዋ በላይ የገዘፈ ስም ባለቤት ነው። የታላቋ ብሪታንያ ቀዳሚ እግር ኳስ ኩራትም ስፍር ቁጥር የሌላቸው ክብሮችን ተጎናጽፏል። ለአሳዛኝ ገጠመኞቹ አዲስ አይደለም። መጥፎ ቀናቶቹን በእግር ኳስ ጀብዱ ተሻግሯል። ጮቤ ያስረገጡ አስደናቂ የድል ምሽቶችን አሳልፏል። ከከፍት አድማሱ ዝቅ ሲልም መውደቁን ለማመን በተቸገሩ እልፍ ደጋፊዎቹ የተናጠ እግር ኳስ ማሸነፍን ሲመስል መልኩ ማንቸስተር ዩናይትድ እና ማንቸስተር ዩናይትድ የተባለለት ከዘመን ቀለም ውጣ ውረዶቹ ጋር የቀያይ ሰይጣናቱ ህይወት ዘመን የልብ ወዳጅ ሆኖ በከፍታም ሆነ በመከራ ሰዓት የቀጠለ ንጉስ ማንቸስተር ዩናይትድ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ
12: One man who has been part of the tapestry of the history of this club has won 5 FA Cups, 4 League Cups, 10 Charity Community Shields, 1 European Cup Winners' Cup, 1 European Super Cup, 2 Champions League titles, Intercontinental Cup, 1 FIFA Club World Cup, and 13 Premier League titles. the impossible dream made possible by the greatest British manager ever, Sir Alex Ferguson.
0: በመድራችን የተማሁን ማንቸስተር ዩናይትድ አለ በቀያይ ሰይጣናቱ ደረጃ እግር ኳስ ስመጥር ምልክት አላየም ያሸናፊነት ማንጠሪያውራ ነው በውጤ ዝቅታው ሰዓትም በማይነጥፍ የታላቅነት ቀለሙ በተጽዕኖ አለ ከ68 በላይ የእግር ኳስ ታላላቅ ዋንጫዎችን አሸንፏል 20 የፕሪሚየር ሊግ 3 የአውሮፓ ቻምፒየንስ ሊግ 13 የኤፍኤ ካፕ 6 ሊግ ካፕ አንስቶ የዓለም ክለቦች ዋንጫ የአውሮፓ ሱፐር ካፕ ዩሮፓ ሊግ በመድራችን በእግር ኳስ ያላሸነፈው ክብሮች የሉም ከ1.1 ቢሊዮን በላይ ደጋፊዎችን በዓለማችን አራቱ ማቅጣጫዎች ያፈራ ገናናው ክለብ ነው ለገበያ ቢቀርብ 6.6 ቢሊዮን ዶላር የሚያወጣ በነጋዴ ባለቤቶቹ ግሌዘሮች ተጠፍሮ የተያዘው የዓለማችን ውዱ ሀብታም ክለብ ነው ማንቸስተር ዩናይትድ በዚህ ገናና እልፍ ኮከቦች በታሪክ ቅብብል ደምቀዋል አሸናፊነት መውደቅ መነሳት እጅ ያለመስጠት የጸና እምነት በኔቨር ዳይ ስፒሪት የክለቡ ከፍታ ምልክት መርህ ናቸው ድንቅ ጎሎች አነጋጋሪ ነውጠኛ መሪዎች አስደናቂ ግብ ጠባቂዎች ለዩናይትድ ድል ደም የሚሰጡ ጦረኛ ተከላካዮች በራሪ የመስመር ኮከቦች ለተአምሮ የተዘጋጁ ወጣት ታለንቶች ጭምር ከካሪንግተን ተፈጥረዋል አድማጮች የቀያይ ሰይጣናቱ በድሌ ዳበረ በውጣ ውረድ ያልተበገረ መጽሐፍ ሲገለጥ መልከኛው ጆርጅ ቤስት በስርማት በዝቢያ ሻራ ከቲያትሩ ዓለም ነግሷል ከሙኒክ አውሮፕላን አደጋ የተረፈው ስብስብን ይዘው ስርማት በዝቢ ከነ ቻርልተን ጋር እግር ኳስን በ1960ዎቹ ሲቆጣጠሩ ማንቸስተር ዩናይትድ አሸናፊነት ዋንጫዎች ድንቅ ተጫዋቾች መለያ ቀለም ሆኖ ያገኛሉ ከጆርጅ ቤስት እስከ ቻርልተን ዴኒስ ሎው ኤሪክ ካንቶና ፒተር ሽማይክል ስቲቭ ብሩስ ሮይ ኪን ሪያን ጊግስ ፖል ስኮልስ ዴቪድ ቤካም ኒኪ በት ሁለቱ ኔቭሎች ዴኒስ ኤርዊን ሮኒ ዮንሰን ያፕስታም ድዋይት ዮርክ አንዲ ኮል ቴዲ ሼሪንጋም ኦሌ ሶልሻየር ዋይኒ ሩኒ ክርስቲያኖ ሮናልዶ ማይክል ካሪክ ካርሎስ ቴቬዝ ኒማኒያ ቪዲች ፓትሪስ ኤቭራ ሪዮ ፈርዲናንድ ሉዊስ ናኒ ድሚትራ በርባቶቭ ኤድዊን ቫንዳርሰን ዴቪድ ዴሂያ እግር ኳስ በማንቸስተር ቀይ ለባሽ ድንቆች ተሞሽሮ ይታዘባሉ የበዝቢ ፈርጊ ልጆች በማንቸስተር ቀለም ከቲያትር ኦፍ ድሪምስ የማይቻለውን ሁሉ ፈጸሙ ዘመናዊ እግር ኳስ በማንቸስተር ዩናይትድ ተዋበ የላንክሻየር ዮርክሻየር የባቡር ጣቢያ ሰራተኞች ከሰሜን ምዕራብ እንግሊዝ 1878 ኒውተን ኢዝ ብለው እንደዋዛ የጀመሩት ክለብ 1902 ማንቸስተር ዩናይትድ ተብሎ ዩናይትድ በቢሊዮኖች ልብ ውስጥ ላይፍ አክት አትሞ በዘመን ቀለም ዛሬም ሲቀጥል ለምን የጸናው ተወዳጅ ንጉስ ማንቸስተር በዓለም እግር ኳስ በዝቅታው ሰዓትም ከፊት እንዳለ ይረዳሉ
5: John Terry He's missed it Oh yes he's missed it Short run up from Nicholas Anelka Oh yes Manchester United are the champions of Europe The Reds rule Europe again
13: This could be the year
0: እምነት ልትቀይረው ትችላለ ሚስት ልትፈታም መብቷለ ፖለቲከኛ ከሆንክም እንደፈለክ ተገለባበጥ አቋምህንም መለዋወጥ ትችላለ የምትወደው ክለብህን ግን እንዴት ልትቀይረው ትችላለ ንጉስ ካንቶና አልተሳሳተም ማንቸስተር ዩናይትድ ዝቅታው ያልበገረው የጸናው ተወዳጅ ዛሬም ከነገሰባቸው ከፍታዎች ሩቆ ከለመዳቸው ታላላቅ ዋንጫዎቹ አይናፋር ሆኖ በዘመን ቀለም ከደመቀባቸው አሸናፊነቱ ማዘግዝቆ እልፍ የታላቅነት ክብረ ወሰኖቹን ሁሉ ተነጥቆ መውረድ ብቻ ከቀረው ሲዝን ያለፈው አመት የመጨረሻው መጨረሻ መዳረሻውን ማይቶ ዩናይትድ ዛሬም በማይነጥፍ የታላቅነት ቀለሙ በተጽዕኖ አለ እኛ የበዝቢ ፈርግ ያሻራን ከትውልድ ትውልድ ያሻገርን ከታላቁ ክለብ ከፍታና ዝቅታ ጋር ማዕበሉን የተሻገርን ተነግረው ተገልጸው ተዘክረው ማያልቁ የእግር ኳስ ጀብዶችን በሜዳው የፈጸምን ዋክብቶችን ያነገስን አልጋውራሾችን የፈጠርን የጸኑ አሸናፊ አሰልጣኞችን ያሳየን ኦልትራፎርድን ህልሞቹ ላውን የሚሆኑበት የሬድ ዴቪልስ መናሪያ ያደረግን ማሸነፍን በደማችን የወረስን ዝቅ ስንል ያልደነገጥን ታላቅነትን በዝቅታችንም ውስጥ እስኮዳኛው ለዓለም እግር ኳስ ያሳየን እልፍ የማንቸስተር ዩናይትድ ቤተሰቦችን በዓለማችን አራቱ ማቅጣጫዎች የፈጠርን መውደቅ መነሳት በዩናይትድ ኔቨር ዳይ ስፒሪት ያነገብን ውጣ ውረዶቻችን ያልበገረን ተቀናቃኞቻችን የሚቀኑብን ወድቀንም ከፊት ያለን ዝቅታችን የሚያስቆጨን ለመነሳታችን ተስፋ ያለን እኛ ማንቸስተር ዩናይትዶች ነን በየሰው ጓዳ በዓለማችን ከማይረሱ የድል ዘመን ማስታወሻዎቻችን ጋር በልብ የታተምን የገናናው ክለባችን ስያሜን ይዘን ዛሬም በዓለም እግር ኳስ ከፊት ያለን እኛ ማንቸስተር ዩናይትዶች ነን። ከበዝጊ እስከ ፈርጊ በዓለም እግር ኳስ በማይነጥፍ ታላቅነት የደመቅን፣ ለማይሰበረው ገጽታችን የታመንን፣ አሸናፊዎችን የፈጠርን፣ ኮከቦችን ያዋለድን፣ እግር ኳስን ያደመቅን፣ የማይታመኑ ድሎችን የተጎናጸፍን፣ ታላቅነታችንን የምንረዳ፣ ተወዳጅነታችንን እንደው በቀላሉ ያልገነባን፣ ፈተናዎች ያልበገሩን፣ ዝቅታችን የሚያስቆጨን፣ ወድቀንም ከፊት ያለን፣ ለመነሳታችን ተስፋ የምናደርግ፣ ያ ቀን እስኪመጣም ዩናይትድን ታምነን ጸንተን ወደን የምንቀጥል እኛ ማንቸስተር ዩናይትዶች ነን። ካች ሚ ኢፍ ዩ ካን፣ ከቻላችሁ ድረሱብን። ንጉስ ማንቸስተር ዩናይትድ፣ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ ማንቸስተር ዩናይትድ፣ ገናናው ክለብ።
11: No club in England is bigger or better than Manchester United. Facts, not opinions.

0: የክለብ ህልሞቹ ላውን ሆኖበታል። ዛሬም ተጫዋቾች ሊሰለፉለት ይጓጉለታል። ያለማችን ውዱ ክለብ ነው። ለገበያ ቢቀርብ በመጥፎ ውጤት ዘመኑ ሰዓት እንኳን ከ6.6 ቢሊዮን ዶላር በላይ ያወጣል። እንደ ፎርብስ መረጃ ከሪያል ማድሪድ ውጭ የሚቀድመውም የለም። ከማንቸስተር ከተማዋ በላይ የገዘፈ ስም ባለቤት ነው። የታላቋ ብሪታንያ ቀዳሚ እግር ኳስ ኩራትም ስፍር ቁጥር የሌላቸው ክብሮችን ተጎናጽፏል። ለአሳዛኝ ገጠመኞቹ አዲስ አይደለም። መጥፎ ቀናቶቹን በእግር ኳስ ጀብዱ ተሻግሯል። ጮቤ ያስረገጡ አስደናቂ የድል ምሽቶችን አሳልፏል። ከከፍታ አድማሱ ዝቅ ሲልም መውደቁን ለማመን በተቸገሩ እልፍ ደጋፊዎቹ የተናጠ እግር ኳስ ማሸነፍን ሲመስል መልኩ ማንቸስተር ዩናይትድ እና ማንቸስተር ዩናይትድ የተባለለት ከዘመን ቀለም ውጣ ውረዶቹ ጋር የቀያይ ሰይጣናቱ ህይወት ዘመን የልብ ወዳጅ ሆኖ በከፍታም ሆነ በመከራ ሰዓት የቀጠለ ንጉስ ማንቸስተር ዩናይትድ ዝቅታው ዛሬም ከሀያል ተጽዕኖ ያልበገረው የጸናው ተወዳጅ የዘመን ቀለብ የእግር ኳስ አሻራው
1: Welcome to Old Trafford, the home of the world's most famous football club, Manchester United. Affectionately dubbed the Red Devils by a massive supporter base, Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand.

0: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር። ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል። አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል። ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ። በሰዓታት አይደለም፣ በቀናትም አይደለም፣ በሰከንዶች። ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አሊያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል። ከለንደን እስከ አዲስ አበባ፣ ከዲሲ እስከ ድሬዳዋ፣ ከስልኮ እስከ ማዕዳቸው ከተፍ ይላል። ለሰርግ፣ ለምርቃት፣ ለበዓል ቢሉ ለቤት ክራይ ካለን ማካፈል፣ ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችን መለገስ ሲፈልጉ የልብ መሻቶ መፍትሄው ጆ ላይ ነው። አቢሲኒያ ረሚት። የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ፣ ፍቅሮን ይላኩ። አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ።
1: እርሶ ነገን አሻግረው የሚያዩ የቤትዎ ምሰሶ፣ የሀገሮ ኩራት፣ የወገኖቹ የጽናት ተምሳሌት ነዎት። ነገ የተሻለ እንዲሆን ዛሬን ይደክማሉ። ሀገሮት በእርሶ የላብ ጠብታ ትገነባለች። ዛሬ የሚጥሏት ትንሽ ፍሬ ለነገ የማረፊያ ጥላ፣ የሕይወቶ ዋስትናና የንብረቶ ከለላ ትሆናለች። በላብና በወዞ ደክሞ ያፈሩት ንብረት መቼ ምን ሊሆን እንደሚችል መገመት ያስቸግራል። እርሶ ደህና ስራዎትን ያለምንም ሐሳብ ይከውኑ። አደጋ ቢከሰት ግን በፍጹም አይረበሹ። ለዘመናት ከእርሶ ጋር በአጋርነት የሠራ ከፍተኛ አቅም የገነባ ለበርካቶች ጋሻ በሆነው አስተማማኝ እጅ ላይ ስላረፉ በፍጹም ስጋት አይግባዎት። የረጅም ጊዜ ልምዳችንን ተጠቅመን ድካሞት መና እንዳይቀር ለእርሶ ለቤተሰቦና ለንብረቶ ዋስትና እንሰጣለን። አስተማማኝ አጋሮ የኢትዮጵያ
2: ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው።
3: ወይኔ በላቸው፣ ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እችላለሁ እንዴ?
4: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
3: እንዴ እንዲህ ቀላል ነው?
2: አባው እስኪ ቴሌብርን
3: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
2: አንተ አሁን ገና ነው እንደምከፍተው?
3: የፈጠነ አካውንትን ከፍት እንዲነን።
4: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
5: አዲስ ዓመት በአደይ አበባ ደምቆና ፈክቶ አዲስ ተስፋን ይፈነጥቃል። ሜጋ ቀለም ደግሞ ለእይታው ሁሌም አዲስ እንደሆነ ለቤቶ የማይጠግቡትን ውበት በየቀኑ ያጎናጽፍሎታል። ሜጋ ቀለም ውበት ከእይታ ይቀዳል፣ እይታ ከጥራት ይመነጫል። ጥራት የከፍታ አሻራ ነው። ሜጋ ቀለም ዘመን አይሽረው የህንፃ ገጽታ፣ የቤቶ ግድግዳ የውበት ሞናሊዛ ነው። የሜጋ ቀለሞች የዳሰሷቸው የመጨረሻ ግንባታዎች ሁሉ ቀልብን ይሰርቃል፣ ልፋቶን ያሳምራል። ሜጋ ኮንቴክስትራ፣ ሜጋ ቴክስቱራል፣ ሜጋ ሃይግሎስ፣ ሜጋ ሱፐር ፕላስቲክና ሴንቴቲክ፣ ሜጋ ፕራይመር፣ ሜጋ ቫርኒሽ፣ ሜጋ ሚኔራል፣ ሜጋ ሺልድ። የሜጋ የፈለጉት አማራጭ ቀለሞች ሁሉ የዲኤች ገዳ እህት ኩባንያ ከሆነው ዘሚሊ ቀለም ፋብሪካ ቀርበዋል። ሜጋ ቀለም ዘመን አይሽረው የውበት ማህተም። መልካም አዲስ ዓመት።
6: ከእንግዲህ በጀርባ ህመም መሰቃየት ቀረ። ጥራቱን የጠበቀ ምቾትን ያሟላ ቪአይፒ ፎም ከኒው ፍላወር መፍትሄ ሆኖ ቀርበዋል። የሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው። ኒው ፍላወር ቪአይፒ ኤችዲ ቦንድድ እና ቪክትሪ ኤክስትራ ቦንድድ ምርቶቻችን ለጤናው ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናው ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ወስኑ። ለዋስትናው ሐሳብ አይግባው። እሳት ወይም ስለት ካልነካው በማንኛውም ሰዓት መጥተው መቀየር ይችላሉ። ለጤናዎ ካሰቡ ለገንዘቡ አይጨንቁ። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም
7: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን አመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከአመት አመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም አመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ አመት።
6: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ አምስተኛ ቅርንጫፉን በልደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ልደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማደያ ጎን፣ ጀሞ አንድ አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777። ፈገግታውን እንጠብቃለን። ባቢ
8: አንተ ኧረ ሰዓቱ ሄደህ እህቴ ጋር ደውልልኝ።
9: እሺ እማ። ሄሎ አክስቴ፣ እማማ ፈልጋሽ።
8: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሑድ ነው አሉ። ስንት መጥሪያ ላከችልሽ?
9: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
8: እስኪ ባለቤትሽን አገናኝ። ዳንዬ እንኳን አደረሰ ወንድሜ።
10: ሄሎ እንኳን አደረሰሽ።
8: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
9: እማ ገበያ ጥናት አደረግሽው እኮ።
8: ዝም በል ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
9: አረ ጓደኞቼን ሰላም ብዬ ልምጣበት።
8: ናቲያኔ እኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
9: ሳፋሪኮም እጥፍ አድርጎልን ነዋ።
11: በአዲስ ዓመት ግንኙነትዎን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።

0: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጠሩ እንደዛ ስለቀስ እቃዎች እንዳይበላሽ
1: አባ እማ ወዴት ልንሄድ ነው
2: እንዴ ጎረቤቴ ወዴት ነው
0: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ እርሶስ ወደ ራስዎ ቤት ሊገባ አላሰቡ ያ ቀን ሩቅ አይደለም ያወቀ ተጠቀመ እኛንና ብዙዎችን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

0: መንገዱ ፈታኝ እጅግ በጣም ረጅም ነበር። ስንነሳም ፍላጎታችን ከፍተኛ ጨዋታዎች ጠንካራ ቢሆኑም እኛ በእነሱ ልክ ተገኝተናል። ለእኛ አንደኝነት ብቻ ስኬት ነው። ያለም ምርጦች ብላችሁ ልትጠሩን ትችላላችሁ። ሌሎችን በጣም በርቀት እንበልጣለን። እስከ መጨረሻ ትንፋሽ ያለንን ሁሉ እንሰጣለን። ልካችን ሻምፒዮንነት ብቻ ነው። ዋንጫ መጨበጥ ያሸናፊዎች ብቻ እንደሆንም እናምናለን። አንድነንና ወደ ዝቅታ እናመራም። ምንጊዜም ቁጥር አንድ ያለም ሻምፒዮኖቹ ብላችሁ ጥሩን። ማንም ከኛ የተሻለ አይደለም። እኛ ባየርን ሙኒክ ነን።
1: Beautiful strike! His first ever Bundesliga goal, and even Karl-Heinz Rummenigge is explaining how good that one was.
2: Alaba, or maybe Lewandowski here. It's the latter who finds the top corner brilliantly. That's a stunning goal by Lewandowski. He scores all kinds of goals.
0: ባቫሪያ ክለብ የደቡብ ኮከብ ባየር ሙኒክ የዛሬ የኮከቦች ገጽ ትኩረታችን ነው። በዚህ ክለብ የጀርመን ድንቅ ኮከቦች ሁሉ አልፈዋል። ፍራንስ ቤከንባወር፣ ጌርድ ሙለር፣ ኦሊ ሁነሽ፣ ፖል ብራይትነር፣ ካርል ሄንዝ ሩምኒገ፣ ላውተር ማቴዎስ፣ ስቴፈን ኤፈንበርግ፣ ኦሊቨር ካን፣ ባስቲያን ሽዋንስናይገር፣ ቶማስ ሙለር፣ ፊሊፕ ላሃም ብዙ ኮከቦች ተጫውቶ አልፈዋል። የዓለማችን ድንቅ አሰልጣኞች መርተውት ዘመናትን ተሻግሯል። ዮፔንክስ፣ ቤከንባወር፣ ጆቫኒ ትራፓቶኒ፣ ኦቶ ሪያግል፣ ኦትማር ሂትስፊልድ፣ የርገን ክሊንስማን፣ ሉዊ ቫን ሃል፣ ፔፕ ጓርዲዮላ፣ ካርሎ አንቸሎቲ፣ ሃንስ ፍሊክ ከሌሎች ሀገራት ሄደው በክለቡ ሀያል ኮከብ ተጫዋቾችም ታይተዋል። ሬን ሮብን፣ ሪቤሪ፣ ሎቫንዶቭስኪ የቅርብ ጊዜ ትውስታ መሆን ይችላሉ። የጀርመን እግር ኳስ በስኬት በረጅም ርቀት ይመራል። 30 የቡንደስሊጋ ዋንጫዎች፣ 20 የጀርመን ዋንጫዎች፣ 6 የአውሮፓ ቻምፒየንስ ሊግ ክብሮች፣ እጅግ በርካታ ዋንጫዎችን ስሟል። በተመዘገቡና በሚታወቁ ክለቡንም በንቃት በአባልነት በሚደግፉ ወደ 300 ሺህ በሚጠጉ ደጋፊዎቹ ከዓለም እግር ኳስ ክለቦች ሁሉ ቀዳሚው የባቫሪያ ግዛት ምልክት የደቡቡ ኮከብ ባየር ሙኒክ በትሪቡን የኮከቦች ገጽ

ዛሬ 75000 ተመልካቾችን በሚይዘው ስታዲየም አሊያንስ አሬና ላይ የሚደረጉልን ጨዋታ 100% ቀድሞ ትኬት የሚጠናቀቅለት መሰረቱ የተነከረ የእግር ኳስ ክለብ ሆኗል። ወደ 1963 የጀርመን ቡንደስሊጋ ጅማሬ እንመለስ። ያኔ ቡንደስሊጋው በተመረጡ 16 ክለቦች ሲጀመር የዛሬው ሃያል ክለብ ባየር ሙኒክ ከከተማዋ እንኳ መመረጥ አልቻለም። ቡንደስሊጋው ተጀምሮ ሁለት የውድድር ዓመታት እስኪያልፉም ባየር ሙኒክ ቦታል ነበረውም። 1963 ላይ ቡንደስሊጋው ሲጀመር ሙኒክ 1860 ነበር ከባቫሪያ ግዛት ወደ ቡንደስሊጋው የገባው። ባየር ሙኒክ ኢንትራክት ፍራንክፈርት፣ ሽቱትጋርትና ካርልስሩህን በሙኒክ 1860 ተበልጠው ከቡንደስሊጋው ውጭ ነበሩ። ባየርን እስከ 1965-66 የውድድር ዘመን በቡንደስሊጋው ላይ አልታየም።

1900 ባየርን የተመሰረተበት ጊዜ ነው። ብዙዎች የአሁን ስኬቱን ተመልክተው የመጀመሪያ ዋንጫውን ለማንሳት የወሰደበትን ጊዜ ማመን ይከብዳቸዋል። ከምስረታ ዘመኑ 32 ዓመታትን ዘግይቶ ነው የመጀመሪያውን ሀገራዊ ዋንጫ ማግኘት ይቻለው። በነዚያ የመጀመሪያ የምስረታ ጊዜያት ባየር ሚኒክ ከፍተኛ ፈተናን ተጋፍጧል። በመጀመሪያውም በሁለተኛውም የዓለም ጦርነት የአንደኛውን ቡድን መሪነት ይዛ በርካታ ቀውስ በፈጠረችው ምድር፣ በተለይ በሁለተኛው የዓለም ጦርነት ለአይሁዳውያን የጭንቅ ቦታ በነበረችው ሀገር ባየር የአይሁዶች ክለብ ተብሎ ይፈረጅ ስለነበር ፈተናው በጣም ከባድ ነበር። በሚዩኒክ ከባየርን ይልቅ ሚዩኒክ 1860 ደጋፊ ብልጫ ነበረው። የአይሁድ ዝርያ ያላቸው ወሳኝ ተጫዋቾቹና የክለቡ መሪዎችም የናዚ ማንሰራረትን ተከትለው ክለቡንም ሀገሪቱንም ጥለው ይጓዙ ነበር። እንደውም 1955 ላይ ዛሬ የጀርመን ቁጥር አንድ ስኬታማ ክለብ ብለን የምንጠራው ሚዩኒክ ወደ ሁለተኛው የሀገሪቱ ውድድር እስከ መውረድም ደረሰ። በ1950ዎቹ መጨረሻ ላይ ደግሞ በገንዘብ ኪሳራ ሙሉ ለሙሉ ከመፍረስ በመጨረሻ ሰዓት ጥረት ተረፈ። መንገዱ ፈታኝ፣ እጅግ በጣም ረጅም እንደሚሆን እናውቃለን ያሉት የክለቡ ባለታሪኮች ግን እየወደቁ እየተነሱ ባየር ሚኒክን ይዘው ጉዞ ቀጠሉም።

0: 1963 ቡንደስሊጋው ሲጀምር ከጀርመን ዋና 16 ክለቦች አንዱ መሆን ያልቻለው ባየር በታዳጊ ወጣቶች ላይ ዝቅ ብሎ መስራት ጀመረ። ቡንደስሊጋውን ከሁለት ዓመታት በኋላ ሲቀላቀል በኋላ ላይ ዘአክሲስ የሚል ቅጽል ስም የተሰጣቸውን በክለቡ ታሪክ ምንጊዜም የማይዘነጉትን ሶስት ኮከቦች ይዞ ብቅ አለ። ፍራንስ ቤከንባውር፣ ጌርድ ሙለር እና ሴፍ ማየር የባቫሪያኑ ክለብ ጣፈንታ እስከ መጨረሻው የቀየሩ ኮከቦች ሆኑ። ደር ካይዘር ቤከንባውር ወደ ሚዩኒክ ባይመጣ ባየርን ያሁኑ ባየርንን አይሆንም ነበር ይላሉ። ቤከንባውር ለባየር ተቀናቃኝ ሚዩኒክ 1860 ነበር መጫወት የሚፈልገው። ምክንያቱ ደግሞ በ1954 ጀርመንን በአምበልነት እየመራ የዓለም ዋንጫን ያነሳው ፍሪትስ ዋልተር ለ1860 ይጫወት ስለነበር። ቤከንባውር የፍሪትስ ዋልተር የተለየ አድናቂ ነበር። ግን በአንድ አጋጣሚ በደቡብ ጀርመን ወጣቶች ዋንጫ የቤከንባውር ቡድን ኤስሲ 1906 እና ሚዩኒክ 1860 ለዋንጫ ተገናኙ። ያ ጨዋታ የጦርነት ያህል ስሜት የተፈጠረበት፣ ስሜት የተቀያየረበት ሆነ። ቤከንባውርም ወደ ልጅነት ህልሙ 1860 እንዳሄድ የሚያደርግ ቁርሾ የተፈጠረበት ጨዋታ ሆነ። ባየር ሚኒክ ቤከንባውርን በመሃል ወሰደ። ከዚያ በኋላ የሆነው ታሪክ ነው።
1: A pocket of space away from one, away from two, away from three. Oh, that's wonderful! A goal of individual excellence.
0: የቤከንባውር ሚኒክን መቀላቀል ተከትሎ የክለቡ ወርቃማ ትውልድ ታሪክ መስራቱን ጀመረ። 1970ዎቹ በአውሮፓም በጀርመንም የማይታመኑ የስኬት ጊዜያት ተከትሉም። የቤከንባውር ተፈጥሯዊ መሪነት፣ የማየር ድንቅ ግብ ጠባቂነት፣ የጌርድ ሙለር የማያባራ ጎል አስቆጣሪነት ባየር ሚኒክን ፍጹም ወደማይገመት ስኬት አንደረደረው። በ1972 እና በ1974 ባየር ሚኒክ ቡንደስሊጋውን አነሳ። የጀርመን ብሔራዊ ቡድን በ1972 የአውሮፓ ዋንጫን፣ በ1974 የዓለም ዋንጫን ሲያነሳ የባየር ሚኒክ ኮከቦች በብሔራዊ ቡድኑ ነገሱ። ጌርድ ሙለር፣ ፍራንስ ቤከንባውር ከክለቡ ዘለው በጀርመን ከጀርመን አልፈው ደግሞ በዓለም መነጋገሪያ ተጫዋቾች ሆኑ። ባየር ሚኒክ ከ1974 እስከ 1976 በተከታታይ ሶስት ጊዜ የአውሮፓ ክለቦች ሻምፒዮን ሆነ። የአሁኑን ቻምፒየንስ ሊግን በቀድሞ ውድድር የአውሮፓ ክለቦች ሻምፒዮንነት አነሳም። አስደማሚ ስኬቱ ቀጠለ። ባየር ሚኒክ ሊቀብረው የነበረውን ቀውስ አራግፎ በእግር ኳስ መድረኮች ሁሉ ነገሰ።
2: ሽጥምቱ ሰማናዎቹ ለባየር ሚኒክ በጀርመን ያያልነት ሆነው ቀጥሏል። እነ ካርል ሄንዝ ሩሚኒጌና ብራይትነር ተተኪነቱን ወሰዱ። እንደውም ክለቡ በብራይትነር እና ሩሚኒጌ በጣም ከመተማመኑ የተነሳ ኤፍሲ ብሪትኒጌ ተብሎ በአንዳንዶች እስከ መጥራት ደረሰ። በ1980ዎቹ 6 የቡንደስሊጋ ዋንጫዎችን ሳመ። 3 ጊዜ ጀርመን ዋንጫን አነሳ። በ1982 እና 1987 ለአውሮፓ ክለቦች ዋንጫ የአሁኑ ቻምፒየንስ ሊግ ፍጻሜ ቢደርስም በሁለቱም ተሸነፈ። 1990ዎቹ የውድቀትም የስኬትም ተደርጎ ይነሳል። በ1991-92 ባየር ሚኒክ ከመውረድ ለጥቂት ተረፈ። ቤከንባውርን አሰልጣኝ አድርጎ በመሾም ተከታታይ የቡንደስሊጋ ዋንጫዎችን እንዲሁም የጀርመን ዋንጫ ማንሳት ቻለም። በ1998-99 ውድድር ዘመን ባየርን ኦትማር ሂትስፊልድን አሰልጣኝ አድርጎ ከሾመ በኋላ ግን ወደ አውሮፓ ኃያልነትም መመለስ ቻለም። በስድስት ዓመታት የኦትማር ሂትስፊልድ ቆይታ ባየር ሚኒክ ሻምፒየንስ ሊግን፣ የጀርመን ቡንደስሊጋንና ሌሎች ዋንጫዎችን ደጋግሞ አነሳም። 2005 ላይ ከሚዩኒክ ኦሎምፒክ ስታዲየም ወደ አሊያንዝ አሬና ስታዲየም ተዛወረ። ስኬት በስኬት ላይ ደራረበ።